0: በማጀብ ረገድ ደግሞ ትልልቅ ስራዎችን የሰሩት እነ ሜሪ ሜሮን እሱ እነዛ እነዚያ የመሳሰሉ ሰዎች ከዋዳና ሀብታሙ አበበ ጭምር በሀይሉ የሚባሉ ድምፅ ያለሽ ከሐዋሳ እንትን ብለናል። ሁለት ቦታ ነው እንትን ያለው ባ ከጀርመን ያለ ድምፅ የሰራ ላከችልን። ዜማውን ሰተን አስጠንተና ተለማምዳን ብላን ብላ ነው እንትን ያለችው። እና በዚህ ልክ እንግዲህ በጣም ሞቲቭ ሆኖ ነው ነገር ያግዙኝም የተሰራው ማለት ወዳለው።
1: በጣም እጅግ በጣም ነው የምናመሰግነው ሁላችሁም በዚህ ላይ የተሳተፋችሁ በሙሉ። አንተም አንዷለም መስፍን ሙዚቃውን ያቀናበረው ሀብታሙ አበበ፣ በድምፅ የተሳተፈችው አለም በቀለ ወይንም ማርዬ፣ እንዲሁም ቅድም ያነሳቸው ከጀርባ ያገዟችሁም በሙሉ እኛም በኢትዮጵያ ቡና ስም እጅግ በጣም አድርገን ነው የምናመሰግነው። እንግዲህ ያው የሙዚቃ ስራ ያለውን ድካም እናቃለን። አንተም ብዙ ብለካል፣ ግጥም ዜማ መስራት አለ፣ ሙዚቃ ቅንብር ላይ ለመስራት ብዙ ማምሸት ማደር ይጠበቃል። ያን ሁሉ ነገር አልፋችሁ እንግዲህ ለኢትዮጵያ ቡና ይሄ ይገባዋል ብላችሁ ስላበረከታችሁልን ስጦታ እጅግ በጣም አድርገን እናመሰግናለን። እንግዲህ በቀጣይ በሰፊው የምናወራ ነው የሚሆነው 50 ዓመታትን በጋራ የሚለውን ዝማሬ እንግዲህ ያው አሁን ከፍ አድርገን እናስደምጣለን። እንግዲህ ማለት የምትፈልገው ካለ ግን በመጨረሻ እድል ስጥ አንዴ።
0: እሺ፣ ለታጋሹ የኢትዮጵያ ቡና ደጋፊ የተለየ ክብር አለ። የመጀመሪያው ነገር አይ ቲንክ በዚህ አይነት ሞቲቭ ከተነሳ እንዲያነ ዜማዎች ደግሞ ሲኖሩ የዜማ ኤነርጀቲክ እና የሚያደርግ ፓወሩ ከፍተኛ ነው የሚሆነው ለተጫዋቾቹ ለአመራሮቹ ኢነርጂ ይሆናል። ከዛ በኋላ ለድል ማንነሳበት ምን ምክንያት ነው። ከዛ ባሻገር ግን በሀገር ውስጥም በውጭም ሆኖ ሲያግዙ የነበሩ ብዙ ሰዎች አሉ። ለምሳሌ እነዚህ ዳኒ ህስኪን የመሳሰሉ ወዳጆች ከተለያየ ቦታ ላይ ሆኖ ሲያበረቱ ነበረ። አቡሌ የሚባል አይ ቲንክ የደጋፊዎቹ ስታፍ ውስጥ ያለ ልጅ በጣም እየደጋገመ ኮሚትድ ሆኖ አዋሳ ድረስ እየደወለ በየቀኑ ፐርቤ ሲያበረታ የነበርና በዙሪያ ከነበሩ ሰዎች በጣም ብዙ ናቸው። ግን በሌላ ጊዜ ሰፊ ፕሮግራም ስለሚኖረን እነሱ ብቻ አመስግኝ ይደለፍ እናንተን ሚዲያ እጅግ አድርጌ አመሰግናል። እዚያ ደግሞ ስራው እንዲወጣ ከፍ እንዲል ስለምታደርጉ ስላደረጋችሁም እና ድል ለኢትዮጵያ ቡና ይሆንልኝ።
1: በጣም እጅግ አድርገን እናመሰግናለን። አንድሽ እንግዲህ ያው በደረቁ አንሸኝህም። አበሻ ቢራም ለእኛ ለአድማጮቻችን ሸልሙልን ብሎ የሰጠን ሁለት ሳጥን ንጉስና አንድ ኢትዮጵያ ቡናን ማሊያ ደግሞ እኛም ከአበሻ ቢራ ጋር በመሆን በክብር ለአንተ አበርክተናል። ለሰጠን ስጦታ ግን እጅግ በጣም አድርገን እናመሰግናለን። መልካም ቀን። ይኸው ከአንተ ቀጥሎ ከፍ አድርገን 50 ዓመታትን በጋራ ከቡና ጋራ አብረን ተጉዘን ዘመናት ተደስተናል፣ ዛሬም ለዋንጫ ድላችን ተሰልፈናል የሚለውን ዝማሬ ከፍ አድርገን እናስደምጣለን። መልካም ቀን አንድሽ።
0: Thank you, I was a great idea.

0: ከፍተኛ ወጪን አውጥተው የገነቡት ህንጻ ያሰሩት መኖሪያ ቤት ውበቱ ከዘመኑ ጋር ሳይሄድ ቀርቶ ሲደበዝዝ ምን ይሰማውታል? ምንም አያስቡ። በደንበኞቹ ተመራጭነትና ከብሪታንያ ተረፈው ኢያሜክስ ህንጻውንና መኖሪያ ቤቱን ደረጃውንና ዘመኑን በጠበቀ መልኩ ውበትን ይዘራበታል። ለመታጠቢያ ቤት፣ ለህንጻዎችም ሆነ ለመዋኛ ገንዳዎች ለውጪ ማስጌጫም ይሆኑ የዘመኑን የጥራት ደረጃ የጠበቁ ግላስ ሞዛይኮችን ኢያሜክስ አስመጥቷል። ለግዙፍ ተቋማትም ሆነ ለቤት ውስጥ የሚሆኑ ፕላስቲክ ኮርኒሶች፣ በተለያዩ ቀለማት የተዘጋጁ ፕላስቲክ የወለል ጣፎችና ፕላስቲክ ዞኮሎችም መገኛቸው ኢያሜክስ ነው። በጣም የተዋቡና ለረጅም ዓመታት እንዳሸበረቁ የሚቆዩ ፓርኬ የወለል ጣፎችም ካስፈለጉ ወደ ኢያሜክስ ይምጡ። ለፓርኬ አገልግሎት የሚውሉት ስካርቺንግ ወይም ዞኮሎ፣ ቲሞልዲንግና ሬዲዩሰሮችም በኢያሜክስ እንደ ልብ ይገኛሉ። 60x60 የሆኑ ፖርሲሊን ሴራሚክ የወለል ጣፎችም በተለያዩ ቀለማት በኢያሜክስ በሽበሽ ናቸው። የስፔን ምርት የሆነው የፕላስቲክ ወለል ምንጣፍ ማጣበቂያ ራይት አድሄሲቭ ግሉም የሚገኘው በኢያሜክስ ብቻ ነው። ምን ይሄ ብቻ? ለተሰነጠቀ ግድግዳ፣ ለተቦረቦረ ወለልና ውሃ ልኩን ላልጠበቀ ድስን ፍቱን መፍትሄ የሆነው ስፔን ሰራሹ ብሉሞስት ኮም በኢያሜክስ እንደ ልብ ይገኛል። ኡራኤል ሙልጌታ ኮሜርሻል ህንፃ ግራውንድ ፍሎር ላይ ወደሚገኘው የሽያጭ ማዕከላቸው ብቅ ብለው መጎብኘትም መሸመትም ይችላሉ። ለበለጠ መረጃ በስልክ ቁጥሮች 0118493606 0111 113297 ወይም 0115513297 ላይ ይደውሉ። አንጀት ለሚያረሳ ጨራረስ ኢያሜክስ።
1: ተመልሰን መጣን። ውድ አድማጮች፣ ጣቢያው ተወዳጁ በስራት ኤፍኤም 101.1 ነው። ፕሮግራሙ ደግሞ አቦልቶን አበረካ ነው። እንግዲህ ኢትዮጵያ ቡና 8ኛውን ዙር ሩጫ ለማካሄድ ሽርጉድ እያለ እንደሆነ ይታወቃል። የመፈክራችን ደግሞ አይቀርም ዘንድሮ ይላል። እንግዲህ አይቀርም ዘንድሮ በጣም በብዙ ምክንያት እንደሆነ ባለፈው ስናነሳ ነበረ። ዘንድሮ ኢትዮጵያ ቡና ያለበት የለውጥ ሂደት፣ ኢትዮጵያ ቡና ያለበት የቡድን ግንባታ በደንብ ያሳያል። እና ይህንን ደግሞ የምናግዝበት መንገድ ደግሞ ደጋፊያቻችን ደግሞ ኢትዮጵያ ቡናን የሚያግዙት በዚህ መንገድ ነው። እና ያንንም ለማድረግ የማይቀርበት ዘንድሮ የማንቀርበት ሩጫ ነው የተካሄደው። እና ያን ነው እንግዲህ መሳተፍ ግዴታችን ነው። ሁላችንም ደጋፊዎቻችን በዚህ በጣም በንቃት መሳተፍ አለብን። እንግዲህ ትኬት መሸጥ ከጀመረ ገና ሳምንት አልሞላውም። በቲኬት መሸጥ ተጀመረ ብለን በተነሳበት በዛ ደቂቃ ውስጥ የኢትዮጵያ ቡና ስፖርት ክለብ የቦርድ ሊቀመንበር የሆኑት ዶክተር እስራኤል ለገፋ 2000 ትኬት ገዝተው ነበር። እዛው ደግሞ የቦርድ አመራሮች፣ የደጋፊ ማህበር አመራሮች በሙሉ ትኬትም ገዝተው በጣም በርካታ ትኬት ተሽጧል የዛኑ ቀን። አሁን ደግሞ እንግዲህ ሳምንት ባልሞላ ጊዜ እስከ 9000 በላይ ከ8000 እስከ 9000 የሚደርስ ትኬቶች እንደተሸጡ ነው መረጃ ያለንና ከአሁኑ በጣም በጣም እየገሰገሰ ነው። ቅድም ደግሞ እንዳነሳ ነው ወደ 22 በሚሆኑ ደጋፊዎቻችን ዘንድም ትኬት እየተሸጠ ነው የሚገኘው። በቴሌብር እና በዘመን ገበያ በኩልም ትኬት ይሸጣል። ሌላኛው ትኬት የሚሸጥበት ደግሞ ቡና ባንክ ነው አይደለ? ቡና ባንክን በተመለከተ እንግዲህ የባንክ የቡና ባንክ የብራንች ባንኪንግ ዳይሬክተር የሆኑት ደግሞ አቶ ሰመረ ተስፋይም በስልክ መስመራችን ይገኛሉ። በቡና ባንክ በኩል እንዴት ነው የምንገዛው? እንዴት ነው ትኬቱንስ ማግኘት የምንችለው? ማሊያችንስ በሚሰጥበት ጊዜ እንዴት ነው ከቡና ባንክ ማግኘት የሚችለውን እንደሚሉትን ሊነግሩን እንግዲህ የአቶ ሰመረ ተስፋዬ የቡና ባንክ ብራንች ባንኪንግ ዳይሬክተር በስልክ መስመራችን ላይ ተገኝተዋል። ጤና ይስጥልኝ አቶ ሰመረ፣ በቅድሚያ እንኳን ለ2019 አዲስ ዓመት በሰላም አደረሰዎት።
2: ጤና ይስጥልኝ፣ እንኳን አብሮ አደረሰን።
1: በጣም አሪፍ። እንግዲህ ያው ቡና ባንክ የኢትዮጵያ ቡና አጋር እንደሆነ ይታወቃል። በዚህ ደግሞ ከሩጫችን ጋር በተያያዘ ትኬት ከሚሸጥባቸው በርካታ መንገዶች አንዱ የቡና ባንክ ቅርንጫፎች ነው እና ቡና ባንክ ምን ያህል ቅርንጫፎች አሉት? የቴት ነው ትኬት የሚሸጠው? እንዴት ነው ትኬትስ መቁረጥ የሚቻለው? በኋላስ ደግሞ ማሊያው በመጣ ሰዓት ከቡና ባንክ የቆረጡ ደጋፊዎቻችን እንዴት አድርገው ማሊያቸውን ማግኘት ይችላሉ? ሙሉ መረጃ ከአቶ ሰመረ ተስፋ እናገኝ።
2: ኦኬ፣ እንደሚታወቀው ቡና እንግዲህ የረጅም ጊዜ ከቡና ክለብ ጋር ግንኙነት ያለው ባንክ ነው። አጋር ነን፣ ያው ረጅም ጊዜ ነው ግንኙነታችን። በዚህ መሰረት ደግሞ አሁን ለሚካሄደው የሩጫ ፕሮግራም ላይ ቲሸርቶች በአቅራቢያቸው ከአንድ አጋር የሆነውን በየቅርንጫፉን ቲሸርቶች የሚገኙበትን ተዘጋጅተዋል። በዚህ በየቅርንጫፉ ደግሞ በአቅራቢያቸው ምክንያቱም ያው ለመውሰድም በኋላ እንዲመቻቸው በአቅራቢያቸው ባሉ ባንኮች ከቅርንጫፋችን ጋር ሄዶ ተመዝግቦ ከዛ በኋላ ሳይዝ የተለያየ ሳይዝ ስለሆነ ያለው በሚፈልጉት ሳይዝ መጠን ተመልሶ ደግሞ ከቅርንጫፍ አቅራቢያ ባለው ቅርንጫፍ እንዲወስዱ ይደረጋል። ግን ማንኛውም ተሳታፊ ደግሞ ያው አካውንት ሊኖረው ይገባል ቡና ባንክ ላይ። ስለዚህ ቡና ባንክ የትም ቦታ አካውንት ሊኖረው ይችላል። ነገር ግን ቲሸርቱን ግን የሚወስደው አቅራቢያ ባለው በተመዘገበበት አቅራቢያ ባለው በሚፈልገው ሳይዝ እንዲወስድ ይደረጋል ማለት ነው። ስለዚህ ተባብረን በዚህ መልኩ መስራት እንችላለን።
1: በጣም አሪፍ አቶ ሰንበረ። ስለዚህ እንግዲህ ያለው መረጃ በአካውንት ያለው ማንኛውም ደጋፊ የትኛውም ብራንች አካውንቱን ይክፈት፣ የትም ከተማ ላይ አካውንቱን ይክፈት፣ ግን በቀረበው ብራንች ላይ ሄዶ ትኬቱን መቁረጥ ይችላል ነው።
2: ትክክል።
1: ትኬቱን ሲቆርጥ ሳይዙን እዛው አስመዝግቦ ይቆርጣል። ስለዚህ ማሊያውን ደግሞ እዛው ከቆረጠበት ብራንች ነው የሚወስደው ማለት ነው።
2: ትክክል ትክክል።
1: በጣም አሪፍ አቶ ሰንበረ፣ ለሰጡን ማብራሪያ እጅግ በጣም አሪፍ ነው የማመሰግነው። ምናልባት ተጨማሪ የሚሉት ነገር ከሌለ እንግዲህ በሚቀጥሉት ጊዜያትም ትኬት ሽያጮቹ እንግዲህ ተጀምረው ጥሩ እየሄዱ እንዳለ ነው መረጃው ያለን። በየጊዜው ደግሞ እየተከታተልን ምን ያህል ትኬት ሄደ እንዴት ሆነ የሚሉትን ነገሮች እንግዲህ በየሳምንቱ እየደወልን መረጃ የምንወስድ ነው የሚሆነው ከእርሶ።
2: እሺ፣ እናመሰግናለን።
1: እጅግ በጣም አድርጌ አመሰግናለሁ። አቶ ሰንበረ ተስፋዬ የቡና ባንክ ብራንች ባንኪንግ ዳይሬክተር ለሰጡን ማብራሪያ በጣም አመሰግናለሁ።
2: እሺ፣ እግዚአብሔር ይስጥልኝ። መልካም ጊዜ።
1: አሜን አሜን። መልካም ቀን። እንግዲህ የስምንተኛው ዙር የኢትዮጵያ ቡና ሩጫ አይቀርም ዘንድሮ ነው የሚለው መጠሪያው ቅድምም የቦርድ አባል የሆኑትና የደጋፊ ማህበር ፕሬዚዳንት አቶ መንግስቱ አደሰን በስልክ መስመራችን ገብተው የሚሸጡባቸው መንገዶች ነግረውናል። በጣም በጣም አሁን እጅግ በጣም ቀላል መንገዶች ይመስሉኛል አይደል? በርካቶች ለማግኘት እጅግ ቀላል የሆኑ መንገዶች በጣም ብዙ አማራጮች ያሉበት ይመስለኛል። እና እንግዲህ ትኬት ለማግኘት አሁን ምንም አይነት ችግር አይገጥም ነው።
3: በትክክል አይቀርም ዘንድሮ ስትል መፈክር ብቻ አይደለም።
1: ትክክል።
3: እኔ የአቦልቶና በረካ የሬዲዮ ፕሮግራምን ባለፉት ሁለት ዓመታት ወደ አድማጮች ስናደርስ ዳዊት በጋራ በጣም በብዙ መልኩ ከምንጠየቀው ጥያቄ መካከል ሩጫ ሩጫ ሩጫ አሁን ይውለ ሩጫዎቹ አይደረጉም ሲባል ብቻ አይደለም መጮህ ያለባቸው፣ ይደረጋል አይደለ? የኢትዮጵያ ቡና ደጋፊዎች ቴንኪው መባል ያለባቸው ከ9000 እስከ 10000 የሚደርሱ ትኬቶች ሳምንት ባልሞላ ጊዜ ውስጥ ተሽጦ አልቀዋል። 40,000 ትኬት አዘጋጅቻለሁ ቢል ኢትዮጵያ ቡና ኦልሞስት በአንድ ሳምንት ውስጥ 10,000 ትኬት ሸጥክ ማለት በሶስት ሳምንት በአራት ሳምንት የሚያልቅ በጣም በትንሹ በሶስት ሳምንት ለጨርሶ የምትችለው አይነት ነው ማለት ነው። ስለዚህ ትኬቶቹ አሁንም ከመጠናቀቃቸው በፊት ትኬቶቹን እየገዛ የማሊያ ባለቤት የሚሆኑበት መንገድ መመቻቸት አለበት።
1: ታየው ደግሞ አሁን ያለውን ጅማሬውን ስታየው ገና ሳምንት ባልሞላ ጊዜ 9,000 ገደማ ትኬቶች ከተሸጡ አስበው እንግዲህ ሳምንታቱ ደግሞ ትንሽ ገፋ ባሉ ቁጥር የሚኖረውን ነገር አስበው። አይቀርም ዘንድሮ ስንል አንተም ቅድም እንዳነሳው በጣም በበርካታ ምክንያቶች ከኢትዮጵያ ቡና ጎን መቆማችን የምናሳይበት ነው እና ስምንተኛው ዙር ሩጫችንን ሞቅ ደመቅ አድርገን እንግዲህ ኢትዮጵያ ውስጥ ከሚካሄዱት በጣም ትላልቅ ውድድሮች መካከል አንዱ ኢትዮጵያ ቡና ውድድር ነው አይደል? ለከተማው ድምቀት የሆነው ይሄ እንግዲህ ኢትዮጵያ ቡና ደጋፊ የእግር ኳሱ እስትንፋስ የሆነው ደጋፊ ለከተማው ደግሞ ድምቀት ሆኖ ደምቆ የሚውልበት ቀን ነውና እንግዲህ ስለዚህ ስምንተኛውን ዙር አይቀርም ዘንድሮ ትኬት እያያዛችሁ ለማለት እንወዳለን። ከዚህ ጋር በተያያዘ እንግዲህ አቶ ገዛኸኝ ወልዴ የኢትዮጵያ ቡና የቀድሞ ስራ አስኪያጅ በአንድ ታዋቂ የስፖርት ገጽ ላይ ስምንተኛውን ዙር ኢትዮጵያ ቡና ሩጫ ይካሄዳል የሚለውን ነገር ሲሰሙ ያጋሩት አንድ የግላቸው ምልከታ እዛ ላይ አጋርተው ነበርና እኛም ትኩረታችንን ስቦት ነበር። እንግዲህ ያለፉትን 7 ሩጫዎች ላይ አቶ ገዛኸኝ ጉሌ ተሳትፈዋል። አሁን ላይ ነው እንግዲህ አሁን ያልተሳተፉትና ስለዚህ ያለፈውን ትዝታቸውን በፊቱም ደግሞ የስምንተኛውን ዙር ደግሞ ተስፋቸውን ያጋሩበት አንድ መሰናዶ አለ። እሱም ብናዳምጥ
3: በጣም ጥሩ። አይቀርም ዘንድሮ ካልን ይቀጥላል። የገዛኸኝም እንግዲህ ከኢትዮጵያ ቡና ጋር ኦልሞስት በአመራርነት ባይቀጥልም ለኢትዮጵያ ቡና ያለው ፍቅር አሁንም ቀጥሏል። የኢትዮጵያ ቡና ደጋፊዎችን በነቂስ ወጥታችሁ ትኬታችሁን ቁረጡ፣ ሩጫችሁን አከናውኑ እየተባሉ ነው የሚገኙ።
1: ስለዚህ አይቀርም ዘንድሮ በሚለው ዙሪያ የተሰማቸው ስሜት ምን ነበረ? ካለፉት 7 ዙሮችንስ እንዴት አስታወስት የሚለውን ከፕሮግራሙ እንሰማለን። ቴክኒሻናችን ከፍ አድርጎ ያስደምጠን።
4: ኢትዮጵያ ቡና ለአንዳንዶች የእግር ኳስ ክለብ ብቻ ሊሆን ይችላል፣ ለሌሎች ግን ትዝታ፣ ፍቅር፣ ሕይወትና የማይረሳ ታሪክ ነው። ኢትዮጵያ ቡናን ለበርካታ ዓመታት በሥራ አስኪያጅነት የመሩት አቶ ገዛኸኝ ወልዴ ክለቡ ለስምንተኛ ጊዜ ሊያካሂደው ባሰበው ዓመታዊ የደጋፊዎች የቤተሰብ ሩጫ ዙሪያ ከመጀመሪያው እስከ 7ኛው ዙር ያለውን ጉዞ በትዝታ ወደኋላ ተመልሰው ቃኝተዋል። ከዚያም መጪውን ስምንተኛውን ዙር በተስፋ ተመልክተው ለክለቡና ለደጋፊዎቹ ያላቸውን ምኞትና ምልከታ በአንድ ታዋቂ የስፖርት ገጽ ላይ አስፍረዋል። እኛም በአቦልቶና በረካ ፕሮግራማችን ለእናንተ ውድ አድማጮች ለማጋራት ወደድን። ምክንያቱም አቶ ገዛኝ ወልዴ ዛሬ በኢትዮጵያ ቡና ስራ አስኪያጅነት ቦታ ላይ ባይገኙም ኢትዮጵያ ቡና ግን ከልባቸው አልወጣም። ይህም አንድ ትልቅ እውነትን ያስታውሰናል። ከኢትዮጵያ ቡና መለየት ይቻላል፣ ከኢትዮጵያ ቡና ፍቅር ግን መለየት ፈጽሞ አይቻልም።

አሁን በኢትዮጵያ ኦሎምፒክ ኮሚቴ ምክትል ጸሐፊ የሆኑት የቀድሞ የኢትዮጵያ ቡና ስራ አስኪያጅ አቶ ገዛኸኝ ወልዴ በአመታዊ የኢትዮጵያ ቡና ደጋፊዎች የቤተሰብ ሩጫ ዙሪያ ያላቸውን የግል ምልከታ እነሆ እንደሚከተለው አሰናድተነዋል። ተከታተሉ። የኢትዮጵያ ቡና ስፖርት ክለብ የደጋፊዎች የጎዳና ላይ ሩጫ፣ የቡና የቤተሰብ ሩጫ። የኢትዮጵያ ቡና ስፖርት ክለብ የደጋፊዎች የጎዳና ላይ ሩጫ፣ የቡና የቤተሰብ ሩጫ። ስፖርታዊ ውድድር ብቻ ሳይሆን የዜማ የፍቅርና የማንነት ጥበባዊ ውህድ ነው። ደጋፊዎች በስታዲየምም ሆነ በአደባባይ ልባቸውን ሰጥተው የሚዘምሯቸውን መዝሙሮች በተለይም ሳዜም ነው ያደግኩት በጨቅላ አንደበቴ

0: የመግቢያ ዜማ የልቤ ማህተም
1: የልቤ ማህተም መቼም አይወጣ ቡና ህይወቴ ቡና።
0: የቡና ደጋፊዎች ዝም ብለው አይሮጡም። ሲሮጡም ሆነ ሲቆሙ የሚዘምሩት የፍቅር ቃል አላቸው። ሳዜም ነው ያደግኩት በጨቅላ አንደበቴ፣ የልቤ ማህተም መቼም አይወጣም ቡና ህይወቴ የሚለው ጥልቅ ስሜት የሚንጸባረቅበት የደጋፊዎች መዝሙር ፍቅሩ ከልጅነት ጀምሮ በደም ውስጥ የገባ መሆኑን ያሳያል። ይህ ዜማ በየጎዳናው ላይ ሲያስተጋባ ሩጫውን ወደ ፍቅር ሰልፍ ይቀይረዋል።

ምዕራፍ አንድ መነሻ አንደኛና ሁለተኛ ዙር የጀሞ ቀና ታሪኩ የጀመረው በአዲስ አበባ ከተማ ዳርቻ በመትገኘው ጀሞ አካባቢ ነው። የክለቡ ተጫዋቾች መኖሪያና ስታዲየም መገንቢያ የሚገኝበት ቦታ። በእነዚህ የመጀመሪያ ሁለት ዙሮች ህልሙ ገና ለጋ ነበር። መንገዶቹ ጠባብ ነበሩ። በውስጣቸው የነበረው ፍቅር ግን ወሰን አልነበረውም። ደጋፊዎቹ በጨቅላ አንደበታቸው የጀመሩትን የክለቡን ፍቅር ወደ አደባባይ ይዘውት ወጡ። ጀሞ የዚህ ታላቅ ማዕበል መነሻ፣ የመጀመሪያው የደጋፊዎች የልብ ትርታ በአንድነት የደመቀባትና ፍቅር በሰፈር ደረጃ አፈር ፈጭቶ ያደገበት የልጅነት አምባ ሆና ትታወሳለች።

ምዕራፍ 2 ወደ ክብር አደባባይ ሶስተኛና አራተኛው ዙር መስቀል አደባባይ። ያ የተሰነቀው ፍቅር በሰፈር ጠባብ መንገድ ሊያዝ የማይቻል ግዙፍ ጎርፍ ሆነ። በመሆኑም ትልቅ መድረክን ጠየቀ። ለሶስተኛና ለአራተኛው ዙር የደጋፊው ማዕበል ወደ ታሪካዊው መስቀል አደባባይ ተዛወረ። የከተማዋ እምብርት በሺዎች በሚቆጠሩ እግሮች ደመቀ። አዲስ አበባ በድንገት በቢጫና ቡናማ ቀለም ስትዋጥ፣ የቤተሰቡ ሩጫ ወደ ታላቅ የጭፈራ ፌስቲቫል ተቀየረ። በመስቀል አደባባይ ሕዝቡ በአንድ ድምፅ

ይውለበለባል አርማችን ካለም ስካለም ዳርቻ አይታጠፍም ቃላችን ዘላለም ቡንዬም ብቻ ያለ ጎዳናውን በዚህ ማናወጣው

ፕሌይ ስቶር ላይ ማውረድ ትችላላችሁ ያላችሁ ይገኛል። ንስር ስፖርት ጥቅ ደግሞ የተለያዩ ስፖርት ጥቆች እናመርታለን። አደራሻችን ታዲያ ወደ ጋዜው አደባባይ ለነው እንገኘው ብሏል። ስልክ ከፈለጋችሁ በ0977 68 89 08 ወይም በ0901 41 31 65 ላይ ደውላችሁ አሎ ንስር ብላችሁ ማዘዝ ትችላላችሁ። አርማጅ ተመልካቾች፣ ኢትዮጵያ ብሔራዊ ቡድን በነገራችን ላይ ጨዋታ አለው። ወደ አገራችን ከብሔራዊ ቡድን ስንሄድ ከመስከረም 15 እና መስከረም 19 ጨዋታ ሆናለው። የመጀመሪያው ጨዋታ ከሱዳን ጋር ነው ጨዋታቸውን የሚያደርጉት። ይህንን ጨዋታ የሚያደርጉት ታዲያ 2027ን የሚያዘጋጁ ሶስት የአፍሪካ ሀገራት ናቸው። እነሱም ታዲያ ኬንያ፣ ኡጋንዳ እና ታንዛኒያ ሶስቱ ለመጀመሪያ ጊዜ የአፍሪካ ዋንጫን ለሶስት ተቀናጅተው ይህንን የአፍሪካ ዋንጫ የሚያዘጋጁ ይሆናል። ታዲያ ዋሊያዎቹ ይህንን ፍልሚያ ለመግባት ከሴኔጋል እና ከሱዳን ጋር በሚያደርጉት ጨዋታ ይጠበቃል። መስከረም 15 ላይ ታዲያ በአቡጃ ደቡብ ሱዳን ነው የመጀመሪያ ጨዋታቸው የሚያደርጉት። ታዲያ ሱዳን ስብስቧን ይፋ ታደርጋለች። ታዲያ አዋኪያን የተባሉት ወይም እንደዚህ ትንሽ ሲያስቸግሩ የነበሩ ተጫዋቾች ወደ ቡድኑ እንዲቀላቀሉ ተደርጓል። ሶስት የ2027 የአፍሪካ ዋንጫ ለማለፍ የሚደረገው ፍልሚያ ኢትዮጵያ በምትገኝበት ምድብ የተደለደለችው እና በምድብ ማጣሪያ መጀመሪያ ጨዋታ ዋሊያዎቹ የምትገጥመው ሱዳን ስብስቧ ይፋ አድርጋለች። ብሔራዊ ቡድን ዋና አሰልጣኝ ጋናዊው ጄምስ ኩዌስ አፒያ ከኢትዮጵያና ሞዛምቢክ ጋር የሚያደርጓቸው ጨዋታዎች 33 ተጫዋቾችን የያዘው ስብስብ ይፋ ሲያደርግ ከአገሪቱ እግር ኳስ ፌዴሬሽን ጋር በፈጠሩት ቁርሾ ብሔራዊ ቡድኑን እንዳያገለግሉ ታግደው የነበሩትን ተጫዋቾችን በአሰልጣኝ ጥረት ዳግም ብሔራዊ ቡድኑን እንዲያገለግሉ ጥሪ ተደርጎላቸዋል። በአረብ ዋንጫ እና በአፍሪካ ዋንጫ ላይ በርከት ያሉ ተጫዋቾችን በጉርሻና በክፍያ ጉዳይ ላይ ከፌዴሬሽኑ ከፍተኛ አለመግባባት ውስጥ ገብተው የነበረው ሲሆን ፌዴሬሽኑም ሁከት ፈጥረዋል ብላላቸው ተጫዋቾችን ከቡድኑ ታግደው ዳግም ጥሪ እንዲደረግላቸው አስችሏል። ታዲያ ከዋሜ የ66 ዓመቱ ጋናዊው አሰልጣኝ ፌዴሬሽኑ የያዘው አቋም ነገሮችን አስቸጋሪ እንዳደረገበት በመግለጽ ባደረገው ውይይት እግድ የተላለፈባቸውን ተጫዋቾች ዳግም ወደ ስብስቡ የቀላቀለ ሲሆን ለረጅም ጊዜያት ጉዳት ላይ የነበረውም የቡድኑን አምበል ረመዳን አጋብም ጥሪ ተደርጎለታል። ታዲያ አፍሪካ ዋንጫ ላይም የሱዳን ብሔራዊ ቡድን ተመልክተናል ምን አይነት ቤስት ፐርፎርማንስ እንደነበራቸው። የሀገራቸውም ክለቦች ጥሩ አቋም ላይ ነው የሚገኙት። በተለይ አልሂላል ኦርዱርማን ይሄ ክለብ ከተመሰረተ እጅግ በርካታ ዓመታትን ነው ከቅዱስ ጊዮርጊስ ጋር የሚገዳደር እድሜ ያለው ክለብ ነው እና ይህ ቡድን በሞሪታንያ ሊግ ሄዶ ዋንጫ ከፍ አድርጎ ማንሳችሁ ላይ ባለፈው ዓመትም በታንዛኒያ ሊግ ነበር ሲወዳደር የነበረው። አድማጭ ተመልካቾቻችን፣ ምክንያቱም በሀገራቸው ላይ ትልቅ ጦርነት አለ እና አሁንም የብሔራዊ ቡድን ጨዋታ ፌዴሬሽኑ በትክክል ጥንቅቅ አድርጎ ብሔራዊ ቡድኑን እየመራ ነው የሚገኙ ምንም ጦርነት ላይ ቢሆኑ። የመጀመሪያ ጨዋታችን ታዲያ ከሱዳን ጋር ይሆናል። ሁለተኛ ጨዋታችን ከፓትሪክ ቬራው የቀድሞ ያርሰናሉ ፈረንሳዊ አማካይ እጅግ ግዙፍ አማካይ አሁን ከነ ክሪስታል ፓላስ አሰልጣኝነት በኋላ ጣሊያንም ሄዶ ነበረ፣ እንዲሁም ደግሞ ወደ ፈረንሳይ ማሰልጠን ችሎ ነበር። አሁን በስተመጨረሻ የፓፓቲያውን ካባረሩ በኋላ ሴኔጋሎች ቬራን ቀጥሮታል። ቬራ ታዲያ አሁን እንግዲህ ሴኔጋል ብሔራዊ ቡድን እየመራ ሁለተኛ ጨዋታውን ከኢትዮጵያ ብሔራዊ ቡድን ጋር በባህር ዳር ኢንተርናሽናል ስቴዲየም የሚያደርግ ይሆናል። አድማጭ ተመልካቾቻችን ተሬን ጨዋታ የምንጠብቅ ይሆናል። ብሔራዊ ቡድናችንም ልምዱን አጠናክሮ እየሰራ ይገኛል። አድማጭ ተመልካቾቻችን በድጋሚ እንኳን አደረሳችሁ ለማለት እንወዳለን። አድማጭ ተመልካቾቻችን ታዲያ ከፍ ብለን ታዲያ የሚገርም ሙዚቃ ጋብዛችኋለሁ። በተለይ ብዙ ጊዜ በዓል ላይ የምሰሙት የሚገርም ሙዚቃ እንግዲህ ከስር እየሄደላችሁ ነው የሚገኘው እና ሰለሞን ደነቀ ሙዚቀኛ አርቲስት ሰለሞን ደነቀ እጅግ የሚገርም ታሪክ ማይዘነጉ በርካታ ዓመታትን እንደ አዲስ የተደጋግሞ የሚደመጠውን አበባዮሽንም ሆያ ሆዬንም የያዘ የሚገርም የሙዚቃ ስራ እንግዲህ ከስራ አስኬድላችኋለሁ። ከፍ ብለን ታዲያ እንኳን አደረሳችሁ ለመንደነቀ ስርቅታይ ያስብልልናችሁ።

0: አሁን ደግሞ ፍካትን ተላብሷል። እቅድ ሁሉ የሚሳካበት ያሻነው ደጃችን ድረስ የሚመጣበት የኛ የሆነ አመት ፍላጎት ማረፊያውን ያገኛል። ያውም በፍጥነት ጥረት ሁሉ ፍሬን ያፈራል። ያስፈልገን በቅርበት ይገኛል። ልክ እንደ ዘመን ገበያ ደጃችን ድረስ ከተፍ ይላል። ከእኛ አልፈን ለቤተሰብ ተርፈን ለወዳጆች ከዘመን ጋር እንደርሳለን። ምን ያስፈልጋል? የበዓል ቅናሹ፣ ገበያው፣ የአውደ አመት ሸመታው ሁሉም በዘመን ደጁ ድረስ ይመጣል። እንኳን ለአዲሱ አመት አደረሰን። ዘመን ገበያ ደጁ ድረስ ኢትዮ ቴሌኮም።
1: ንሰረይታ
2: ተመልሰን መተናል። አርማጅ ተመልካቾቻችን የተወዳጁ ስራቲ ፊልም 101 ላይ ከፍላችሁ ትገኛላችሁ። አርማጅ ተመልካቾቻችን ታዲያ የሰለሞን ደነቀን ስርቅታይ አድምጠን ተመለስን። ጅግ በዓል ሲመጣ የምናስተውሰው ሙዚቃ ነው። አርማጅ ተመልካቾቻችን ታዲያ እዚህ ስቱዲዮ ውስጥ ዩኤል አለማዮ በጥንቅሩ ኢንፍራኦል ረቡማ በቴክኒክ ቁጥጥሩ ደግሞ አሸናፊ አበራ አሹ ከፍ አድርጎ የንስሪታን እያስኬዳላችሁ ይገኛል። የተለያዩ መረጃዎችን አድምጠን ተመለስን። የኦሮሚያ ህብረት ስራ ባንክ እንዲሁም ንስር የስፖርት ትጥቅ ወደ እናንተ ፕሮግራሙን እያደረሱላችሁ ይገኛሉ። የተለያዩ መረጃዎችን ይዘን መተናል ብለናቸዋል። ከነዛም መረጃዎች መካከል ታዲያ የማንቹሪያን ደርቢ የአርሰናል ማጥቃት መሻሻል ማን ይመስላል የሚለውንም ወደ እናንተ ፓልመርና ሮጀርስ ጥምረት በተለይ ደግሞ የፓልመርና የሮጀርስ ጥምረት ምን ይመስላል? እጅግ በባለፈው ማን ኦፍ ዘማች እንግዲህ ፓልመር ከተሸለመ በኋላ እጅግ ፈን አድርገው ነበር። እነዚህ ሁለቱ ተጫዋቾች የሚቆም ጥምረት ነው የሚሉን በርካቶች እንግዲህ መላበልታቸውን እያስቀመጡ ይገኛሉ። በተለይ ደግሞ ይህ ጥምረት ከዚህ በፊት በማንቸስተር ሲቲ የአካዳሚ ላይ ታዳጊ ቡድን ላይ የተመለከት ነው ጥምረት ነበረ ብሏል። በርካቶች እየመሰከሩላቸው ነው። ይህንን የሮጀርስን ሞርጋን ሮጀርስን እዩል አለማየሁ በጥንቅሩ አዘጋጅቶላችኋል። የፓልመር በነገራችን ላይ ባለፉት ጨዋታዎች የቼልሲ ከፍተኛ ፈራሚ ሮጀርስ 11 ጎሎችና አሲስቶችን በአምስት ጨዋታዎች ሁለቱ ማድረግ ችሏል። 9 ቻንስ ክሬት ማድረግ ችሏል። ሁለቱ ተጫዋቾች እርስ በርስ ከሌሎች ማንኛውም ሁለት ተጫዋቾች በእጥፍ በላይ ነው የሚበልጡት። ሮጀርስ እና ፓልመር 19 ፓስ እርስ በርስ ተደራርገዋል። በባለፈው ጨዋታ እንኳን ማለት ነው በአንድ ጨዋታ ላይ በአርሰናል ጨዋታ ላይ ፓልመር ሮጀርስ ደግሞ ለፓልመር ለሮጀርስ 15 ፓሶችን ማድረግ ችሏል። በቀጥታ እስካሁን አንድ ጎል ብቻ ነው ማስቆጠር የቻለው። ነገር ግን በአሲስቶቹ እጅግ ድንቅ እየሆነ ነው የሚገኘው። ባለፈው እንኳን በአንድ ጨዋታ ወደ 4 የሚያክሉ አሲስቶችን በአራት አሲስቶችን ማድረግ ችሏል ሮጀርስ። ፓልመር ባለፈው ሲዝን 13 ጨዋታዎችን ላይ አንድ ጎል ብቻ ነበር ያስቆጠረው። ዘንድሮ ግን 4 ጎሎችን በአምስት ጨዋታዎች ማስቆጠር ችሏል። ታዲያ ይህ የሮጀርስ መምጣት ነው ብሏል። ይህ ለእንትና በተለይ ደግሞ ለአሰልጣኝ ዣቢ አሎንሶ እጅግ የሚገርም ጥምረት ነው ብሎት በርካቶች እየመሰከሩላቸው ይገኛሉ። እናንተስ ምን ይመስላችኋል የሚለውን ሀሳብ አስታችሁን በንስር ፌስቡክ ማስቀመጥ ትችላላችሁ። አድማጭ ተመልካቻችን ኮል ፓልመር ፓስ እንኳን የተደራረጉትን ስትመለከቱ ሞርጋን ሮጀርስ ለኮል ፓልመር 19 ፓሶች በማድረግ የመጀመሪያው ብዙ ፓስ የሰጠው ተጫዋች ኮል ፓልመር ሆኗል። በመቀጠል ቫለንቲን ባርኮ ነው 11 ፓሶች አድርጎለታል ሞርጋን ሮጀርስ ለቫለንቲን ባርኮ። ከዛ ውጪ ፔፕ ቻቫሪያ 10 ፓሶች አድርጎለታል ሞርጋን ሮጀርስ፣ ጆዋ ፔድሎ 9፣ ሪሲ ጀምስ 9፣ እንዲሁም ሄቶ 9 አድርጎለታል ሞርጋን ሮጀርስ። ሞር ከሌሎች ተጫዋቾች በላይ ለኮል ፓልመር 19 ፓሶችን አድርጓል ማለት ነው። ለኮል ፓልመር ደግሞ በርካታ ፓሶች ያደረገላቸውን ተጫዋች ስትመለከቱ አንዱ ተከላካዩ ጆሽ አቼምፖንግ ነው አንደኛ ላይ የሚገኘው፣ ሞርጋን ሮጀርስ ደግሞ ሁለተኛ ላይ ነው። እና ሁለቱ ተጫዋቾች እርስ በርስ በርካታ ፓሶችን እየተደራረጉ ነው። እና ቀጣይ ማን ያቆማቸዋል የሚለው ይሄ ጥምረት እንግዲህ አስፈሪ ጥምረት ሆኖት እየተመለከት ነው እንገኛለን። አድማጭ ተመልካቾቻችን ታዲያ ከዚህ ቀጥሎ ታዲያ መንደርደሪያውን የሮጀርስን አንስቼላችኋለሁ። እዩል አለማየሁ ደግሞ ስለ ሮጀርስ አሪፍ ጥንቅር አዘጋጅቶላችኋል። አሹ አሸናፊ አበራ ሞርጋን ሮጀርስ ዘኪድ ይህንን ተጫዋች የቼልሲን ይሄ ከፍተኛ ወጪ ወጣበት 117 ሚሊዮን ዩሮ በማውጣት እንግዲህ የቼልሲ ውዱ ተጫዋች ነው። ይህን ተጫዋች አሹ አስደምጦ እንመጣለን። እዩል
3: Another wonder strike from Morgan Rogers. Rogers scores again! And for the lead from behind!

ታሪኩ የሚጀምረው ከካውንስሉ ፓርክ ነው። ደብዘዝ ባሉ ነጭ መስመሮች በዝናብና በፀሐይ በተጎዱት የግብ ፖስቶች መካከል ከአመታት ገደማ በፊት ያልተለመደ ክህሎት ያለው አንድ ልጅ ጎልቶ መታየት ጀመረ። ኮረብታው ወጣ ብሎ መቃብሩን አልፎ በብረት በሩ በኩል ሲገባ በስቶር ብሪጅ እና ዲስትሪክት የወጣቶች እግር ኳስ ሊግ ውስጥ በሚገኘው የሃላስ ሀውክት ከሰባት ዓመት በታች ቡድን ሜዳዎች ላይ የሚጫወተው የዛን ጊዜው ባለ አምስት ዓመት ሞርጋን ሮጀርስ ከሌሎቹ ልጆች በልዩ ደረጃ ላይ እንደሚገኝ የሚነገረው ወሬ በፍጥነት ተሰራጨ። ሰላም ውድ የንስር ስፖርት ተከታታዮቻችን፣ እንዴት ሰንብታችኋል? ሁሌ ቅዳሜ በብስራት ኤፍኤም 101.1 ላይ የሚቀርብላችሁ ሳምንታዊ የንስር ስፖርት ፕሮግራም ላይ ነው ያላችሁት። በየሳምንቱ የተከሰቱ አነጋጋሪ እና ወቅታዊ የሆኑ ርዕሰ ጉዳዮችን በትረካ መልክ አዘጋጅተን ወደ እናንተ እናቀርባለን። በዛሬውን ፕሮግራም ስለ አዲሱ የቼልሲ ውድ ፈራሚ ሞርጋን ሮጀርስ የተወሰነ ነገር ልንላችሁ ወደድን። እስከ ፕሮግራማችን ፍጻሜ ድረስም አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። የክለቡ የረጅም ጊዜ አባልና የኮሚቴ ተወካይ ብሪያን ዊልክስ ሲያስታውስ ሞርጋን ከማንኛውም ሰው የተለየ ነበር ይላል። እሱ ጠንካራ ነበር። ኳስ እንዴት እንደሚከታተል ያውቅ ነበር። በተጨማሪም አስደናቂ ምት ነበር። የፔናልቲ ፍልሚያ ካለ ለእሱ ብቻ ብለን ግብ ጠባቂውን አዋቂ ሰው ማድረግ ነበረብን፣ ምክንያቱም ለሌሎቹ ልጆች አደገኛና ፍትሐዊ አልነበረምና። የዚያን ጊዜ ፎቶግራፎች የሮጀርስን የመጀመሪያ ህይወት ጭልፍ አድርገው ያሳያሉ። አንድ ፎቶግራፍም ትምህርት ቤት የነበረውን ሮጀርስ በሃውክስ ዓመታዊ ሽልማት ምሽት ላይ የክለቡን ቀይና ሰማያዊ ቀለም ያለው ክራቫት አድርጎ ያሳያል። ሌሎች ደግሞ በስድስት ዓመቱ ደረቱ ላይ ኤምአር የሚል ጽሑፍ ያለበት የትራክሱት ጃኬት ለብሶ ያሳያል። ወይም ደግሞ ከ2009-10 የውድድር ዘመን ያገኛቸውን ዋንጫዎች፣ አንዱ የጨዋታው ኮከብ ሽልማቶችን በብዛት በማሸነፉ፣ ሌላኛው ደግሞ የቡድኑ ከፍተኛ ግብ አግቢ በመሆኑ የተሰጡትም ናቸው። በ2008 ተቀላቀለ እናም በመጀመሪያ ውድድር ዘመን 62 ግቦችን አስቆጠረ ይላል ዊልክስ። ከ20 ወይም 30 ያርድ ርቀት እንኳን ቢሆን ኳሱን በጥራት ይመታ ነበር። አሰልጣኙ በሁለተኛው ውድድር ዘመን ወደ ተከላካይነት ቀየሩ። እርሱ ግን አሁንም 42 ግቦችን ማስቆጠር ችሏል። ቦታው በዌስት ሚድላንድስ ሃልስዊል በሚገኘው የክራርሊ ዲስትሪክት ሆመር ሂል ነው። ሮጀርስ በልጅነቱ ለሀገሩ ክለብ ዌስት ብሮሚች አልቢዮን የነበረው ፍቅር በመጫወቻ ሜዳ ውስጥ የመጀመሪያው የእግር ኳስ ጀግናው የሆነውን ክሪስቲያኖ ሮናልዶ ስቴፕ ኦቨር ከመውሰድ አላገደው። የአልቢዮን ሜዳ ጥቂት ማይሎች ብቻ ይርቃል። ከባህር ወለል በላይ በ168 ሜትር ከፍታ ላይ የሚገኘው የእንግሊዝ ከፍተኛው ስታዲየም ነው። ሆመር ሂል ስሙ እንደሚያመለክተው ከፍተኛ ቦታ ላይ የሚገኝና ክረምት ሲመጣ ለብርድ የተጋለጠ ነበር። በሌላ አቅጣጫ ጥቂት ማይሎች ርቃ ስታውሪጅ ትገኛለች። እሷም ወጣቱ ጁድ ቤሊንጋ ከሃውክስ ጎረቤቶች ለአንዱ ይጫወትበት የነበረች ከተማም ናት። የክለቡ ሌላው የረጅም ጊዜ አባል ፓውሊን ሂክማን አሁን ጥሩ ጓደኞች ናቸው ትላለች። 9 ቁጥር አውቶቢስ ከሄልሶይን ወደ ስታወር ብሪጅ ይወስድሃል። ስለዚህ በዓለም ዋንጫ ወቅት ሞርጋን እና ጁድን ዘናይን ቦይስ ብለን ሰይመናቸው ነበር። በሃውክስ እና በስታወር ብሪጅ ደርቢ ጨዋታ ላይም ተገናኝተው ነበር። ምንም እንኳን ማንም ሰው በእርግጠኝነት የሚያውቅ ባይኖርም ቤሊንጋም በፍጥነት ወደ ቤርሚንግሃም ሲቲ አካዳሚ የተወሰደ ሲሆን፣ ሮጀርስ ግን ዌስት ብሮም ወደ ወጣቶች ስርዓቱ እንዲቀላቀል ከመጋበዙ በፊት በሃውክስ ለሁለት ዓመታት ያህል ነው የቆዩ። በወቅቱ በዌስት ብሮም ከአሰልጣኞች አንዱ የነበረው ማይክ ስኮት እንደዚህ ይላል። እሱ ሁልጊዜ በጣም ብልህና ሀሳቡን በግልጽ የሚገልጽ ልጅ ነበር። እጅግ ብልህ ስለነበረ አንድ ቀን ጥሩ አሰልጣኝ ትሆናለህ እንለውም ነበር። ጨዋታውን በጥሩ ሁኔታ ይረዳ ነበር። እናም በዛ እድሜ ላለ ልጅ የተለየ መውጉጉት ነበር። ሁልጊዜም ጥያቄዎችን ይጠይቅ ነበር ይላል። አሁን በበርሚንግሃም ሲቲ የአካዳሚ አሰልጣኞች ኃላፊ የሆነው ስኮት ከ9 ዓመት በታች እስከ 17 ዓመት በታች እድሜ ድረስ ለወጣቱ እድገት አስተዋጽኦ ካደረጉት በርካታ የዌስት ብሮም አሰልጣኞች መሃል አንዱ ነበርም ተብሎ ይታመናል። እሱ ሁልጊዜ ከኤሊት ተጫዋቾቻችን መካከል አንዱ ተደርጎ ይቆጠር ነበር ይላል ስኮት። በ13ና 14 ዓመቱ አካባቢ በእድገት ደረጃ ላይ እያለ ትንሽ የዘገየበት ጊዜ ነበር። ከዛ በኋላ ግን ሁሉንም ነገር በድንገት አስተካከለ። በ15 ዓመቱ ሮጀርስ በትምህርት ቤት የጂሲኤስኢ ፈተናዎችን እየወሰደ በእንግሊዝ ከ16 ዓመት በታች ስብስብ ውስጥ ከመካተቱም በላይ ከዌስት ብሮም ዋና ቡድን ጋር ልምምድ ይሰራም ነበር። በአንድ ወቅትም ይሄ እድገት እንድትታበይ እንደማያደርግ ማረጋገጥ አለብህ ያልኩትም ትዝ ይለኛል ይላል ስኮት።
ከዋናው ቡድን ጋር ልምምድ መስራት ሲጀምሩ ትልቅ ስኬት ላይ እንደደረሱ የሚያስቡ ወጣት ተጫዋቾችን ታገኛል። ሞርጋን ግን እንደዚህ ያል ነበር። እሱ ሁልጊዜ ትኩረቱን የሰበሰበ ድንቅ ልጅም ነበር ይላል። በ16 ዓመቱ የውድድር ዘመኑን ከ18 ዓመት በታች ቡድን ጋር የጀመረ ሲሆን በመጀመሪያው ጨዋታ በኒውካስል ላይ ሁለት ግቦችን አስቆጠረ። ለሱ በጣም ቀላል ነበር። በሚቀጥለው ጨዋታ ከሊቨርፑል ጋር ተጫወተ እና አሁንም ለሱ በጣም ቀላል ነበር። ከዛ በኋላ ወደ 21 ዓመት በታች ቡድን አደገ። ነገር ግን አሁንም በኤፍኤ ዩዝ ካፕ ይጫወታል። እናም እነዚህን ጨዋታዎች ካደረገ በኋላ ወደ ታችኛው የእድሜ እርከን ወርዶ ተመልሶ እንዲጫወት ከተጠየቀ ከሚቸገሩት ተጫዋቾች መሃልም አልነበረም። ሁልጊዜም ቢሆን ምርጥ ተጫዋች መሆኑን የሚያሳይ ልጅ ነበር ይላል። ወደ 2019 የኤፍኤ ዩዝ ካፕ ግማሽ ፍጻሜ በምናደርገው ጉዞ ከሊንከን ጋር ተጫውተን ነበር እና ለአንዱ ግብ አምስት ተጫዋቾችን እያለፈ ጎል ያስቆጠር ነበር። ከዚያም በሴሚ ፋይናል ከአርሰናል ጋር ተደለደለ። ሞርጋንም እንደገና ራሱን አሳየ። በሩብ ፍጻሜው ከኤቨርተን ጋር በነበረው ጨዋታ እንደገና ጎልቶ የወጣ ተጫዋች ነበር። ከዚያም በግማሽ ፍጻሜው ከማንቸስተር ሲቲ ጋር ተጫወተ እና ያ ጨዋታ ምናልባትም ሲቲን እሺ ለሱ ጥያቄ እናቀርባለን ብለው ለማሳመን ካበቁት ጨዋታዎች መካከል አንዱ ሳይሆን እንዳልቀረም ይታመናል። ለረጅም ጊዜም ሲከታተሉት ቆዩ። የዚያን ጊዜ የአካዳሚ ሪፖርቶች የተጫዋቹን ድንቅ አስተሳሰብ በዝርዝር ያብራራሉ። በ16 ዓመቱ በዌስት ብሮም የመጀመሪያ ሲኒየር ጨዋታውን ያደረገ ሲሆን በየካቲት 2019 በኤፍኤ ካፕ አራተኛ ዙርም ከብራይተን ኤንድ ሆቭ አልቢየን ጋር በነበረው ጨዋታ በ82ኛው ደቂቃ ተቀይሮ በመግባት ነበር ጨዋታውን ያደረገው። እናም ከሳንዱዌል አካዳሚ ጋር የብሔራዊ ትምህርት ቤቶችን ካምፕን ጨምሮ የተለያዩ ዋንጫዎችን አሸንፏል። ይህም ከክለቡ ጋር በመጣመር የእግር ኳስ ትምህርት ፕሮግራም የሚያካሂደው ሁለተኛ ደረጃ ትምህርት ቤትም ነው። ይህም አመለካከት በሚቀጥሉት ዓመታት ሮጀርስን በጥሩ ሁኔታ አገልግሎታል። ከ17ኛው ልደቱ በኋላ ብዙም ሳይቆይ ለሲቲ ፈረመ። ከዚያም ወደ ሚድልስብሮ ተዘዋወረና በየካቲት 2024 ወደ ቪላ ከተዘዋወረ በኋላ በደንብ አበበ። በዚህ ሂደትም ወደ ከፍተኛ ደረጃ የሚያደርገውን ጉዞ በይፋ እንደተጀመረ ይታመናል። ስኮት በመጨረሻ እሱ አብሬው ለመስራትና ሲያድግ ለማየት ከታደልኳቸው ተጫዋቾች ሁሉ ምርጡ ነው ሲል ይመሰክራል። ልጁም የመጣለትን ነገር አግኝቷል። በዓለም ዋንጫ ግማሽ ፍጻሜ ተጫውቷል እና ያን ሁሉ ገንዘብ የሚያወጣ ልጅም ነው። ምክንያቱም ገና ከልጅነቱ ጀምሮ ያ ፍላጎት ነበረውና በእውነትም የትኛውም አሰልጣኝ የሚፈልገው ልጅ ነው ሲል ስኮት ንግግሩን ይደመድማል። በሚድላንድስ አካባቢ የሮጀርስን ቤተሰብ የሚያውቁ ብዙ ሰዎች ስለ ወላጆቹ አዎንታዊ ተጽዕኖ ይናገራሉ። እናቱ ዲቦራ እና አባቱ ሃዋርድ ከ30 ዓመታት በላይ በብሪሊ ሂልሳት አደጋ ጣቢያ ባደረጉት አገልግሎት ለስራ ባልደረቦቻቸው ኤች ተብሎ የሚጠሩት የቀድሞ የእሳት አደጋ ተዋጊ ነበሩ። በሮጀርስ ግራ ክንድ ላይ ያሉት ታቶዎች መካከልም የወላጆቹ የልደት ቀናት እንደዚሁም የወንድሞቹ ዳንኤል እና አሽ ቀናት ይገኛሉ። ስኮት እጅግ በጣም ጥሩና ደጋፊ የቤተሰብ ትስስር እንደነበረውም ያስታውሳል። ሮጀርስ ራሱ ወላጆቼ ለእኔ ሁሉንም ነገር አድርገውልኛል፣ ወደ እያንዳንዱ ትሬኒንግ ካምፕ፣ እያንዳንዱን ጨዋታ፣ እያንዳንዱ የልምምድ ክፍለ ጊዜ ሳይቀር ይወስዱኝ ነበር ሲልም ተናግሯል። በህይወት ውስጥ ስላሉት ሌሎች ተጽዕኖ ስላሳደሩበት ሰዎችም ሲናገር ሮጀርስ በሃላስ ሃውክስ የመጀመሪያ አሰልጣኙ የነበረው ቦብ ሂክማን ያለውን አክብሮትና ምስጋና ተናግሯል። ይህ ሰውም በአፕሪል ወር ከዚህ ዓለም በሞት መለየቱ ይታወሳል። ቦብ ክለቡ በ1980 ከተመሰረተበት ጊዜ ጀምሮ ከሃውክስ ዋና ሰዎች መሃል አንዱ ነበር። የቦብ ባለቤት ፓውሪ ለዛ አትሌቲክ እንደተናገረችው አንድ ቀን ልጄ ሮብ ስልኩን ይዞ መጥቶ እናቴ ተቀመጪ የማሳይሽ ነገር አለ አለኝ። የሞርጋን የትዊተር አካውንት ነበር። የባለቤቴን መሞት ሰምቶ ሶስት ትንንሽ የልብ ቅርጽ ኢሞጆችን ፖስት አድርጎ ነበር። በዚያን ጊዜ ቪላ ከቦሎኛ ጋር ለሚደረገው የአውሮፓ ሊግ ሩብ ፍጻሜ ጨዋታ በጣሊያን ውስጥ ነበር የሚገኘው እና አሁንም ቦብን ለማሰብ ጊዜ ማግኘቱ ለእኔ ትልቅ ትርጉም ነበረው ትላለች። እሷና ቦብ በቪላ ፓርክ የዓመታዊ ትኬት ባለቤቶች መሆናቸውም ይታወቃል። በቲሸርቷ ላይ ያለውን የክለቡን ባጅ እያሳየች ለጨዋታዎች ሁሉ የሃላስ ሃውክስን የሆነ ነገር ለብሳሉ ትላለች። ስለዚህ ሞርጋን ለቪላ መጫወት ሲጀምር በሜዳ ውስጥ ላሉት በሙሉ እኛን ያሰለጠን ነው በማለት በጣም ኮርቼ ይታይ ነበር። አሁንም በቼልሲ ቤት ሳየው ኮራሉ። ለእኔ ሞርጋን የቦብን መንፈስ ከእሱ ጋር ሆኖ አየዋለሁ ትላለች። የቦብ ቀብርም የተፈጸመው በአውሮፓ ሊግ ፍጻሜ ዕለትም ነበር። ሮጀርስ አሁንም የመጣበትን ያልረሳ የ24 ዓመት ወጣት ነው። ሮጀርስ ባለፈው ዓመት የረፍት ጊዜውን አቋርጦ በእናቱ በኩል ለሃውክስ የውድድር ዘመን ማጠቃለያ ሽልማት ዝግጅት የቪዲዮ መልእክት ላከ። ዊልክስም ሮጀርስ ለልጆቹ በእነሱ ቦታ እንደነበረ፣ በሽልማት ስነስርዓቱ ላይም እንዳሳለፈና ጠንክረው ከሰሩና
ትንሽ ድል ከተጨመረበት ህልማቸውን ሊኖሩና እሱ ያደረገውን ማሳካት እንደሚችሉ ለማሳወቅ ፈልጎ ነበር ይላል። በአንዱ ኬንድም 5 ጊዜ ያህል ለ650 ያህል ተጫዋቾችና 1500 ወላጆች አሳይተነዋል። እናም በየጊዜው ሁሉም ወላጆች ቆሞ እያጨበጨቡ ተቀብለውታል ይላል። ሮጀርስ በክረምት ወቅት እሱን ለማስፈረም ከፍተኛ ፍላጎት ካሳየው የፕሪሚየር ሊጉ ሻምፒዮን አርሰናል ይልቅ ወደ ቼልሲ በመሄድ በሲቲ አካዳሚ ከነበሩበት ጊዜ ጀምሮ የቅርብ ጓደኛው ከሆነው ኮል ፓልመር ጋር እንደገና ተገናኝቷል። ሮጀርስም ያለምንም ችግር ከቼልሲ ጋር ተላምዷል። ለአሎንሶ ቡርንም በመጀመሪያዎቹ 3 የፕሪሚየር ሊግ ጨዋታዎች ቋሚ ሆኖ ጀምሯል። 17 ቁጥር ማሊያ ለባሹ ሮጀርስም በሶስቱም ተሰልፎ በመጫወት 2 ግብና 1 አሲስት በማስመዝገብ ክለቡን በማገልገል ላይ ይገኛል። ለወደፊትም ትልቅ ደረጃ ይደርሳሉ ከሚባሉ ወጣት ተጫዋቾች መሃል ሮጀርስ አንዱ እንደሆነም ይታመናል። ውድ የነሰር ስፖርት ተከታታዮቻችን፣ ስለ ሮጀርስ ያዘጋጀውላችሁ ፕሮግራም ይሄን ይመስል ነበር። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ዩኤል አለማየሁ ወይም በቲክቶክ ስሜ ጆኤል ነበርኩኝ። ከቀሪ የነሰር ስፖርት ፕሮግራሞች ጋር መልካም ቆይታን ተመኘው።

0: ንሰረይታ
1: ተመልሰን መተናል አርማሽ ተመልካቾቻችን በድጋሚ እንኳን አደረሳችሁ የምትገኙት በተወዳጅ ስትራቴፊም 101.1 ላይ ነው ንስር ፊልምና ፕሮሞሽን ከኦያያ መልቲሚዲያ ጋር በመተባበር ወደናንተ ከደመና በላይ ከሰማይ በታች ከፍ አድርገን ምናደርስላችሁ የንስሪታ ፕሮግራም ያደመጣችሁ ትገኛላችሁ ላይ ስፖርታዊ መረጃዎች ባልተኩር ሙዚቃ እየጋበዝን ሲሳደርሰናል ታሪ ጮታ ጥቆሞች አሉ በታሪያ የተለያዩ ፕሮግራሞች ወደናንተ ስናደርስላችሁ ታዲያ የክብራ ጋር ያደረጉት ታዲያ የኦሮሚያ ህብረት ስራ ባንክ እና እንዲሁም ደግሞ ንስር ስፖርት ቃልባሳት አቅራቢ ናቸው ታዲያ ኦሮሚያ ህብረት ስራ ባንክ በሬሚት ገንዘቡን ይላኩ ይላቸዋል እንኳን አደረሳችሁ እያላችሁ ይገኛሉ የኦሮሚያ ህብረት ስራ ባንክ በሚቹም ተመቻቹ እያላችሁ ይገኛሉ ንስር ስፖርት ደግሞ የተለያዩ ትጥቆችን ማዘዝ ትችላላችሁ ጋዜ ዋደባባይ እንገኛለን በ0977-68-8908 ወይም በ0901-41-31-65 ደውሉልን ማዘዝ ትችላላችሁ እንኳን አደረሳችሁ እያላችሁ ይገኛሉ ዛሬ ጨዋታዎች ይከናወናሉ በነገራችን ላይ ከ11 ሰዓት ጀምሮ የተወዳጁ ስትራቴፊም 101 ባንክሮች ወደናንተ የተወዳጁ እንግሊዝ ፕሪሚየር ሊግ እንዲሁም የላሊጋ ወደናንተ እያደረሱላችሁ የሚቆዩ ይሆናል ታዲያ ቫይታሊቲ ስቴዲየም ላይ ቦርንማውዝ ከብሬንትፎርድ የሚያደርጉት ጨዋታ ይጠበቃል አስቶን ቪላ ከኖቲንጋም በ11 ሰዓት ላይ ማለት ነው አስቶን ቪላ በቪላ ፓርክ ኖቲንጋም ፎረስትን ይጋብዛል በስታንፎርድ ብሪጅ ደግሞ ቼልሲ ከሃል ሲቲ የሚያደርጉት ጨዋታ ይጠበቃል ክሪስታል ፓላስ ኬፕ ስዊች ታውን በሴልሃርስት ስቴዲየም ላይ በአንፊልድ ደግሞ የሚደረገው ጨዋታ ሊቨርፑል ከፉልሃም የሚጠበቅ ድንቅ ጨዋታ ነው ቶተንሃም ስፐርስ ደግሞ በቶተንሃም ስፐርስ ስቴዲየም ኤቨርተንን የሚጋብዝ ይሆናል አርማይ ተመልካቾቻችን ምሽት ደግሞ የሚጠበቅ ጨዋታ በስቴዲየም ኦፍ ላይት የሚደረገውን ስቴዲየም ኦፍ ላይት ላይ የሚገኘው ሰንደርላንድ ከአርሰናል የሚያደርጉት ጨዋታ እጅግ ተጠባቂ ጨዋታ ነው በዚህ ጨዋታ ብዙ ነገሮች ይጠበቃሉ ሰንደርላንድ በሜዳቸው እጅግ ጠንካራ አቋም አላቸው አንድ ጨዋታ አሸንፈው ባለፉት 3 የፕሪሚየር ሊግ ጨዋታ አንድ ጨዋታ አሸንፎ አንድ ጨዋታ ተሸንፎ አንዱ ደግሞ አቻ ወጥተው ሶስቱንም አግኝተዋል ሶስቱንም አይነት የእግር ኳስ ነጥቦች አግኝተው እዚህ ደርሰዋል 0ንም 1ንም 3ንም ማለት ነው አድማጭ ተመልካቾቻችን አርሰናል ደግሞ ምንም ጨዋታ ያልተሸነፈው ቡድን ነው እጅግ አስደናቂ የማጥቃት እንቅስቃሴ እያደረገ የሚገኘውን ዘንድሮን የተለየውን አርሰናል እየተመለከትን እንገኛለን በእሳት አድማጭ ተመልካቾቻችን ታዲያ ዘንድሮ ዛሬ የሚደረገው የአራት ሰዓት ጨዋታ ነው ዛሬ ማን በቋሚ አሰላለፍ ውስጥ ይገኛል ማን ደግሞ ጉዳት ላይ ያለው የሚለውን ለመመልከት ያክል አርሰናል ዊሊያም ሳሊባን እንግዲህ ቀደም ብሎ ማላገኙትም የጀርባ ጉዳት መድረሱን ተከትሎ እዚህ ተጫዋች ላይ ጀርባ ጉዳት ደርሶበታል ጁሪያን ቲምበር የቁርጭምጭሚት ችግር አጋጥሞት ነበረ ታዲያ ግን ዛሬ ወደ ልምድ መጥቷል ግን የመሰለፍ ኦፖርቹኒቲው ጠባብ ነው ክርስቲያን ሞስኬራ ትንሽ የጡንቻ ጉዳት አጋጥሞታል ጨዋታ ድልም ገና ነው ለዚህ ተጫዋችም ወደ ፊትነሱ እንዲመለስ ይፈልጋል ሶስቱም ታዲያ የተከላካይ ስፍራ ተጫዋቾች ለመሰለፍ ጥርጣሬ ላይ ናቸው የሳሊባ ይቆያል ጁሪያን ቲምበርና ክርስቲያን ሞስኬራ ግን ቀለል ያለ ልምምድ ጀምሯል ቤን ዋይት ያው ከጉዳቱ ተመልሶ ልምምድ ላይ ይገኛል የተጫዋች ምናልባትም በተቀያሪ ስፍራ ላይ ሊቀመጥም ይችላል ምናልባት ሊሰለፍም ይችላል ተብሎ ይታሰባል አርማጅ ተመልካቾች ምናልባትም ኮንሳ መኖሩን ተከትሎ የተጫዋችም በቋሚ አሰላለፍ ላይ እንመለከተው እንችላለን ሰንደርላንድ ሀቢብ ዲያራ እናገኛለን የተጎዳ ተጫዋች የጭን ጉዳት አጋጥሞታል ይሄ የሚገርም ተጫዋች ነው ሀቢብ ዲያራ አማካይ ላይ ይህን ተጫዋች አያገኙም ሮሜን ሙንዲልም የጉልበት ጉዳት ስላጋጠመው የማይጫወት ይሆናል ሌላ ተጫዋች በተለይ ከፍተኛ ጥርጣሬ ላይ የሚገኙ ተጫዋቾችም አሉ ግን አብዛኞቹ ሰነ ሳዲኪ በቋሚ አሰላለፍ ላይ ሊገኙ ይችላሉ ነገም የሚደረጉ ጨዋታዎች አሉ ግን የዛሬው አርሰናል ጨዋታ በነገራችን ላይ በለፉት በዚህ አመት ውድድሩን ከጀመረ ጀምሮ እንደ ባለፈው አመት አይደለም የቆመ ኳስ ግቦችን ምንም ኳስ አላስቆጠረም በባለፈው አመት 29 የሚያክሉ ከቆመ ኳሶች የተገኙ ኳሶች ናቸው ግብ ተቆጥረው አስቆጥረው ዋንጫውንም ከፍ አድርጎ ማንሳት የቻሉ ነው ቻምፒየንስ ሊግን ፍጻሜ መድረስ የቻሉ ከ29ኙ 19ኙ የኮርና ኳሶች ናቸው 10ሩ ደግሞ በፔናልቲ በጁር ወራና እንዲሁም የኪክ ኦፍ ኳሶች ናቸው የቅጣት ምት ኳሶችን ነው ማስቆጠር የቻሉ አርሰናል ዘንድሮ ግን ምንም አይነት የቆመ ኳስ አላስቆጠረም በጥሩ አጫውት የመጣ ነው ታዲያ ለዚህ ማጫውት የቀየሩት ተጫዋቾች አሉ ዘንድሮ የተቀየሩት ተጫዋቾች አሉ የሚሉም አሉ እንግዲህ በተለይ ደግሞ የማርቲን ኦዴጋርድ ካለም ዋንጫ በኋላ እጅግ መቀየሩ ነው የተጫዋች ያለፉትን ጨዋታዎች ታዲያ ይሄ ተጫዋች አራት ግቦች ማስቆጠር ችሏል ምንም አይነት ግን አሲስት ማድረግ አልቻለም ከዚህ በፊት በአሲስቱ ነበር የተጫዋች የሚታወቀው ግን አሁን ገና ሲዝኑ ከተጀመረ ባለፉት አራት ጨዋታዎች አምስት ግቦችን ማስቆጠር ችሏል። በኮሚኒቲ ሺልድ ሳይቀር ግብ ማስቆጠር ችሏል። አርሰናል እስካሁን ምንም አይነት ጨዋታ አልተሸነፈም። በቻምፒየንስ ሊግም ጥሩ ጅማሮ ማድረግ ችሏል። ከናፖሊ ጋር እጅግ የሚገርም ፍልሚያ ያድርገው በኦዴጋርድ ብቸኛ ግብ አስቆጥሮ ጨዋታውን ገሎ መውጣት ችሏል። ይሄ ተጫዋች ታዲያ የሰባት የጎል ድሎችን መፍጠር ችሏል። በዚህም ጨዋታ ላይ ቢግ ቻንስም ሁለት ቢግ ቻንስን መፍጠር ችሏል። አንድ ግብ አስቆጥሯል። ፐርጌም ታዲያ 2.33 ቻንስ ፐርጌም ማስቆጠር ችሏል። ይሄ ተጫዋች ታዲያ ኦዴጋርድ ጎል ማስቆጠር ብቻ አይደለም የአርሰናል ማጥቃት የሚያደራጅና የጎል እድል የሚፈጥር ዋና ተጫዋች ሆኖ እየተመለከት ነው እንገኛለን ማርቲን ኦዴጋርድ። ሌላኛው ተጫዋች ታዲያ ሪካርዶ ካላፊዮሪ ነው። ሪካርዶ ካላፊዮሪ እጅግ የሚገርም ሚና ተሰጥቶታል። የተጫዋች ኢንቨርትድ ፉልባክ ነው። በእርግጥ ከዚህ በፊትም ሲያሳየን የነበረው ዘንድሮ ግን ከኢንቨርትድ ፉልባክን ባሻገር ሚስተር ኤቭሪዌር እያሉት ይገኛሉ። ምክንያቱም ከግራ እየተነሳ ከዚህ በፊት ወደ ዲፌንሲቭ ሚድፊልደር ወይም ደግሞ የተከላካይ አማካይ ቦታ ላይ ሄዶ ነበረ የሚከላከለው፣ አማካይን የሚያገዘው አማካይ ላይ ይበዛ ነበር። አሁን ግን አታኪ ሚድፊልድ ድረስ በመሄድ የአማካይ ስፍራ ተጫዋቾችን እያገዘ በርካታ ሜዳዎች ላይ እየደረሰ የአጥቂ ስፍራውንም እያገዘ ይገኛል። እስካሁን ሁለት አሲስቶችን ማድረግ ችለዋል ካላፊዮሪ እና እስካሁን የአርቴታ ቁልፉ ተጫዋች መካከል አንዱ ሚስተር ኤቭሪዌር ወይም ደግሞ ካላፊዮሪ ሪካርዶ ካላፊዮሪ ይሆናል። ታዲያ ዘንድሮ በተጫውቶ ፖዚሽን ተቆጣጥሮ ግቦችን የሚያስቆጥረው አዝናንቶ ከዚህ በፊት የምናውቀውን አይነት አርሰናል እየተመለከት እንገኛል። ዛሬስ ሀቢብ ዲያራን የሚያገኘው ሰንደርላንድ ልክ እንደ ናፖሊ ሁላ በኮምፓክት ሆኖ በፈጣን ትራንዚሽን የሚሄድ ቡድን ነው። ታዲያ በስቴዲየም ኦፍ ላይት ጠንካራ ነው ይሄ ቡድን። አርሰናልስ እንደባለፈው ልክ ዲያጎ አርማንዶ ማራዶና አሬና ላይ ልክ እንዳሸነፈውላ ታግሶ ግብ እንዳስቆጠረውላ ዛሬስ ይህን ኮምፓክት የሆነ ቲም ይሰብራሉ ይከፍታሉ የሚለው ደግሞ እጅግ ተጠባቂ ይሆናል። አድማጭ ተመልካቻችን፣ ነገ ደግሞ የሚደረግ የማንቹሪያን ደርቢ ያለ ኦልድ ትራፎርድ ላይ 199ኛው ማንቸስተር ዩናይትድ ከማንቸስተር ሲቲ የሚያደርጉት ጨዋታ እጅግ ተጠባቂ ነው። ይህ ጨዋታም እንግዲህ ማንቹሪያን ሁለቱም በማንቸስተር ሲቲ ምንም አልተሸነፈም። ማንቸስተር ዩናይትድ ደግሞ አንድ አሸንፎ አንዳቸው ወጥቶ አንድ ተሸንፎ እዚህ ሰዓት ላይ ደርሷል። ማቲያስ ዴሊት ጉዳት ላይ ነው የሚገኘው። አማድ ዲያሎ ጉዳት ላይ ቁርጭምጭሚ ጉዳት ነው። ማኑኤል ኡጋርቴ፣ ካርሎስ ባሌባ እንዲሁም ቶም ሄተን፣ ሉክ ሾው እና ማርከስ ራሽፎርድ መጠነኛ ጉዳት። ማርከስ ራሽፎርድ ሊገባ ይችላል በዚህ ጨዋታ ላይ። ማንቸስተር ሲቲ ጀርሚ ዶኩን ነው በጉዳት የማያገኘው። ኒኮ ሬሊ ከመጠነኛ ጉዳት በኋላ መመለስ ችሏል። በቻምፒየንስ ሊግ ሁለቱም ቡድኖች ጥሩ ጅማሮ ማድረግ ችሏል። ማንቸስተር ዩናይትድ ባለፉትን ጨዋታ ላይ በተለይ 11 ግቦችን አስቆጥሮ 6 ግቦች መቆጠር ችሏል በአራት ጨዋታ ማለት ነው። ስለዚህ ለቡድኑ የመከላከል ስፍራ ማጠናከር ያለበት ይመስላል። ሼሽኮ ተከታታይ 2 ጨዋታዎችን ግብ ማስቆጠር ችሏል። ታዲያ ቀጣይ የሚለው ደግሞ ተጠባቂ ነው። ጠንካራው የአማካይ ስፍራ የኤንዞ ማሬስካ ቡድንስ በተለይ ደግሞ ኤሊዮት አንደርሰንን፣ ቦዋዲን እንዲሁም ደግሞ ኤዞ ፈርናንዴዝን የያዘው ቡድን እናገኛለን። ታዲያ ቴሊመንስን እንዲሁም ሞይኑንና ብሩኖ ፈርናንዴዝን ያገኙ አማካይ ስፍራ ልናገኝ እንችላለን። ቼርኪም አለ እንግዲህ ሌላኛው የሚገርም የአማካይ ስፍራ እንደ አስርም እንደ ክንፍም ሆኖ የሚጫወት ነገ በማንቸስተር ደርቢ ማን ሊያሸንፍ ይችላል? ሀሳብ አስተያየታችሁን አስቀምጡ። በርካቶች ታዲያ ሀሳብ አስተያየታችሁን እየጻፉልን አብረውን ቆይተዋል። በንስር እይታ ከፍ ብላችሁ ታዲያ በተወዳጁ ስራት ኤፍኤም 101.1 ላይ ዩኤል አለማየሁ እኔም ፍራኦል ረቡማ ሹ አሸናፊ ብረቴን ቁጥር ከፍ አድርጎ እያስደመጣችሁ ይገኛል። በርካቶች ታዲያ ተወዳጅ አድማጭ ተመልካቾቻችን ሀሳብ አስተያየታቸውን እየጻፉልን እዚህ ሰዓት ደርሷል። ዘሪሁን ካሴ ሰላም ሰላም፣ የንስር ስፖርት አዘጋጆች ፊራ እንኳን አደረሰ፣ አዲሱ አመት የሰላም የጤና እንዲሁም የስኬት ዘመን ይሁንላችሁ። ዛሬ በበዓል ማግስት ዘና የምንልበት ፕሪሚየር ሊግ ተመልሷል። ዛሬ ውዱ ክለብ ያርሰናል ወደ ስቴዲየም ኦፍ ላይት ተጉዞ ሰንደርላንድን ይገጥማል። ሰንደርላንድ አምና ለአርሰናል ፈተና ከሆኑ ቡድኖች አንዱ ነው። ዘንድሮን በትንሹ የሚፈታተን ይመስለኛል፣ ግን የኒው አርሰናል 4-1 ያሸንፋል። በተረፈ መልካም በዓል ይሁንላችሁ ብሎናል። ዘዲሁን ከአየር ጤና ከልብ እናመሰግናለን። ሮቤራ አለሙ ሰላም ሰላም፣ የሰላም የንስር ስፖርት አዘጋጆች እንኳን ደህና መጣችሁልን፣ በዓል ማግስት ዘና የምታደርጉን ይመስለናል ብሏል። እንግዲህ ዘና እናደርጋችሁ አድርገናችኋል፣ እናመሰግናለን። መልካም ቆይታ ብሎናል ሮቤራ። አሉላ ገብረ ጽጌ አሉላ ከብሔረ ጽጌ ታዲያ ሰላም በተወዳጁ የንስር እይታ አዘጋጆች እንዲሁም ቤተሰቦች በቅድሚያ እንኳን አደረሳችሁ፣ መልካም አዲስ ዓመት። ፕሪሚየር ሊግ ጀምሯል። ቻምፒየንስ ሊግ አርሰናል በአምናው የተለየ የማጥቃት አጫወት እየተመለከትን ነው። በተለይ ደግሞ የካላፊዮሪና የኦዴጋርድ በጥሩ አቋም ላይ መገኘት እና ታታሪው የአርሰናል የማጥቃት ሂደት ሙሉ በሙሉ ተቀይሯል። በዚህ ላይ ዙሊስ ወደ ቡድኑ መቀላቀልና የቡድኑ አጫውትም ከአምና መለወጡ ጥሩ የሚባል ቡድን እንደያዘ ማሳያ ነው። የዛሬው ምሽት ጫዋታዎች በሜዳው ውጪ በስቴዲየም የሚደረግ በስቴዲየም ኦፍ ላይት ላይ ሰንደርላንድን እንገጥማለን ብለዋል ሁሴን ጀማል። ሁሴን ከፒያሳ ሰላም ሰላም፣ ተወዳጅ ንስር ስፖርት አዘጋጅ እንኳን ደህና መጣችሁ ብሎናል። አብደላ እንዲሁም ደግሞ ተሱ ከገላን ኮንዶሚኒየም ንስር እይታዎች እንኳን ደህና መጣችሁ፣ ደርቢ ምርጥ ፉክክርና ያለን የማንቸስተር ዩናይትድ ደርቢ ብሎናል። ጌች ዴቭ እንኳን የንስር በሰላም አደረሳችሁ ለ2019 ብሎናል። ከልብ እናመሰግናለን። አሮን ሳዳር ከሳሪስ እንዲሁም ሱሌማን ሙሳ አልሐምዱላሂ ረቢላለሚን እንዲሁም ደግሞ ኤሉሊ እዮቢ ያው የፌስቡክ ስም ነው አልሐምዱላ ረቢላለሚን። ከዛ ውጭ ደግሞ እድሉ እዮብ ሀምዱ አባስ ከሎ ሜዳ እንኳን ደህና መጣችሁ። ሀል ሲቲ እናሸንፋለን ቼልሲ ደጋፊ ነው በነገራችን ላይ። ኢዛክ ሰብ ስንታየው ግርማ ሀዋ ታደሰ ያሬድ ሰለሞን መሐመድ እንዲሁም ሰፋ በድሩ ገነት ማንዴ ማን መሐመድ ክብነሽ ጣሰው ሹሚ ለማ በርካቶች ሀሳብ አስተያየታቸውን ሰጥቶን እዚህ ሰዓት ድረስ ደርሰዋል። በተወዳጅ ስራት ኤፍኤም 101.1 ላይ ከፍ ብለን ታደሆነ እናንተ ስናደርስላቸው የክብር አጋር ከፍ አድርገው ያደረሱላችሁ ታዲያ የኦሮሚያ ህብረት ስራ ባንክና እንዲሁም ንስር የስፖርት ትጥቅ ናቸው። ኮፕሬሚ ታዲያ የኦሮሚያ ህብረት ስራ ባንክ አዲሱ ዓመት መልካም እንዲሆን መመኘት ብቻ ሳይሆን ገዶን የሚያሳምር ልዩ የበዓል ስጦታ ጀባ ብሏቸዋል። የውጭ ገንዘብ ማስተላለፍ እንዲሁም መተግበሪያ ኮፕሬሚት የተሻለ ምንዛሬ ዋጋ ብቻ አይደለም የላቀ ምንዛሬ ዋጋ ወይም ቤስት ሬት ይገባዎታል ይላቸዋል። ለበዓል ከውጭ ሀገር ገንዘብ የሚላክላችሁ ቀንቷቸዋል ያቸው። ይህ እድል ታዲያ እንዳያመልጣችሁና በውጭ ሀገር ለሚገኙ ወዳጅ ዘመዶችን በኮፕሬሚት ላክልኝ በኮፕሬሚት ላይ ላኪልኝ በሏቸው ይሏቸዋል። መተግበሪያ የምንዛሬ ዋጋ እለታዊ ተመን የሚያሳየው ታዲያ በአፕ ስቶር እንዲሁም በፕሌይ ስቶር ላይ አውርዱ ይላችኋል። በቪዛ ካርድ፣ ማስተር ካርድ፣ አፕል ፔ ወይም ጉግል ፔ ላይ በቀጥታ በኮፕሬሚት ላከሉ ገንዘብ ከሁሉም በላቀ ምንዛሬ ተመን በቀጥታ ወደ ኦሮሚያ ህብረት ስራ ባንክ ሂሳብ ወይም ወደ የትኛውን ባንክ ሂሳብ መግባት ይችላላችኋል። በኮፕሬሚት እንግዲህ ከፍላችሁ ተጠቀሙ የሚላችሁ የኦሮሚያ ህብረት ስራ ባንክ ነው። የንስር ስፖርት ታዲያ የተለያዩ ጥራት ያላቸው ስፖርት ወደ እናንተ እናደርሳለን። አድራሻችን ለምትፈልጉን እንግዲህ ስፖርት ትጥቅ ለማዘዝ ጋዜቦ አደባባይ እንገኛለን። ስልክ ቁጥር 0977 68 89 08 ላይ ወይም 0901 41 31 65 ላይ ደውሉልን፣ ማዘዝ ትችላላችሁ ይላችኋል። ቆይታችን እዚህ ሰዓት ደርሷል። ታዲያ ከኔ ቀጥሎ የአየር ሰዓቱን የሚረከቡት ላምባዲናዎች ናቸው። ላምባዲና የተለያዩ መዝናኛ ፕሮግራሞች ወደ እናንተ ያደርሱላችኋል። ታዲያ አድማጭ ተመልካቾቻችን በተወዳጅ ስራት ኤፍኤም 101.1 ላይ ንስር ፊልምና ፕሮሞሽን ከኦያያ መልቲሚዲያ ጋር በመተባበር ወደ እናንተ ከፍ ብሎ ንስር እይታን እዚህ ሰዓት ደርሶ አቅርቦላችኋል። እኔም ፍራውል ረቡማ፣ ኢዮኤል አለማየሁ፣ በቴክኒክ ቁጥሩ አሸናፊ ያበራ አሹ ከፍ አድርጎ ወደ እናንተ አድርሰውላችኋል። በተወዳጅ ስራት ኤፍኤም 101.1 መዝናኛ ፕሮግራሞች እንድትዝናኑ ጋብዛችኋለን። መልካም በዓል። ባይ ባይ።
0: ሃሎ ሃሎ፣ ሳይታለም የተፈታ ነው።
2: ምኑ?
0: አዲስ ዓመትን በአዲስ ነገር ገድ ማለቱ።
2: የምን ገድ?
0: የኦሮሚያ ህብረት ስራ ባንክ ስራ ላይ ባዋለው አዲስ መተግበሪያ ኮፕሬሚት በአዲስ ዓመት ጥሩ ብቻ አይበቃውትም፣ የተሻለም አይሆኖትም። በኮፕሬሚት የላቀ የምንዛሬ ዋጋ ይገባውታል ብሏል። በኮፕሬሚት መተግበሪያ ከውጭ አገር ገንዘብ ካስላኩ ከገበያው የምንዛሬ ዋጋ ሁሉ በላቀ የምንዛሬ ተመን የበዓል ስጦታውን አብዝቶ መልካም ምኞቱን ከመግለጽ ባለፈ ገዶን ያሳምራል። ከአፕ ስቶር ወይም ከፕሌይ ስቶር መተግበሪያውን አውርደው ከገበያው የላቀ የምንዛሬ ዋጋ ማግኘቱን ያረጋግጡ። በኮፕሬሚት ከውጭ አገር ለበዓል የሚላክሎትን የገንዘብ ስጦታ ወደ የትኛውን ባንክ ሂሳቦ በቀጥታ ያስልኩ። የበዓል ስጦታው የእኛ ደስታው የእርሶ ነው። የኦሮሚያ ህብረት ስራ ባንክ።
3: ንስር እይታ እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

0: ላምባዲና ስፖርት የተመረጡ የአውሮፓ ሊጎችንና የሀገራት ጨዋታዎችን በቀጥታ በተወዳጁ ብስራት ኤፍኤም 101.1 ላይ ላምባዲና ስፖርት መርጠው የሚያዳምጡት ብቻ ሳይሆን መርጠው የሚያዩበት ላምባዲና ስፖርት ላምባዲና ስፖርት
1: ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮቻችን እንደምን ሰነበታችሁ እንዴት ከረማችሁ እንኳን አደረሳችሁ እዚህ ስቱዲዮ እኛ ላምባዲና መዝናኛዎች ተገኝተናል ከዚህ በኋላ እስከ 10 ሰዓት ድረስ ሞቅ ደመቅ አድርገን ከአሸናፊ አብራጋ በአሉን በአል የሚያስመስሉ ፕሮግራሞች ይዘንላችኋል ቆንጆ ቆንጆ ሙዚቃዎች አሉ ምን የሌለ ነገር አለ እንግዶች ይገባሉ እንኳን አደረሳችሁ ይላሉ ዋናው ነገር ግን ቤተሰቦች ሰብሰብ ብላችሁ እንግዲህ ትላንት ጾም ነበረ ዛሬ ነው እንግዲህ የሚቆረጠው ቁርጡም ዶሮጡም የሚበላው ዛሬ ነው ሰብሰብ ብላችሁ የምታደምጡበት ጊዜ ስለሆነ በየትራንስፖርቱ በየገበያው ቦታ የተከፈቱ ገበያዎችም አይተናል አድማጮቻችን ከኛ ጋር ስለሆናችሁ ከልብ እናመሰግናለን እንኳን ከ2018 ወደ 2019 ዓመተ ምህረት በሰላም በጤና ደረሳችሁ ዓመቱ የሰላም የጤና የፍቅር የመተዛዘን የመደጋገፍ ዘመን ይሁንልን ይሄንንም እንደ ላምባዲና መዝናኛ እንደ ብስራት ኤፍኤም 101.1 ተወዳጅ ጣቢያ እንመኛለን አድማጮቻችን ዛሬ ፕሮግራማችንን ስፖንሰር የሚያደርጉልን ናታኖል ስፔሻሊቲ የጥርስ ህክምና ማዕከል አብሮን አለ እስከ መጨረሻው ድረስ ጫካማሮችም አብሮን አሉ ሽልማቶች አሉ ዛሬ ሞቅ ደመቅ ሸብረቅረቅ ነው ኳሱ 11 ሰዓት ነው የሚጀምረው እስከዛ እስከ 10 ሰዓት ድረስ ግን ሞቅ አድርገን እንቀጥላለን አድማጮቻችን ጣቢያ መቀየር የለም በየ ትራንስፖርቱ ላይ ታክሲው ላይ ሃይገር ባስ ላይ የሚያስደምጡን አድማጮች አሉ ከልብም እናመሰግናቸው የት ናችሁ አድማጮቻችን ጣፎ ናችሁ የት ናችሁ መሪ ናችሁ ሳሪስ ናችሁ ቃሊቲ ናችሁ አሹዬ ቃሊቲ አንተም ብለው መቼም ይሰሙናል ኳስ ሜዳዎችም አሉ ሙሌም ብለው የሚያደምጡ ሁሉም አለ ከጫፍ እስከ ጫፍ ብስራት ይደመጣል አብራችሁን ሁሉ መጀመሪያ ግን ሙሌ ሰላምታ ይቀድማል አድማጮቻችን ሰላም በል
0: ሰላም ሰላም ጤና ይስጥልን ክብራትና ክብራን አድማጮቻችን ጣቢያው ተወዳጁ ብስራት ኤፍኤም 101.1 ነው ፕሮግራማችን ላምባዲና መዝናኛ ነው እንኳን ለአዲሱ ዓመት ለ2019 በሰላም በጤና በፍቅር አደረሳችሁ አዲሱ ዓመት የሰላም የፍቅር የጤና የብልጽግና ሀገራችን ሰላም የምትሆንበት ዓመት ያድርግልን እስከ 10 ሰዓት ዘና ፈታ ያልን ቆይታ እናደርጋለን አብራችሁን ቆዩ
1: አመሰግናለሁ ሙሌ እኔም ደግሞ ካጠገብ ነው የሚጀመረው አሹዬ አሻንቲ ሻክቴ እንኳን አደረሰ ሞቅ ደመቅ ያረግልናል አሹ ካለ ምንም በቃ የሚጎል ነገር የለም አሹ ያለ ሙሌም እንኳን አደረሰ ከነመላው ቤተሰቦች እንኳን አደረሰ ማለት ፈልጋለሁ አዲሱ ዓመት ያሰብከው ነገር የሚሳካልህ ይሁንልህ ሙሌ ለእናትህ ያለህን ስሜት አውቃለሁ ስለዚህ እናትህ የምትደሰትበትን ነገር የምታረግበት ደግሞ እንግዲህ ትዳር ከእግዚአብሔር ነው እንግዲህ እግዚአብሔር እሱንም ወደ አንተ ቀረብ እንዲያደርግልህ እመኛለሁ ምክንያቱም ሙሌ ትዳር ውስጥ ብዙ ነገር አለ ብዙ ኃላፊነቶችን መወጣት አለና እናትህም ደግሞ ያንን ነገር በጉጉት የምትጠብቀው ስለሆነ አንተም ለእናትህ ያለን ስሜት
0: አጠቃላይ ቤተሰብ
1: አቃለሁኝ አዎ አባትህም እንደዚሁ የሚመኙልህን አቃለሁኝና እንግዲህ ቤተሰቦች የሚመኙልህ ሁሉ የሚሆንልህ ዓመተ ምሕረት ይሁንልህ
0: አሜን በጣም አመሰግናለሁ
1: እኔም እንግዲህ ለአባቴ ለናቴ መላው ለኮሪያ ዘማቾች በህይወት ላሉ የኮሪያ ዘማቾች እንኳን አደረሳችሁ ማለት ፈልጋለሁ። ወንድም እህቶች አሉኝ በብዛት በኮሪያ ዘማቾችን ብትል እናትና አባቴ ደግሞ 18 እህት ወንድም ነው የሰጡኝና ክፍለ ከተማ በለው ሙሉ
0: በቃ እንዴ ታዲያ
1: አባዬ ጎበዝ ነው ቢዚ ነው እኮ አባዬ ከወዝ ጀግና ይኔ ጀግና ቀን አገሩን ይጠብቃል ማታ ደግሞ አይተኛ። ስለዚህ እግዚአብሔር የተመሰገነ ሁሉንም ውዷ ባለቤቴንም የጥንካሬ ምሳሌ ልጆቼ በእውነት ሙሌ የኔን ደስታ ያሳይህ
0: አሜን። አቤት ዛሬ ምርቃት
1: በእውነት እግዚአብሔርን እግዚአብሔር ሰውን ሲባርክ በልጅ ይባርካል።
0: እውነት ነው
1: እውነት በጣም ደስተኛ ነኝ በልጆቼና እንደኔ የተባረኩ ልጆች ይስጥ
0: ልጆቼ አልኩ።
1: በረከት ተርላ ካሳ
0: ቢኪ
1: አዎ መክሊት ተርላ ካሳ የኮሪያ ዘማች ልጅ ልጆች ናቸው የተባረኩ ልጆች አሉኝና እግዚአብሔር አምላክ ላንተም እንደዚህ የተባረኩ ልጆች ይስጡ። አሹዬም አንተን የተባረኩ ያርጉልህ። ያው አሹዬ ያሉ
0: አባ
1: እንዴ ልጅም አለ እንጂ
0: አዎ ስንት ናቸው? አሹ አንድ
1: ያጥላላ ስለዚህ አሹዬ በእግዚአብሔር በልጆች የምትደሰት ያድርግህ። እግዚአብሔር የተመሰገነው ለዚህ ቀን ስላደረሰን 2018 ሙሌ ብዙ እንትን አንለው ማናማርሮ ለምን ተገልግለንበት አልፏል።
0: በቃ
1: ተገልግለንበት አልፏል። ለዛ ነው ለመሰለ ሙሌ አንድ የቤት ንቃ እንኳን ተገልግለበት መጨረሻ ላይ አመስግነ ነው መጣል ያለብህ። ገብቷል? ያ እንደዛ ብለን ነው እንጂ ያላረገን ነገር የለም። 2018 የሰራውን ይስተው ግን 2019ን የሰላም የፍቅር የበረከት ያርግልን። ግን ደስ የሚል ይመስላል አለ ሙሌ 2019 የሆነ ቁጥሩ ራሱ ደስ ይላልና አው ያኛ ያርግልን የብስራት ኤፍኤም ያርግልን ሁሉንም የብስራት ከላይ ጀምሮ ከመሰለ መንግስቱ ካለቃችን ጀምሮ የቅርብ አለቃችን እስከተፈራ ታመነ ድረስ ቢሮውን ሰራተኞችን ሲማንም ባለበት እንኳን አደረሰ ማለት እንፈልጋለን ሙሌ።
0: አጠቃላይ
1: የብስራት ሰራተኞች የጣቢያችን ይሁን የሀገራችን ይሁን የመላው ኢትዮጵያውያን 2019 ይሁንልን
0: ኬር ይሁን።
1: ይህን ድምፅ የምትሰሙ አድማጮች በሙሉ 2019 የእናንተ ይሁንላችሁ።
0: አሜን።
1: ስለዚህ የክብር አጋሮቻችንን ማስተዋወቂያ አሹዬ ያስደምጠንና እንመለሳለን። ሞቅ ደመቅ ነው ሙሌ ዛሬ መቀመጥ የለም። በቃ አዲስ ዓመትን በተስፋ በደስታ ተቀብለን እንትን ማለት ነው።
0: በያላችሁበት ዘና ፈታ በሉ። ወደ ሰፈር አካባቢ ስመጣ ክብ ሰርተው እንደዚሁ ፈታ ዘና ሲሉ አይቻለሁ። የትራንስፖርቱ ያለው ድባብ ደስ ይላል። ከተማው ጭር ብሏል። ዛሬ አዲስ አበባ ጭር ብላለች። ሁሉም በየቤቱ ነው ያለው። ስለዚህ በያላችሁበት ዘና ፈታ በሉኛ ደግሞ እዚሁ ከስቱዲዮ ሞቅ ሞቅ ያሉ ሙዚቃዎችን እንጋብዛችኋለን። እኛም ወዝወዝ እንላለን።
1: ያው አይቀርም አሹዬም ይወዛወዛታል። ስለዚህ የክብር አጋሮቻችን ማስታወቂያ አስደምጠና እንመለስ ሙሌ።
0: እሺ። ዘመን ሲለወጥ አደይ
2: ሲፈካ ለ2019 ዓ.ም አዲስ ዓመት ከአማራ ባንክ ዋና ስራ አስፈጻሚ የተላለፈ የእንኳን አደረሳችሁ መልእክት። ውድ የአማራ ባንክ ደንበኞች፣ ባለአክሲዮኖች፣ አጋሮች፣ የባንካችን ቤተሰቦችና መላው የሀገራችን ህዝቦች በቅድሚያ እንኳን ለ2019 ዓ.ም አዲስ ዓመት አደረሳችሁ ለማለት እወዳለሁ። ባንካችን ገበያውን ከተቀላቀለበት ከሰኔ 2014 ዓ.ም ጀምሮ በሁሉም የባንክ አገልግሎት መለኪያዎች ከፍተኛ ምርታ ያስመዘገበበት ነው። በተለይም በጠንካራ ካፒታሉና ሰፊ የባለ አክሲዮን መሰረቱ በሀገራችን ቀዳሚው የንግድ ተቋም መሆን ችሏል። ከባንክ ባሻገር በሚለው መርሃችንም የማህበረሰባችን ሁነኛ የለውጥ አጋር ለመሆን ዘርፈ ብዙ ጥረቶች በማድረግ ላይ እንገኛለን። ውድ ደንበኞቻችንና ባለ አክሲዮኖቻችን ከሁሉም በላይ ለአማራ ባንክ ትልቁ ሀብት ደንበኞቻችን በመሆናችሁ ለአብሮነታችሁ እያመሰገኑ ፍላጎቶቻችሁን ለማሟላት ባንካችን ከመቼውም ጊዜ በተለየ ትኩረት እንደሚሰራ ቃል እገባለሁ። አዲሱ ዓመት የሰላም የጤናና የፍቅር እንዲሆን መልካም ምኞቴን እገልጻለሁ። መልካም አዲስ ዓመት።
3: አማራ ባንክ ከባንክ ባሻገር።
4: ናታኖል ስፔሻሊቲ የጥርስ ማዕከል ዘመኑ ያፈራቸውን ቴክኖሎጂዎች በመጠቀም ምርጥና ጥራቱን የጠበቀ የጥርስ ሕክምና ከላቁ ባለሙያዎች ጋር የሚሰጥ ሲሆን ወደ ናታኖል ሲመጡ ሁሉንም የጥርስ ሕክምና በልዩነት ያገኛሉ። ጥርስን የማስዋብ ሆሊውድ ስማይል እንዲሁም ደግሞ የማይታይ ኢንቪዚብል ብሬስንም አገልግሎት በጥራት እንሰጣለን። ለውድ ደንበኞቹ በተመጣጣኝ ዋጋና በልዩ ጥራት በመስጠት ላይ ነው። ኑና አይተው ይመስክሩ። በተጨማሪም ማዕከሉ ለህፃናት የተለየ ትኩረትን ሰጥቶ ይሰራል። ልጆች ወደኛ ሲመጡ ምቹና ተስማሚ በሆነው መጫወቻ ክፍል እየተዝናኑ እየተማሩ ህክምና ክፍል እስኪገቡ ይቆያሉ። አዲሱ ማዕከላችን ሁሉንም አገልግሎቶች በአንድ ወለል ላይ የያዘ እጅግ በጣም ንጹህ፣ ምቹና ቅንጡ እንዲሁም ዓለም አቀፍ ስታንዳርዱን የጠበቀ የጥርስ ማዕከል ነው። አድራሻችን ቦሌ ከሀያት ሆስፒታል ወይንም ከኤርፖርት ሞቴል ጀርባ አዲሱ ቦሌ ኬኬር ህንፃ አራተኛ ፎቅ ላይ ያገኙናል። ለበለጠ መረጃ 0930303333 እንዲሁም ደግሞ 0982779999 ወይንም በ0983779999 ላይ ይደውሉልን። ልዕቀት መለያችን ነው። ናታኖል ስፔሻሊቲ የጥርስ ህክምና ማዕከል።
5: እንደ ማር የጣፈጠ ዘመን ይሁንልዎ። ማር ሲሉ ጫካ፣ ጫካ ሲሉ ማር የማይነጣጠሉ ናቸው። ማሬ ማሬ ማሬ ማሬ ለብርስ ለምግብነት ሆነ ለመድኃኒትነት ጤናውን ጠብቆ ተፈጥሯዊ ቃናን የሚያጣጥሙበት ንጹህ ጫካ ማር። ጥፍት ውልን ቁርጥ ጫካ ማር በአዲስ አመት በተደጋጋሚ ለሚገዙ ደንበኞች መንጋንም ከቀፎ ማር ጋር እንሸልማለን። አድራሻችን ወሎ ሰፈር ዳኒ ፕላዛ ድርዋ ወይም ደግሞ በስልክ ቁጥር 0900000033 ወይም 44 አሊያም 0902511151 ይዘዙን። ያሉበት ቦታ በነጻ እናደርሳለን። ጫካ ማር ይመርጡናል እንጂ አያወዳድሩንም። መልካም አዲስ አመት።
6: ተመልሰን መተናል። ጣቢያው ተወዳጁ ብስራት ኤፍኤም 101.1 ነው። ፕሮግራማችን ደግሞ ላምባዲና መዝናኛ ነው። የክብር አጋሮቻችን ከልብ እናመሰግናለን። አንደኛው ናታኖል ስፔሻሊቲ የጥርስ ህክምና ማዕከል ነው። እንኳን ለ2019 ዓመተ ምህረት በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። ናታኖል ስፔሻሊቲ የጥርስ ህክምና ማዕከል ክሊኒካችን በአዲሱ ዓመት ስም ዘመኑ ያፈራቸውን ቴክኖሎጂዎች በመጠቀም ምርጥና ጥራቱን የጠበቀ የጥርስ ህክምናን በሙያቸው ከላቁ ባለሙያዎች ጋር አገልግሎት በመስጠት አጠናክሮ ይቀጥላል። ሁሉንም የጥርስ ህክምና በጥራት የምንሰጥ ሲሆን በዋናነት ግን ጥርስን የማስዋብ ሆሊውድ ስማይል በስፋት የሚሰጥ ማዕከል ነው። የማይታይ ብሬስንም ኢንቪዚብል ብሬስ ናታኖል ለውድ ደንበኞቹ በልዩ ጥራት በመስጠት ላይ ሲሆን ኑና አይተው ይመኑ ይላል። የጥርስ ህክምና ማዕከሉ ለህፃናት ልዩ ትኩረት በመስጠት ለብቻቸው በተዘጋጀ ልዩ የመጫወቻ ክፍል እየተዝናኑና እየተማሩ ህክምና ክፍል እስኪገቡ ይቆያሉ። በልዩ ሁኔታም ለህፃናት በተዘጋጀ መታከሚያ ክፍል ይታከማሉ። ሁሉንም አገልግሎቶች በአንድ ወለል ላይ የያዘ እጅግ ንጹህና ምቹ ቅንጡ እንዲሁም ዓለም አቀፍ ስታንዳርዱን የጠበቀ የጥርስ ህክምና ማዕከላችን በአዲሱ ዓመት አዲስ ፈገግታ ለመላበስ ይምጡና ይጎብኙን እያሉ ይጋብዞታል። አድራሻችን በመሃል ቦሌ ከሀያት ሆስፒታል ቀጥሎ ወይም ከኤርፖርት ሞቴል ጀርባ አዲሱ ቦሌ ኬኬር ህንፃ አራተኛ ፎቅ ላይ ያገኙናል እያሉት ነው። ስልክም አላቸው 0930 30 33 33 0930 73 74 75 እንዲሁም 0983 77 99 99 ልህቀት መለያችን ነው። ናታኖል ስፔሻሊቲ የጥርስ ህክምና ማዕከል። ሌላኛው አጋራችን ጫካ ማር ነው። ጫካ ማር እንኳን ለአዲሱ ዓመት በሰላም አደረሳችሁ ይላል ድርጅታችን። ጫካ ማር ለሰባ ዓመታት ማር በማምረትና ንጹህ ማር ለደንበኞቹ በማቅረብ ይታወቃል። ማርን በተለያዩ ጣዕም ለህፃናት፣ ለአዋቂዎች፣ ለስፖርተኞች፣ ለአራስ በልዩ ሁኔታ አዘጋጅተን እናቀርባለን። በተመሳሳይ ምርት እንዳይሸወዱ። አድራሻቸው ቁጥር 1 ቦሌ ወሎ ሰፈር ኪዳኔ ፕላዛ ጀርባ ቁጥር 2 ቦሌ ሜጋ ጀርባ ብቻ ነው። ይምጡና እንደማር ከመጣፍት መስተንግዶ ጋር እንጠብቀውታለን። ሐሳብ አስተያየት ጥያቄ ጥቆማ ካለዎት ደግሞ 9091 ወይም በ0900000033 ላይ እንደዚሁ መደወል ይቻላል። ጫካማር የሚያቀርበው የማር አይነት ደግሞ ከ11 በላይ እንደሆነ ማሰብ ያስፈልጋል። አድራሻው ልንገራችሁ በድጋሚ ወሎ ሰፈር ዲንዲ ቦሩ ትምህርት ቤት አረፍ ብሎ ሁለት ሁለት ደግሞ ቦሌ ሜጋ ጀርባ ብላክ ሆርስ ሆቴል ፊል ለፊት ይገኛል። የጫካማር ነጻ ዴሊቨሪ ጥሪ ማከላቸው ማለ 9091 ነው። አዲስ አበባ ውስጥ የትም ቦታ ነጻ ዴሊቨሪ አለን ክፍለ ሀገርም እንልካለን ይያሉ ነው። ጫካማሮችን ከልብና መሰግናለን። ሌላኛው የክብር አጋራችን አማራ ባንክ ነው። እንግዲህ አማራ ባንክ ለቀድሞ ስራ አስፈጻሚዎቹ እውቅና ሰጥቷል። ባሳለፍነው ሳምንት አማራ ባንክ ለቀድሞ ዋና ስራ አስፈጻሚ ዶክተር ዮሐንስ አያሌውና ለቀድሞ ተጠባባቂ ዋና ስራ አስፈጻሚ ለአቶ ሳሙኤል ታደሰ ለባንኩ እድገት ላበረከቱት አስተዋጽኦ ምስጋናና እውቅና እንደዚሁ አበርክቷል። ባንኩ በአዲስ አበባ በስካይላይት ሆቴል ባካሄደው የእውቅና መርሃ ግብር የቦርድ አባላት፣ ባለአክሲዮኖች እና ከፍተኛ የስራ አመራሮች እንደዚሁ ተገኝተዋል። በዝግጅቱም የቀድሞ መሪዎች ያበረከቱት አስተዋጽኦን በተመለከተ በርካታ ፕሮግራሞች እንደነበሩ ይታወሳል። እና የአማራ ባንክ አገልግሎት እንደሞ እንድትጠቀሙ አማራ ባንክ ይጋብዛል። ሶስቱን ስፖንሰሮቻችንን ከልብ እናመሰግናለን።
1: አመሰግናለሁ ሙሌ። የዛሬ መስከረም 2019 ዓ.ም ፕሮግራማችንን እነዚህ ሶስት አንጋፋ ድርጅቶች ናታኖች ስፔሻሊቲ የጥርስ ሕክምና ማዕከል፣ ጫካ ማርና አማራ ባንክ ባንክን ባሻገር ስፖንሰር ስላደረጉን ከልብ እናመሰግናለን። ሽልማትም አለ ዛሬ ሙሌ። የሌለውን ነገር ጠይቀኝ። የማር ሽልማት አለ፣ ናታኖሎች ደግሞ የካርድ ሽልማት ቁጥሩን አልነግርም፣ የ2 የ200 ብር ካርድ ሸልሙ ለአድማጮቻችሁ ብለውናል። በጣም ከልብ እናመሰግናለን። ቆየት ብለን የምንጠይቃቸው ጥያቄዎች፣ ቀላል ጥያቄ ዝም ብሎ ለመሸለም ያህል የምንጠይቀው ጥያቄ ይኖራል። ስለዚህ አድማጮቻችን አብረው ካሉ እንዲሁ ደግሞ እድለኞችም የሚሞሉት ካርድ እንነግራቸዋለን። አንተ እኮ ጎበዝ ነህ፣ ቁጥሩን ቀስ ብለህ ነው የምትነግራቸው። እግዚአብሔር ይስጥህ።
6: አሜን።
1: ችኩልም አትልም። እሱን ቀስ እያልክ በኋላ ቁጥሩን ትነግራቸዋለህ። ብዙ ነገር አለን። ስለዚህ አመት በዓል ነው። ሙዚቃ ሙሌ፣
6: ሙዚቃ። ካሳሁንና ቆንጂት አውደ አመት ይሉናል። ካሳሁን ይታወቃል፣ በተለይ በመድማዊ ሙዚቃዎች በጣም የሚታወቅ ታላቅ ድምፃዊ ነው። ከዛ ውጭ ቆንጅትም አለች። አውደ አመት ነው፣ ሞቅ ደመቅ ያለ ሙዚቃ ነው። አሸናፊ ጋብዘናል። አውደ አመት

0: ተመልሰናል አድማጮቻችን እንዴት ነው ከተማው ቤቱ ሞቅ ደመቅ ብሏል ወይ ሞቅ ደመቅ አርገን 2019ን እንደዚህ ነው መቀበል ያለብን አሹዬ እየተወዛወዘ ነበር ሙሌ ግን አንተ እንደዚህ ጎበዝ ነህ
1: ሞክራለህ
0: አይ ጥሩ ነው አይ
1: ሞክራለህ
0: አዎ ጥሩ ነው አይ ቆንጆ ነው ሙሌ ጥሩ ላይ ነው ያለው አሹዬም ቆንጆ ላይ ነው ያላችሁት አመሰግናለሁ ያስደሰታችሁኝ ነው እነት ለመናገር አድማጮቻችን
1: ነው ዛሬ
0: አዎ አይ ዛሬማ የማይሆን እዚህ ለምንድን ነው
1: ለምን የማይሆን ቀሚስ
0: ግን ደሞኛ ለአዲስ አመት የማይሆን ጭፈራ ወዲያ ይቀር
1: በቃ
0: ብለን ሞቅ ደመቅ እናረጋዋለን ስሜታችን እንዲጋባባችሁ አድማጮቻችን እንፈልጋለን ለምን በዚህ ሰዓት ደሞ ጭንቅ ላይ ምኮ ያለ ሰው ይኖራል ሙሌ
1: አዎ
0: ህይወት ሆስፒታል እኮ ያሉ ሰዎች አሉ አዎ አንተ እንደውም ግንዳትናገር ብለኛል እንግዲህ ያው ቦክስም ካለ ቀበላለሁ ሆስፒታል የሚሄድ ልምድ አለ ለምን እንትና አንልም በዓል ሲሆንና አድማጮቻችን እነት እዛ ቦታ በዓላችንን بنናሳልፍ ጸበል ቦታ ላይ ያሉ አሉና እንደዛን ስሜት ውስጥም ያሉ ስላሉ ሆስፒታል ያሉትን ምህረት ይላክላቸው በጸበልም ያሉትን እንዲሁም ደግሞ በስር ቤትም ያሉ አሉ በጥፋትም ማለት ጥፋትም ያሉ ስላሉ ሁሉም በእያለበት እንግዲህ እግዚአብሔር አምላክ ምረቱን እንዲልክለት 2019 ለሁላችንም ለመላው ኢትዮጵያውያን አማርኛ ለሚያደምጥ ለኤርትራውያንም መልካም አመት ይሁንላችኋል ካከበሩ ሙሉ
1: እውነት ነው እውነት ነው
0: እሱ ነው ምንመኘው አርማጮች ግን አስተያየት እየላኩ ነው በኋላ እንዳንጣላ እየቀነስን እንሂድ
1: ሙሉ እሺ እሺ ሙሉ ሰላም ሰላም ላምባዲናዎች እንኳን አደረሳችሁ መዝናኛው ናፍቆን ነበርኮ ተከሰታችሁ ሙሌ ሙዚቃ ምርጫ ይጣበቃል ፎአድ ነኝ ከፉሪ ማንቸስተር ቀይናት ብሎናል የማንቸስተር ዩናይትድ ደጋፊ ነው እና መሰግናለን ሰላም ሰላም እንዴት ናችሁ ላምባዲናዎች በእውነት ነው የምላችሁ የቀዳሚውና የላምባዲና መዝናኛ ፕሮግራም ሲያልቅብን ቀዳሜ ከሰዓት በጣም ጭር ብሎብኝ ነበር ዛሬ ግን በአዲስ አመት ድባብ ላይ ስለተከሰታችሁ በጣም ደስ ብሎኛል ለምርጦች የብስራት አድማጮች እና አዘጋጆች እንዲሁም የቴክኒኩ ጠቢብ ለሆኑት የብስራት ቴክኒሻኖች መልካም አዲስ አመት እንዲሆንላችሁ ከልብ እመኛለሁ ያለችሁ ደግሞ አለም ከሾላ ነች ይዞት አድማጮች በጣም ከልብ እናመሰግናለን እንኳን አደረሳችሁ ላምባዲናዎች ለውድናቴ ሙላቱ ቋይቼና ለመላው ሰዎች እንኳን አደረሳችሁ በሉልኝ መልካም በዓል ተፈራ በቀለ ከቢሾፍቱ ነው እናመሰግናለን ዋው ዋው ዋው ላምባዲና እንኳን አመጣችሁ እንኳን አደረሳችሁ ለ2019 ብሎናል አድማጫችን በጣም እናመሰግናለን አሸናፊ ነው ሙሉ ቀሙጬ ተርላ ካሳ ሰላም ናችሁ እንኳን ለአዲስ አመት በሰላም አደረሳችሁ ብሎናል እንደዚሁ ከተማ አብርሃም ድርቤ
0: ኦ አብርሃም ድርቤ እናመሰግናለን
1: አብርሃም ድርቤ ከሰበታ ነው ሐሳብ ሰጥቷን እስቶች እቶቻችን ትናንትና ጨፍሮ ነበር በስራት ላይ ሰሞኑን
0: አው ሮብለት
1: አው እሱን በተመለከተ ሐሳብ ሰጥቶናል እናመሰግናለን አብርሃም ድርቤ ከሰበታ ሌሎችም እንደዚሁ አድማጮቻችን ከኛ ጋር ናቸው እንኳን አደረሳችሁ ብሎናል ዋለልኝ አንተ ነህ ከዮሐንስ ነው እናመሰግናለን
0: ዋልዬ ጠፋ ብሎ ነበር እናመሰግናለን
1: በጣም በርካታ አድማጮቻችን ከኛ ጋር ናቸው ጥያቄን ጠይቃለን የካርድ ሽልማት አለ የማር ሽልማት አለ ብዙ ሽልማቶች
0: ካርድ ለምን አሁን አየር ላይ እኔ ሌላ ነገር ከማለት በፊት እቺን ቁጥር አየር ላይ በቀድለኛ የሆነ ሰው ይሙላው ሙሌ ንገራቸው
1: እሺ ኮኮብስ ምን 05 ኮኮብ
0: ስታ
1: እሺ ካላችሁ በኋላ 062 062 ከዛ 960
0: እሺ
1: 545 11 788 እደግመዋለሁ 06 29 60 54 51 17 88 መልካም አዲስ አመት
0: አዎ የገባለ ሰው መልካም አዲስ አመት ይሁንላችሁ ገና ብዙ አለን አድማጮች ለሁሉም ይደርሳል አልሙሌ
1: አዎ
0: አዎ ለሁሉም ይደርሳል አድማ

0: ቴነሽ ግርማን
1: እሺ
0: እንቁጣጣሽ ነውዬ የሚለውን ሙዚቃ አንጋብሳለን። ቴነሽ ግርማ በጣም ተወዳጅ አርቲስት ነበረች። በህይወት የለችም አሁን ይታወቃል የደመረ ለቀሰ ማለት እንደሆነ
1: እንግዳችን ነበር ባለፈው።
0: ደመረ ደግሞ የኛ እንግዳ ነበር ባለፈው ከኮማንደር መላኩ ጋር እዚህ ስቱዲዮ በነበርንበት ሰዓት እንግዳ አድርገን አቀርበነው ነበር። ለማንኛውም ብዙ ስራዎች አሏት፣ የባህላዊ ሙዚቃዎች አሏት። አንደኛው ይሄኛው ነው፣ የጎጃምኛ ጎንደርኛ ብዙ ስራዎችን ሰርታለች ቴነሽ ግርማ። ከዛው ውስጥ ግን በጣም ተወዳጅ ከሆኑት የርሷ ሙዚቃዎች መካከል በአለም ስለሆነ እንቁጣጣሽ ነው የሚለው ሙዚቃ ቴክኒሻናችን አሸናፊ
1: አሷ ግን ሄድ ይያለች አሹ ይያስከደው ካርድ ሙላ ሙሊ ባክ
0: ካርድ ሙላ እንደ እሺ
1: አዎ አዎ እቺ የሄደች ከጀርባ 805 ኮኮብ 805 በሏል
0: ሁለት ሙላ አንድ ሙላ
1: ሁለት ሙላ አላችሁ እንዴ ይሙሉ
0: ኮኮብ 805 ኮኮብ 06 32 51 42 49 42 96 እደግመዋለሁ 06 32 51 42 49 42 96 መልካም አዲስ ዓመት። ሁለተኛው ካርድ ይቀጥላል። ኮኮብ 805 ኮኮብ ከዛ በኋላም ያርጉት ግልጽ ነው መሰላሉ እንዳለ ሆኖ ማለት
1: ግን ረጋ ብለን እንትሞለው እግዚአብሔር ይስጥ።
0: አው ግድ ነው ግድ ነው ባልም አይደል በደም ምብራት ስላለባቸው ነው። ለጀምር ነው 06 77 15 48 95 41 09 06 77 15 48 95 41 09 መልካም አዲስ አመት ይያልን። የቴነሽ ግርማን እንቁጣጣሽ ይሄ ራስ በጣም ደስ የሚል ሙዚቃ ነው። ልክ እንቁጣጣሽ ሲመጣ አለ መስማታችን ምን
1: ባሉን የሚገልጽ
0: በደም ከዛ ደግሞ መስቀልም ቀጣይ እንዳለ መታሰብ አለበት። ወደ ሙዚቃው እናልፋለን።

0: ለ2019 ዓ.ም አዲስ አመት ከአማራ ባንክ ዋና ስራ አስፈጻሚ ተላለፈ የእንኳን አደረሳችሁ መልእክት። ውድ የአማራ ባንክ ደንበኞች፣ ባለ አክሲዮኖች፣ አጋሮች፣ የባንካችን ቤተሰቦችና መላው የሀገራችን ህዝቦች በቅድሚያ እንኳን ለ2019 ዓ.ም አዲስ አመት አደረሳችሁ ለማለት ወዳለሁ። ባንካችን ገበያውን ከተቀላቀለበት ከሰኔ 2014 ዓ.ም ጀምሮ በሁሉም የባንክ አገልግሎት መለኪያዎች ከፍተኛ ምርታ ያስመዘገበበት ነው። በተለይም በጠንካራ ካፒታሉና ሰፊ የባለ አክሲዮን መሰረቱ በሀገራችን ቀዳሚው የንግድ ተቋም መሆን ችሏል። ከባንክ ባሻገር በሚለው መርሃችንም የማህበረሰባችን ሁነኛ የለውጥ አጋር ለመሆን ዘርፈ ብዙ ጥረቶች በማድረግ ላይ እንገኛለን። ውድ ደንበኞቻችንና ባለ አክሲዮኖቻችን፣ ከሁሉም በላይ ለአማራ ባንክ ትልቁ ሀብት ደንበኞቻችን በመሆናችሁ ለአብሮነታችሁ እያመሰገን ፍላጎቶቻችሁን ለማሟላት ባንካችን ከመቼውም ጊዜ በተለየ ትኩረት እንደሚሰራ ቃል እገባለሁ። አዲሱ ዓመት የሰላም የጤናና የፍቅር እንዲሆን መልካም ምኞቴን እገልጻለሁ። መልካም አዲስ ዓመት።
1: አማራ ባንክ፣ ከባንክ ባሻገር።
2: ናታኖል ስፔሻሊቲ የጥርስ ማዕከል ዘመኑ ያፈራቸውን ቴክኖሎጂዎች በመጠቀም ምርጥና ጥራቱን የጠበቀ የጥርስ ሕክምና ከላቁ ባለሙያዎች ጋር የሚሰጥ ሲሆን ወደ ናታኖል ሲመጡ ሁሉንም የጥርስ ሕክምና በልዩነት ያገኛሉ። ጥርስን የማስዋብ ሆሊውድ ስማይል እንዲሁም ደግሞ የማይታይ ኢንቪዚብል ብሬስንም አገልግሎት በጥራት እንሰጣለን። ለውድ ደንበኞቹ በተመጣጣኝ ዋጋና በልዩ ጥራት በመስጠት ላይ ነው። ኑና አይተው ይመስክሩ። በተጨማሪም ማዕከሉ ለሕፃናት የተለየ ትኩረትን ሰጥቶ ይሰራል። ልጆች ወደኛ ሲመጡ ምቹና ተስማሚ በሆነው መጫወቻ ክፍል እየተዝናኑ እየተማሩ ሕክምና ክፍል እስኪገቡ ይቆያሉ። አዲሱ ማዕከላችን ሁሉንም አገልግሎቶች በአንድ ወለል ላይ የያዘ እጅግ በጣም ንጹህ፣ ምቹና ቅንጡ እንዲሁም ዓለም አቀፍ ስታንዳርዱን የጠበቀ የጥርስ ማዕከል ነው። አድራሻችን ቦሌ ከሀያት ሆስፒታል ወይንም ከኤርፖርት ሞቴል ጀርባ አዲሱ ቦሌ ኬኬር ህንፃ አራተኛ ፎቅ ላይ ያገኙናል። ለበለጠ መረጃ 0930303333 እንዲሁም ደግሞ 0982779999 ወይንም በ0983779999 ላይ ይደውሉልን። ልዕቀት መለያችን ነው። ናታኖል ስፔሻሊቲ የጥርስ ሕክምና ማዕከል።
3: ማር የጣፈጠ ዘመን ይሁንልዎ። ማር ሲሉ ጫካ፣ ጫካ ሲሉ ማር የማይነጣጠሉ ናቸው። ማሬ ማሬ ማሬ ማሬ ለብርስ ለምግብነት ሆነ ለመድኃኒትነት ጤናውን ጠብቆ ተፈጥሯዊ ቃናን የሚያጣጥሙበት ንጹህ የጫካ ማር። ጥፍጥ ውልን ቁርጥ ጫካ ማር በአዲስ ዓመት በተደጋጋሚ ለሚገዙ ደንበኞች መንጋንም ከቀፎ ማር ጋር እንሸልማለን። አድራሻችን ወሎ ሰፈር ዳኒ ፕላዛ ድርዋ ወይም ደግሞ በስልክ ቁጥር 0900000033 ወይም 44 አሊያም 0902511151 ይዘዙን። ያሉበት ቦታ በነጻ እናደርሳለን። ጫካ ማር ይመርጡናል እንጂ አያወዳድሩንም። መልካም አዲስ ዓመት።

0: ተመልሰን መተናል። ጣቢያው ተወዳጁ ብስራት ኤፍኤም 101.1 ነው። ፕሮግራማችን ደግሞ ላምባዲና መዝናኛ ይሰኛል። በኳሱም በመዝናኛውም በተወዳጁ ጣቢያ ብስራት ኤፍኤም 101.1 ላይ አለን። የክብር አጋሮቻችን ከልብ እናመሰግናለን። በያላችሁበት በዓሉ የሰላም የጤና የፍቅር ይሁንላችሁ። በጣም እሱ ይታየኛል በየቤቱ ሰብሰብ ብሎ የሆነ ማዕድ ተቀርቧል። ክትፎ አለ፣ ዶሮ አለ፣ ስጋ አለ፣ ዚጋ አለ። በስመ አብ
1: ፈንዲሻ
0: እንዴ! ዋናው እንደውም የሆነ ዘርቱን እያፈላች ነው ቡና
1: በቃ
0: እና ፈንዲሻ ተገባለ።
1: አበሻ ቀሚስ ተለብሷል።
0: እዛ ጋር ይታየኛል። በስ አልጠጣም እንጂ ጥሩ ነበር። ጠጅ
1: ግን ለባህሉ ያደምቃል፣
0: ያደምቃል።
1: ባህል ጠላና ጠጅ በደምብ
0: መውደድም አለ እዛ ጋር። ማዘርዬ እናመሰግናለን። መልካም ባህል ይሁንልዎት። ወይዘሮ ማዋይሽ፣ ሌሎችም ወይዘሮ ጠጄ፣ እንዲሁም ደግሞ ጋሽ መኳንንት እናመሰግናለን። አቶ አበራንም መልካም በዓል።
1: መልካም በዓል ለሁሉም ለመላው ኢትዮጵያውያን መልካም በዓል።
0: ልጆቻችሁ ሁሉ መልካም በዓል።
1: ያሽን አባት ትጠራለህ አንተ ግን
0: ጠራው እንዴ?
1: እሺ መልካም በዓል አድማጮቻችን። እሺ ሙሌ፣ የክብር አጋሮቻችንን
0: እሺ፣ የክብር አጋሮቻችን ከኛ ጋር ስላሉ አብረውንም ስለሚቆዩ በጣም ከልብ እናመሰግናለን። አንደኛው ጫካማር ነው። ጫካማር እንኳን ለአዲሱ ዓመት በሰላም አደረሳችሁ ይላል ድርጅታችን። ጫካማር ለሰባ ዓመታት ማር በማምረት እንዲሁም ንጹህ ማር ለደንበኞቹ በማቅረብ ይታወቃል። ማርን በተለያዩ ጣዕም ለህፃናት አለ፣ ለአዋቂዎች እንደዚሁ አለ፣ ለስፖርተኞችና ለአራስ በልዩ ሁኔታ አዘጋጅተን እናቀርባለን እያላችሁ ነው። በተመሳሳይ ምርት እንዳይሸወዱ አድራሻም አላቸው፣ ስልክም አላቸው። ከምንም ነገር በላይ ደግሞ ጫካ ማር የሚያቀርበው የማር አይነት ከ11 አይነት በላይ ነው። ብዙ አማራጮች አሉት። ልክ እንደ ምግብ ሜኑ ነው ማለት እንችላለን። ታዲያ አድራሻቸው ወሎ ሰፈር ዳንዲ ቦሩ ትምህርት ቤት አለፍ ብሎ እንዲሁም ደግሞ ቁጥር 2 ቦሌ ሜጋ ጀርባ ብላክ ሆርስ ሆቴል ፊት ለፊት ይገኛል። የጫካ ማር ነጻ ዴሊቨሪ የጥሪ ማዕከላቸው 9091 ነው። ስለተመለሰ ነው የምናገረው። አዲስ አበባ ውስጥ የትም ቦታ ነጻ ዴሊቨሪ አለን፣ ክፍለ ሀገርም እንደዚሁ እንልካለን እያሉ ነው ጫካ ማሮች። ስልክም አላቸው 0900000033 ላይ ይደውሉ። የጤናችን ጋሻ የጣዕሙ ድንበር ጫካ ማር። አብራችሁን ስላላችሁ ከልብ እናመሰግናለን። ሌሎች አማራጮች እንደዚሁ መጠቀም ችላላችሁ። ሂዱና ጎብኙ። በርካታ የማር አይነቶችም ስላሉ ጫካ ማር ከኛ ጋር ስላለ ከልብ እናመሰግናለን። ሌላኛው የክብር አጋራችን ናታኖል ስፔሻሊቲ የጥርስ ሕክምና ማዕከል ነው። እንኳን ለ2019 አዲሱ ዓመት በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። ናታኖል ስፔሻሊቲ የጥርስ ሕክምና ማዕከል ክሊኒካችን በአዲሱ ዓመትም ዘመኑ ያፈራቸውን ቴክኖሎጂዎች በመጠቀም ምርጥና ጥራቱን የጠበቀ የጥርስ ሕክምናን በሙያቸው ከላቁ ባለሙያዎች ጋር አገልግሎት መስጠቱን አጠናክሮ ይቀጥላል። ሁሉንም የጥርስ ሕክምና በጥራት የምንሰጥ ሲሆን በዋናነት ግን ጥርስን ማስዋብ ሆሊውድ ስማይል በስፋት የሚሰጥ ማዕከል ነው። የማይታይ ብሬስንም ኢንቪዚብል ብሬስ ናታኖል ለውድ ደንበኞቹ በልዩ ጥራት በመስጠት ላይ ሲሆን ኑና አይተው ይመኑ ይላል። የጥርስ ሕክምና ማዕከሉ ለሕፃናትም ልዩ ትኩረት በመስጠት ለብቻቸው በተዘጋጀ ልዩ የመጫወቻ ክፍል እየተዝናኑና እየተማሩ ሕክምና ክፍል እስኪገቡ ይቆያሉ። በልዩ ሁኔታም ለህፃን የተዘጋጀ መታከሚያ ክፍልም እንደዚሁ ገብተው ይታከማሉ። ሁሉንም አገልግሎቶች በአንድ ወለል ላይ የያዘ እጅግ ንጹህ፣ ምቹና ቅንጡ እንዲሁም ዓለም አቀፍ ስታንዳርዱን የጠበቀ የጥርስ ሕክምና ማዕከላችን በአዲሱ ዓመት አዲስ ፈገግታ ለመላበስ ይምጡና ይጎብኙን እያሉት ይገኛል። አድራሻቸው በመሃል ቦሌ ከሀያት ሆስፒታል ቀጥሎ ወይም ከኤርፖርት ሞቴል ጀርባ አዲሱ ቦሌ ኬኬር ህንፃ 4ኛ ፎቅ ላይ ያገኙናል። ለበለጠ መረጃ በ0930 303333 እንዲሁም 0930737475 ወይም 0983779999 ይገኛሉ። ልህቀት መለያችን ነው። ናታኖል ስፔሻሊቲ የጥርስ ሕክምና ማዕከል። ሌላኛው አጋራችን በኳሱም በመዝናኛው ማብሮን ያለው አማራ ባንክ ነው። እንደሚታወቀው አማራ ባንክ ሰሞኑ ፕሮግራም ነበረው። ለቀድሞ ዋና ስራ አስፈጻሚ ዶክተር ዮሐንስ አያሌውና ለቀድሞ ተጠባባቂ ዋና ስራ አስፈጻሚ አቶ ሳሙኤል ታደሰ ለባንኩ እድገት ላበረከቱት አስተዋጽኦ ምስጋናና እውቅና አበርክቷል። በአዲስ አበባ ስካይላይት ሆቴል ማለት ነው። አማራ ባንክ ከባንክም ባሻገር ነው። ሂዱና ባንኩን ጎብኘት አድርጉ። በርካታ ምላሾችን ታገኛላችሁ። አገልግሎት ፈጣን ነው። ቤተኛውን ቦታ ላይ አማራ ባንክ አለ። አማራ ባንክ ከባንክም ባሻገር የሚባለው በመክንያት ነው። ከአማራ ባንክ ገንዘባችሁን ወጣ አድርጋችሁ ወደ ጫካ ማሪዳችሁ 11 አይነት ማር አለ መርጣችሁ ተገዛላችሁ። ከዛስ የጥርስ ችግር ካለ ደግሞ ወደ ናታኖል ጎራ ማለት ይቻላል። በጣም እናመሰግናለን ሶስቱን ስፖንሰሮቻችንን። እንቀጥላለን፣ ሙዚቃን ጋብዛለን። ከሙዚቃ سنመለስ ደግሞ ለስንብት ነው የምንመለሰው።
1: አዎ አዎ፣ ሙዚቃን ጋብዛለን። አድማጮቻችን በዚህ አጋጣሚ ግሙሌ በብስራት ኤፍኤም Facebook ገጽ ላይ የተለጠፈው ልጥፍ ላይ አስተያየት የሰጡትን በሙሉ አድማጮች ዛሬ ካርድ እንሽልማለን። መልእክት ልከንላችኋል። ቁጥራቸውን ያስቀምጡ። ስለዚህ ብዙ ጊዜ ማስተያየት የሚሰጡን አድማጮቻችን ስለሆኑ ለሁሉም ስልክ ቁጥራቸው እንዲልኩ ነግረናቸዋል።
0: Facebook ገጽ ላይ ለጻፉ
1: በብስራት FM 101.1 ጣቢያችን ገጽ ላይ እስካሁን ደቂቃ ድረስ አስተያየት የላኩልን አድማጮቻችንን ካርድ እንሽልማቸዋለን።
0: ታምርቶች መተውልናል። ከስቱዲዮ ከወጣን በኋላ እናያቸዋለን። አብራችሁ ስላላችሁ ግን እናመሰግናለን። ምክንያቱም አድማጭ መሆን እንዴት እንደሚጽፉት እናቀዋለን። ስራቸውን ትተው ተኩረት ሰጥተው ነው የሚጽፉትና በተወሰነ በተቻለ መጠን ያነበብን ነው የምንገኘው። ግን ደግሞ ላላነበብላችሁ ከወዲሁ ይቅርታ። አዲስ አመት አይደል?
1: አዎ አዲስ አመት። የባለፈውንም ይቅር ይበሉን።
0: ያስቀይምናችሁ በቴክስት ልካችሁ ሳናነብ ለቀረንላችሁም በጣም ይቅርታን ጠይቃለን። ስለዚህ ሙዚቃ ጋብዘን ለመጨረሻ እንመጣለን።
1: ለስንብት
0: ፈለቀ ማሩ ለምን አንጋብዝም? አሁን ደግሞ ወደ ጉራጌኛ እናልፋለን።
1: አሽቃሩ ለምንለው
0: ይይ ነው ለምንለው በቃ ስለዚህ ፈለቀ ማሩ ኃይሎጋ ይለናል። እሺ የታል?

0: ያሩበት። ያላገባም ያግባ፣
1: አሜን።
0: ያገባም ይውለድ፣
1: አሜን።
0: የተወለዱትም ይደጉ። አድማጮቻችን
1: ኬሪውን ብለናል፣ ኬሪውን ኬሪውን ብለናል። ለቀባሮ ደግሞ ኃይሎ ጋር ይለናል።
0: አሽዬ
1: ደግሞ መስቀል ነው አይደል?
0: አዎ። ገና ወር ሙሉ እኮ ባለ
2: ገረዲባዮች መልካም
0: አሁን ደግሞ ወደ ያገሬ ዳሉ ብዙዎች ይመረቁ።
1: አዎ።
0: ስለዚህ መልካም ባለ ነው ኢትዮጵያውያን። አሽዬ ሙዚቃውን ከፍ አድርገው እስቲ።
1: አበባ አበባ አበባ አበባ ይለናል።
0: ያልተቻለን ዛሬ
1: የታለ? አድማጮቻችን በያላችሁበት፣ ኧረ እነ ማዘር ኧረ ፋዘር ቁጭ አይበሉ ይነሱ። ሳሚ እዛ ጋ ዳኒ አነሷ
0: አባትስ በልቷል። ሞት አመት ስም እየጠራ
1: የታል?
0: አድማጮቻችን
1: አባችሁ ካፋሮላችሁ
0: እናመሰግናለን።
1: ለቀባሩ ኃይሎ ጋር ይደለ

0: Italia.
1: ሹሩሩን ያልተቻልኩ አርማጆቻችን መልካም ባል ይሁንላችሁ። ሹሩሩ
0: ወለቀማሩ የፋ

0: አድማጮቻችን ተመልሰናል። ለሁሉም ጊዜ ያለው ሰዓታችን ተጠናቋል። ታዴ ተፈና ሉሌ ደሞ ከመስተዋቱ ባሻገር እየጠበቁን ያሉት እነሱም ደሞ ሞቅ ደመቅ አድርገው ኳሱን እንደዚሁ በጎል ራሽም ያስመለከቷችሁ ከናንተ ጋር አብረው ይቆያሉ። ምንም ማረግ አንችልም። ሙሌ ግን ቤቲ ደውላ ልጇ ነገ ልደቷ ነው ራኬብ ስቲፋኖስ 12 አመት ይሆናታል ሳትናገር ይወጣሽ ብላ ተቀይማኛለች ብላለች። ራኬብዬ እናትሽ ብዙ አላፊነት ስላለባት ረስታ ነው። ስለዚህ እንኳን አደረሰሽ ራኬብዬ፣ መልካም ልደት ይሁንልሽ። ነገ ልደትሽን ቦጋርገሽ ምታበሪው ሻማ የተባረከ ይሁንልሽ። አርማጮቻችን በመስከረም 2019 ዓ.ም የመዝናኛ ፕሮግራማችን አብራችሁን ስለቆያችሁና መሰግናለን። የክብር አጋሮቻችን ናታኖል ስፔሻሊቲ የጥርስ ህክምና ማዕከል፣ ጫካማር፣ አማራ ባንክ ከልብና መሰግናለን። አሹዬም እስካሁን አብሮን ነበረ። ኃይሉ ጸጋዬን አስገባን፣ እንግዶችን አስገባን፣ ሌላም እንግዳም እናስገባው ነበር።
1: አዎ ሰዓት የለን።
0: ጥጋቡ ቸርነትን በርካታ አድማጮች ይደውሉታል ብለን እናስባለን። አድማጮቻችን ከኛ ጋር ማክሰኞ ምሽት ልክ ከምሽቱ 3 ሰዓት ላይ የአርሰናልን ጨዋታ በካራባው ካፕ ይዘን እንመለሳለን። ሰዓት ገደበን።
1: የመጨረሻ ሙዚቃ እንደው ጀስት ለሳምፕል የሰላም ይሁንልን።
0: አዎ እሱ ይፈቅዱልናል፣ እነታዴ ይፈቅዱልናል። እሱ እየሄደ እኛ እንሰናበታለን። መልካም አዲስ ዓመት 2019 የሰላም የብልጽግና የበረከት ዘመን ይሁንልን። መልካም
1: አዲስ ዓመት። መልካም አዲስ ዓመት። እናመሰግናለን።
2: የብልጽግና የእድገት ዘመን ይሁንልን።

0: Lambadina Sports. Lambadina Sports.
1: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁል ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

0: ኳስም በሬዲዮ ተመልከቱ መሰለ መንግስቱ የቀጥታ ስርጭት ከየስታዲየሞቹ በቀጥታ እግር ኳስን በሬዲዮ ተመልከቱ መሰለ መንግስቱ
1: Well, the news, Wayne Rooney plays after...

ያ አስደናቂ ነበር። ሸሃዱ ቁርጥ ከደፊ አዝውያ መሰለ መንግስቱ እግር ኳስን በሬዲዮ ተመልከቱ።

ኳስን በሬዲዮ ተመልከቱ። መሰለ መንግስቱ የቀጥታ ስርጭት ከየስታዲየሞቹ በቀጥታ እግር ኳስን በሬዲዮ ተመልከቱ። መሰለ መንግስቱ

አስጨናቂ ነበር። ሻቱ ቁጥል ቀደምፊ አዙያ መሰለ መንግስቱ እግር ኳስን በሬዲዮ ተመልከቱ።

0: ሰላም ሰላም ሰላም ጠና አስጠለን ክብራትና ክብሯን እንደምንላችኋል። ከተወዳጅ ጣቢያችን ብስራት ፌም አንድ መቶ አንድ ነጥብ አንድ የ2627 የእንግሊዝ ፕሪምየር ሊግ አራተኛ ሳምንት አንፊልድ ሮድ ላይ ሊቨርፑል ከፉልሃም የሚያደርገው ጨዋታ ይጠበቃል። ከዛ በተጨማሪ ቸልሲም ከሃል ሲቲ የሚያደርገው ጨዋታ በተመሳሳይ ሰዓት ይደረጋል። አዎ ቻናላችን እየቀያየርን ይህን ጨዋታ የምናስመለከታችሁ ይሆናል። ክቡራትና ክቡራን ቲፎዞች ነን። ለኦል ታደሰና ተፈረታመን እንዲሁም ታደለ መብራቱ አብረናችሁ ቆይታ እናደርጋለን። ቴክኒኩ ላይ ደግሞ አሸናፊ አብራ አብሮን ቆይታ የሚያደርግ ይሆናል። ይህ ጨዋታ በተወዳጅ ጣቢያችን ብስራት ኤፍኤም 101.1 በቀጥታ በአየር ሞገዱ እናንተ ይደርሳል። ከዛ ባለፈው ደግሞ በዩቲዩብ ቻናላችንም ብስራት ኤፍኤም 101.1 ብላችሁ ትገቡ የዩቲዩብ ቻናላችን ላይ ታገኙታላችሁ። የዩቲዩብ ቻናላችን ሼር፣ ላይክ እና ሰብስክራይብ እያደረጋችሁ ይህንን ጨዋታ መመልከት የምትችሉ መሆኑን ገልጻለን። ግን ደግሞ እንኳን አደረሳችሁ ማለት ያለብን ይመስለኛል። ክሮቻችን እንኳን አደረሳችሁ፣ አድማጮችንም እንኳን አደረሳችሁ ማለት እንወዳለን።
1: እንኳን አብሮ አደረሰ
0: ቶፊ።
2: አዎ ለዋዜማው ነበር አይደለ?
0: ለዋዜማ ነበር።
2: ሐሙስ ዕለት ማንቸስተር ዩናይትድን ጨዋታ አስተላልፈን ነበረ በዋዜማው። ከዚያ ደግሞ በአዲስ ዓመት ደግሞ ማግስት ዳግም ተገናኝተናል። ሁሉንም አድማጮቻችንንም እንኳን አደረሳችሁ ለማለት እንወዳለን። ታዲ
0: እንኳን አደረሳችሁ ብለናል። እንግዲህ በአዲስ ዓመት የእንግሊዝ ፕሪሚየር ሊግ ዛሬ እንመለከታለን። እጅግ በጣም ጠባቂ ጨዋታዎች አሉ በዚህ ሳምንት። ለማንኛውም የተለያዩ ሀሳብ አስተያየቶቻችሁን በ0975 1697 ላይ እንዲሁም ደግሞ በቲፎዞ የማህበራዊ ድረገጾች ላይ በቴሌግራም እና በፌስቡክ እንገኛለን። ዛሬ አንድ እንግዳም ይኖረናል። እንግዳችን ኋላ ላይ የምናስተዋውቃችሁ ይሆናል። ጥሩ ጊዜ እናሳልፋለን። ሀሳብ አስተያየቶቻችሁን አጋሩን። ጨዋታው ልክ 11 ሰዓት ላይ ይጀምራል። ከዛ በፊት ባሉት ሰዓታት ግን የተወሰኑ የመወያ ሀሳቦች የምናነሳ ይሆናል። የዚህ ጨዋታ የክብር አገራችን ስኮትላንድ ነው። በስራ ቦታ፣ በቤት፣ በበዓል፣ በመዝናኛ፣ በጉዞና በልዩ ዝግቶች ስኮትላንድ ትክክለኛ ልብስ ምቾትን፣ ውበትና በራስ መተማመን ይጨምራል። ለእነዚህ ፍላጎቶ ደግሞ ስኮትላንድ አለለው። ስኮትላንድ ከመቶ በላይ ዓለም አቀፍ ብራንዶችን ይዟል። በዓል ሲመጣ፣ ቤተሰብ ሲሰበሰብ፣ ስራ ሲጀምሩ፣ ለመዝናናት ሲወጡ፣ የውሃ ዋና ሲያስፈልገው የሚስማማውትን ልብስ ይመርጣሉ። ስኮትላንድ ለወንዶች፣ ለሴቶች፣ ለልጆች፣ ለዕለት ተዕለት ህይወት፣ ለበዓላት፣ ለመዝናኛ፣ ለመዋኛ ጃኬቶች፣ ቲሸርቶች፣ ሱሪዎች፣ ዳኒምና ካርጎ ፓንቶች፣ በአጠቃላይ ዘመናዊ ልብሶች፣ አንድ ስም፣ በርካታ አማራጮች። ስኮትላንድ ምርቶቻችን በአሜሪካና በአውሮፓ ገበያዎች በከፍተኛ ደረጃ ላይ ተወዳጅነትን አትርፈዋል። ለእርስዎና ለቤተሰቦን በተመጣጣኝ ዋጋ እንሆ ብለናል። ስኮትላንድ በዓለም ላይ በሚሊዮኖች የሚለበስ ብራንድ የኤክስፖርት ልብሶች መሸጫና ማከፋፈያ ነው። አድራሻ ሜክሲኮ ደብረ ወርቅ ህንፃ ቁጥር 303 እንዲሁም ደግሞ ጎሮ ሰፍራ የሺ ህንፃ ላይ ይገኛሉ። መገናኛ ዘፍመሽ ግራንድ ሞል ላይም አለን እያሉ ነው። በብዛት ለምትረከቡ ነጋዴዎች ወይም በኦንላይን ለምትሸጡ የሺ ህንፃ አንደኛ ፎቅ ላይ ማኔጅመንቱን በስራ ሰዓት ማናገር ይችላለሁ። ስልክ 0911575257 እንዲሁም ደግሞ በ0963636390 ላይ መደወል ይቻላል። በዋትሳፕ፣ በኢንስታግራም፣ ቲክቶክ፣ ፌስቡክ በሁሉም የማህበራዊ ሚዲያዎች እንገኛለን። ስኮትላንድ የዘመናዊ አልባሳት ብራንድ ስኮትላንድን ክለብ እናመሰግናለን። በነገራችሁ ላይ ዛሬ ሽልማቶች ይኖሩናል። የስኮትላንድ የቲክቶክ ገጽ ላይ የገባችሁ ከ2600 በላይ ፎሎወር ያለው የቲክቶክ ቻናል አለ። እዛ ቻናል ላይ ፎሎ አድርጉና መልእክቶቻችሁን ያስቀምጣችሁ ሽልማት የምንሰጥ ይሆናል። አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ከመሸጋገሪያ በኋላ እንመለሳለን።
3: እግር ኳስን በሬዲዮ ተመልከቱ። መሰለ መንግስቱ የቀጥታ ስርጭት ከየስታዲየሞቹ በቀጥታ እግር ኳስን በሬዲዮ ተመልከቱ። መሰለ መንግስቱ
0: ተወዳጁ ጣቢያ ብስራት ኤፍኤም 101.1 የ2627 የእንግሊዝ ፕሪሚየር ሊግ አራተኛ ሳምንት አንፊልድ ሮድ ላይ ሊቨርፑል ከፉልሃም የሚያደርጉትን ጨዋታ ወደ እናንተ የዘመጠና ክብሯትን አክብሯል። ሊቨርፑል ስድስተኛ ደረጃ ላይ ይገኛል። ፉልሃም እጅግ በጣም ጥሩ ጨዋታ ቢጫወቱም ግን ደግሞ በዚህ የውድድር ዘመን ላይ በሁሉም ጨዋታዎቻቸው ተሸንፈዋል። 19ኛ ደረጃ ላይ ነው የሚገኙት። ከዛ ባለፈ ግን በተመሳሳይ ሰዓት ቼልሲ ከሃል ሲቲ የሚያደርገው ጨዋታም እጅግ በጣም ጠባቂ ነው። ከዛ ባለፈ አስቶን ቪላ ከኖቲንግሃም ፎረስት፣ ቦርንማውዝ ከብሬንትፎርድ እንዲሁም ደግሞ ክሪስታል ፓላስ ከኢፕስዊች ታውን የሚያደርጓቸው ጨዋታዎች አሉ። በዚህ ሰዓት ላይ አምስት ጨዋታዎችን የምንመለከት ነው የሚሆነው። ዋናውን ጣቢያችንን ግን በቀጥታ ካሜራዎቻችንን አንፊልድ ሮድ ላይ እናደርጋለን። ሊቨርፑል ከፉልሃም የሚያደርጉትን ጨዋታ ነው ወደ እናንተ የምናደርስ። ሀሳብ አስተያየቶቻችሁን አጋሩን። ቀደም ብለን እንግዲህ እንኳን እንደመጣችሁ ብለናል። በቀጥታ አንድ ሀሳብ እስኪ እንመልከት። ባለፉት አመታት በእንግሊዝ ፕሪሚየር ሊግ በእኛ አዲስ አመት ምንም አይነት ጨዋታ አልነበረም። ዘንድሮ ግን በእኛ አዲስ አመት ጨዋታ የተመለከተ ነው ልልህ። አሪፍ ነው አዲስ አመት ላይ ጨዋታ።
1: በዓል ብዙ ጊዜ ከሰዓት በኋላ ሰዎች ከቤት አይወጡ። ዛሬ ነው እኮ በዓል የሚመስለው ግን
2: አዲስ አመቱ ያው ትናንትና
1: የጾም ቀን ስለነበረ ይመስላል። ቅዳሜም ነው በዓልም ነው እንደ ማግስትም እንደ ዋና በዓልም ካየ ነው እና ብዙ ሰዎች ከቤታቸው ብዙ የማይወጡበት ቀን ነው እና ብዙ ጊዜ እንትን ይለኝ ነበረ። የአጋጣሚ ሆኖ የአውሮፓ ሊጎች ይጀምሩና ይሄ አራተኛ ሳምንታቸው ገደማ ነበረ የሚሆነው እና ይሄኛው ሳምንትን በአብዛኛው ጊዜ ፊፋ ለኢንተርናሽናል ጨዋታዎች የሚጠቀምበት ስለነበረ እኔም በብዙ ዓመት እንግዲህ እንዲህ ሬዲዮ በመስራት እንዲሁም ደግሞ ኳስም ደግሞ እንደሚወድ ሰው ሁሌ በቃ ከኳስ ጋር ብዙ አልነበረም። ግን አሁን ብዙ ሰዎች አሁን ዛሬ ራሱ እንግዲህ እስከ ሌሊቱ ስድስት ሰዓት ድረስ ብዙ ትልቅ ጨዋታዎች አሉ። የአርሰናልና የሰንደርላንድ አለ፣ የኤቨርተንና ቶተንሃም እንግዲህ ቀጣይ የሚደረጉ ጨዋታዎች ናቸው። ነገም ሌሎች ትልቅ ጨዋታዎች አሉና በጣም ጥሩ ሳምንት ይመስላል።
0: በጣም አሪፍ ሉሌ። ያው እንግዲህ ኢንተርናሽናል ብሬክ ስለሌለ ዛሬ ኳስ ጨዋታ መኖሩ እንዴት ነው ከበዓሉ ጋር?
1: አሪፍ ነው።
0: ፖስትፖንድ እናድርገው እንዴ? የአራተኛ ሳምንት የእንግሊዝ ፕሪሚየር ሊግ ነው። ክብራትና ክብራ ወደ እናንተ የምናደርሰው በዚህ በአራተኛ ሳምንት የሚደረጉ ታላላቅ ጨዋታዎች አሉ። ሊቨርፑል ከፉልሃም አሁን ወደ እናንተ የምናደርሰው ነው። ቸልሲም ከሃል ሲቲ እጅግ በጣም ጥሩ የሚባል ጨዋታን በተመሳሳይ ሰዓት የሚደረግ ነው። ውጤቱ ወደ እናንተ የምናደርስ ይሆናል። ከዛ ባለፈ ግን ምሽት ሰንደርላንድ ከአርሰናል አራት ሰዓት ላይ የሚደረግ ተጠባቂ ጨዋታ ነው። ከዛም ደግሞ አለፍ ስንል የሳምንቱ ታላቅ ጨዋታ ይደረጋል። ማንቸስተር ዩናይትድ ኦልትራፎርድ ላይ ከማንቸስተር ሲቲ የሚያደርገው ጨዋታ እጅግ በጣም ተጠባቂ ናቸውና የአራተኛ ሳምንት የእንግሊዝ ፕሪሚየር ሊግ እስኪ እንዳሰው ምን ልንመለከትበት እንችላለን?
1: በጣም አጓጊ ጨዋታዎች አሉ። አሁን ራሱ በዝርዝር ስንመለከታቸው አሁን ራሱ የሚደረጉት አምስቱ ጨዋታዎች የየራሳቸው የሆነች ትንንሽዬ የሚያጓጓ ስቶሪ አላቸው። እያንዳንዳቸው ጨዋታዎች እንግዲህ ትልቁን የደርቢ ጨዋታዎች እንኳን እነዚህን አምስት ጨዋታዎች ብናይ የሊቨርፑልን ጨዋታ በኋላ እናነሳዋለን። ሄል ሲቲ እና ቼልሲ ሶስተኛና አራተኛ ደረጃ ላይ የሚገኙ ቡድኖች ናቸው። የሄል ሲቲ አጀማመር ፍጹም ማንም ሰው ያልገመተው ነው። ምናልባትም በፕሪሚየር ሊግ ታሪክ እጅግ ደካማ ቡድን ይሆናሉ ተብለው ተጠብቀው ግን አሁን ሶስተኛ ደረጃ ላይ ተቀምጠዋል። ከሶስት ጨዋታዎች ሰባት ነጥብ አግኝተው የቼልሲ አጀማመርን በጣም ማራኪ ነበረ በአርሰናል ሽንፈት እስኪደርስበት ድረስ። ግን ከዛ በኋላም በኤፍኤል ግማሽ ደርዘን ጎሎች አስቆጥሯል። ሊድስ ላይ አሁን በጣም ብዙ ጎሎች የሚያስቆጥር ለማየት በጣም የሚያስደስት ከኋላ ተጋላጭም ቢሆን ግን በጣም አስገራሚ ቡድን ነው እየገነባ ያሉና የቼልሲ ብዙ ጎል የሚያስቆጥር ማሽን ከሄል ሲቲ ጠንካራ ከሻምፒዮንሺፕ የመጣ ሶሊድ የሆነ እና በስሜት በትግል ከሚጫወት ግድግዳ ከሆነ አይነት ቡድን ጋር የሚያደርጉት ፍልም የሆነ በጣም አጓጊ ነው። ሌላው ኖቲንግሃም እና ቪላ ደካማ አጀማመር ነው ያደረጉት። እንግዲህ ሁለቱም የመጀመሪያ ድላቸውን ፍለጋ ነው ዛሬ የሚጫወቱት። ቪላ በጣም በርካታ ተጫዋቾቹን ያጣ ቡድን ነው፣ በርካታ ቁልፍ ተጫዋቾቹን። ኖቲንግሃም ደግሞ በአዲስ አሰልጣኝ ስር ነው በግላስነር። ሁለቱም የመጀመሪያ ድሎቻቸውን ነው እንግዲህ ፈልገው የሚሄዱት። የቦርንመዝ እና ብሬንትፎርድም እንደዚሁ ያጓጓል። ቦርንመዝ ባለፈው ስንል ነበር ከኒውካስል ጋር በጣም አሳዛኝ ቡድን ነው። ሶስቱንም ጨዋታዎቹ ከዘጠና ደቂቃ በኋላ በተቆጠሩበት ጎሎች ነጥቦችን ያጣ ቡድን ነው እና የግድ የመጀመሪያ ድል ያስፈልጋቸዋል ማርኮ ሮሰ። እሱም እንግዲህ ሌላ በጣም አስፈላጊ ጨዋታ ነው። የምሽቶቹ ጨዋታዎችም እንደዚሁ ቶተንሃም እንግዲህ ይህን ሁሉ 350 ሚሊዮን ፓውንድ ከወጣ በኋላ እስካሁን የመጀመሪያ ድሉ ማግኘት አልቻለም። እስካሁንም ጎል አላስቆጠረም። ዛሬ ሜዳቸው ላይ እንግዲህ ሌላ እድል አግኝተዋል። የዲዘርቢ ደካማ አጀማመር እንግዲህ አይታወቅም። እኔ ይሰናበታሉ ብዬ አልጠብቅም። ውጤቶችን ቢከፉም ከዚህ የባሰ ግን ትግስቶች ምናልባት ደጋፊ አካባቢ እየተመናመኑ ሊሄዱ ይችላሉ እና ዛሬ በጣም ወሳኝ ነው የሚሆነው የምሽቱ ጨዋታ። አርሰናል በጣም በጥሩ ሁኔታ ቢጀምርም ግን ሰንደርላንድ መጥፎ አጀማመር አላደረገም። የመጀመሪያው ጨዋታ ባለቀ ሰዓት ገብቶበን የተሸነፈው ከኢፕስዊች፣ ከዛ በኋላ አሸንፏል ቀጣዩን ጨዋታ። ከዛ ባለፈው ሳምንት ብሬንትፎርድ ሜዳ ሄዶ ቶተንሃምን በጣም ያሰቃየ ቡድን ነበር ብሬንትፎርድ። እዛ ሜዳ ሄዶ አቻ መለየት በጣም ጥሩ። ከዛ አምና ደግሞ እናስታውሳለን ስቴዲየም ፍላይት ላይ የነበረው የሰንደርላንድና የአርሰናል ሁለት ለሁለት የተጠናቀቀ ጨዋታ በጣም አስደናቂ ጨዋታ ነበርና ለአርሰናል በጣም ፈተና የሚሆን ቡድን ነው። እዚህ ሌላ በጣም አስደናቂ ጨዋታ ነው ምሽት ላይ የምናየው። የነገው የማንቸስተር ደርቢ ጨዋታ እንግዲህ ግልጽ ነው። ዩናይትድም ከአስደናቂ ድል ነው የሚመጣው ከአውሮፓ ሊግ። ሲቲ እንግዲህ ከመሪዎቹ መካከል ነው። ያለፉት ሁለት ሶስት ጨዋታዎች ብቃቱ በጣም አስደናቂ ነው። በተለይ ደግሞ ፓላስንና ፖርቶን ያሸነፈባቸው ጨዋታ ድሎች በጣም አስደናቂ ነበር። በተለይ ማጥቃት ረገድ ኦልትራፎርድ መሆኑ ደግሞ ሌላ ለዩናይትድ ጥሩ ነገር ነው እና የጨዋታውንም ሚዛናዊነት የሚያስጠብቅ ይመስለኛል። የሲቲ በጣም ድንቅ አጀማመር ከዩናይትድ የተሻሻለ ካለ ዩናይትድ ጋር፣ ከዛ ደግሞ ሜዳ ኦልትራፎርድ መሆኑ ቡድኖቹ ተመጣጣኝ እንዲሆኑ ሊያደርጋቸው ይችላል። የመጨረሻውን ደግሞ ጨዋታ እናስታውሳለን። ኦልትራፎርድ ላይ እንዴት የካሪክ የመጀመሪያ ጨዋታ ነበርና እንዴት አድርጎ ያንን ቡድን በኃይል በጉልበት በመልሶ ማጥቃት የፔፕን ቡድን እንዳሸነፈና እሱ ደግሞ ሌላ በጣም ነገ በጉጉት የሚጠበቅ ጨዋታ ነው። አፍ ምራቅ የሚሞላ አይነት ጨዋታዎች ናቸው።
2: አዎ ልክ ነው። እንግዲህ አሁን ሳምንቱ የበለጠ እየገፋ ሲመጣ መጠበቁ ደግሞ አሁን ከፍ እያለ ይመጣል። በደንብ እየጠሩ ይመጣሉ። ጠንካራ ቡድን የትኛው ነው፣ ወገብ ላይ የሚጨርሰው ቡድን የትኛው ነው፣ ደካማ ቡድን የትኛው ነው የሚለውን ሳምንት በመጣ ቁጥር ነገሮች እየጠሩ ይመጣሉ። ምክንያቱም ሊጎች ሲጀመሩ ሁሉም በሙሉ አቅሙ ነው የሚጫወተው። ጥርት ባለ መንገድ የትኛው ጠንካራ የሚለውን ለመለየት እጅግ አዳጋች ይመስለኛል። ነገር ግን ሳምንታቶች በቆዩ ቁጥር ጠንካራ ቡድን ለመለየት እድል ይሰጠናል። በዚህ አራተኛ ሳምንት የሚከናወኑ ጨዋታዎች ብዙዎቹ ተጠባቂ ናቸው። እንግዲህ በዕለቱ ከሚደረጉት መካከል በዚህ በጎሎሽ ከሚከናወኑ ጨዋታዎች ቦርንመዝ ከብሬንትፎርድ በጣም ጥሩ ጨዋታ እንደሚሆን እናስባለን። እንግዲህ ቦርንመዝ ማርኮ ሮሰ ጥሩ ቡድን ገምተው ኢራውላ የሌሉ አይመስልም ነበረ። አጨዋወት መንገዳቸው ተቀራራቢ ነው። ትልቁ ጉዳይ ግን ጌሙን ማኔጅ ማድረግ፣ ያገኙትን ውጤት በእጃቸው አቆይተው የመዝለቅ ትልቅ ችግር ነበረባቸው። ሳይሻል አይቀርም እና ማርኮ ሮሰ ምናልባት ወደ ውጤት የሚመለሱበት ጨዋታ መቼ ነው የሚለው ይጠበቃል። ብሬንትፎርድ በጣም ኮስታራ ቡድን እንደሆነ ግልጽ ነው። ምክንያቱም ባለፈው ውድድር ዓመት በጣም ጠንካራ ቡድን ነበረ። ዘንድሮም ዝውውሮቻቸው ድንቅ ናቸው። እንደውም ትልቅ ሚዲያዎችም የመገናኛ አውታሮች በጥሩ ዝውውር ካደረጉ ክለቦች በሚል ሊድስና ብሬንትፎርድን ቀዳሚ አድርገዋቸዋል እና በተለይ ኤልሃጂ ማሊክ ዲዩፍ ትልቅ ቡድን ይገባል የምንጠብቀው ተጫዋች ነበረ። በጣም ጥሩ ዝውውር አድርገዋል። የሳንጋሪ ዝውውር በጣም አስደናቂ ነበር እና ብሬንትፎርድ ከቦርንመዝ ተጠባቂ መርሃ ግብር ነው የሚሆነው። ሌላኛው ቼልሲን ከሲቲ የሚያገናኙ የጨዋታ መርሃ ግብር ሁለት በጨዋታ ባህሪ የተለያየ መልክ ያላቸው ቡድኖች የሚያካሙት ጨዋታ ነው። ቼልሲ በጣም እስካሁን ባየናቸው መርሃ ግብሮች ላይ ጥሩ የማጥቃት ጥራት ያለው ቡድን እንደሆነ ተመልክተናል። ጎሎችን ለማስቆጠር ብዙም የማይቸገር ቡድን እንደሆነ ስንመለከት ነበረ። በአንጻሩ ሲቲ ደግሞ በባክ ፋይቭ እየተጫወቱ በጠንካራ የመከላከል መዋቅር ያገኟቸውን ድሎች በካውንተር ፕረስ ለመጠቀም ይሞክር፣ ከዚያም ባለፈ ለዓላማቸው 90 ደቂቃ ሙሉ የሚታትሩ ቡድን እንደሆነ ተመልክተናል። ስለዚህ ማክበርኒም በደንብ
1: ስንመለከት አንድ ቁጥር እያየው ነበርና የዱዌሎች መማሸነፍ በጣም በርቀት ነው ሊጉን እየመራ ያለውና ከአመታት በኋላ ነው ወደ ፕሪሚየር ሊግ የተመለሰው። ላሊጋ ላይ ነበር፣ ሻምፒዮንሺፕ ነበር። ግን አሁንም የድሮ በቃ እነዛ የነ ዳንከን ፈርጉሰን አይነት ባህሪ ያለው ነው። ብዙ ግዙፍ አይደለም እንደነሱ፣ ግን ለእያንዳንዱ ኳስ የሚታገል
2: ታታሪ ነው። በጣም ማነቱ በጣም
1: ብዙ ሰዎች የዩናይትድን ጨዋታ ስላዩት እንዴት አይደን ሄቨንን ቡሊን ያደረገው አይደለም። በቃ አንዳንድ ጨዋታ ልክ ያስታወሰኝ እንደውም ድሮግባ እንዴት ሴንድሮስን እንዴት ያሰቃየው እንደነበረ በቃ ፊዚካሊ በፍጹም በቃ ማትቋቋሙ በየሰከንዱ ለእያንዳንዱ ኳስ የሚፋለም ነውና ምናልባት ዛሬ ቼልሲ ተከላካዮች ትንሽ
2: ልክ ነው። በዛ መንገድ እንመለከተዋለን። ሌላኛው መርሃ ግብር ምሽት 4 ሰዓት ላይ የሚከናወነው ስቴዲየም ፍላይት ላይ ሰንደርላንድ ከአርሰናል የሚያገናኙ የጨዋታ መርሃ ግብርም ተጠባቂ ነው የሚሆነው። ባለፈው ዓመት በዚህ ስቴዲየም ነጥብ ተጋርቶ መውጣታቸው ይታወቃል። በመጨረሻ ደቂቃ ብሩቢ ባስቆጠራት ጎል የሚታወስ ነው። ሰንደርላንድ
1: ከውድድር ዘመኑ ምርጡ ጨዋታዎች መካከል አንዱ ይመስለኛል። አምና ጥሩ ጨዋታ ነበር።
2: ልክ ነው። በጣም መጠበቁ አለ። ከዛ እያንዳንዱ ፊዚካል ባትሎች የነበሩት
1: ከዛ ሰንደርላንድ አቻ የሆነበት
0: አርሰናል መራ ራሱ ሰንደርላንድ መራ፣ አርሰናል አቻ ሆነ፣ መራ እንደገና አርሰናል።
1: የትረሶርድ ጎል በጣም አስደናቂ ነበር። ከዛ መጨረሻ 93ኛው ደቂቃ ሁለት ለሁለት ሆኖ ራሱ እኮ ከሰከንዶች በኋላ
2: ሜሪኖ ያገኘው አጋጣሚ
1: ሜሪኖና ጋብሪኤል በቃ አለቀለት የተባለ ድላም ክነው ነበረ። በጣም አስደናቂ ጨዋታ ነበር።
2: ሰንደርላንድም ጠንካራ ቡድን ስለመሆኑ ማሳያ ነጥብ ያሳየን በዛን ጨዋታ ላይ ነበረ። በዕለቱ መርሃ ግብር ላይ ሰንደርላንድ ምንድን ነው በሊጉ አሁን አንዳንድ ክለቦች አሉ በሜዳቸው ሲጫወቱ የሜዳ አድቫንቴጅ የሚወስዱ በሜዳቸውን የምታውቅላቸው ቡድኖች አሉ። ሰንደርላንድ እንደዚያ ነው። ልክ እንደ ኒውካስል፣ አስቶን ቪላ
1: ስንተኛው 30ኛው ሳምንት ምናምን ገደማ ይመስለኛል እኮ በሊቨርፑል የተሸነፈው ከዛ ድረስ በስቴዲየም ፍሬት
2: ያ ማለት ምንድን ነው የሜዳ አድቫንቴጅ መውሰድ አቅም አላቸው ማለት ነው። ስለዚህ ኳስ በሚያጡበት አጋጣሚ ሊሆን ይችላል ጥሩ ድሎችን ሲፈጥሩ ደጋፊዎች አብረው ሜዳ ላይ ይጫወታሉ እና የደጋፊ በጥንካሬ መንገድ ደግሞ መደገፍና መዝለቅ ለአንድ ቡድን ውጤታማነት የራሱ የሆነ አስተዋጽኦ ስለሚኖረው ዛሬ ለአርሰናል ሌላኛው ችግር ሊሆን የሚችል ቡድን እንደሆነ እንመለከታለን። ምናልባት አርሰናል ወደ ጣሊያን ተጉዞ ናፖሊ ጋር በነበረው መርሃ ግብር ይሄ ባለፈው ድራመ ስንመለከት የነበረው ጫና ውስጥ ሲገባ በሚን በአካልም በአእምሮም ሲቸግሩ አንመለከትም። ከናፖሊ ጋር በነበረው መርሃ ግብርም ምንም ተፈትኗል ብዬ አላስብም። እኔ የአንድ ጎል ልዩነት መሆኑ ነው እንጂ የተጠናቀቀው ሜዳ ላይ በብዙ መልኩ የተሻለ ቡድን አርሰናል ነበር።
0: አምክኑ እንደውም
2: ድሎችን አምክኗል።
1: ግን ያ እነዛን እድሎችን ማምከናቸው የመጨረሻዎቹ 15 እና 20 ደቂቃዎችን በጣም ይሄ እንዲው ጨዋታው ሲጠናቀቅ ካያችሁ ብዙ ተጫዋቾች በተለይ ኦዲጋርድ ተጫዋቾች በጣም ከፍተኛ ድካም
0: ሂዩሚዲቲው ደግሞ በጣም ከፍተኛ ነበር
1: አሉ። ከጥሎ ማለፍ ካንድ ሩፍ ጻሚ ወይ ግማሽ ጻሚ ጨዋታ በኋላ ያለ ስሜት ይመስል ነበር። እድሎቹ መንከኖቹ እንዳል ሆኖ ግን ከደቂቃ ደቂቃ ጭንቀቱ እየጨመረ ነበር ይታወቅ ነበር አርሰናል ጋርና ዛ ደግሞ በጣም አካላዊ ትግል ነበር። ደግሞ የናፖሊን የመልሶ ማጥቃት እንቅስቃሴዎች በጣም ጥቂት ቢሆኑም እነዛን ለማቆም ይደረጉ ሩጫዎች ነበሩና እኔ እንደው ለምድብ ጨዋታ ሊወጣ ከሚገቡ በላይ ጉልበት ያወጣ ይመስለኛል አርሰናል። ናፖሊን እየናኩት አይደለም ግን ሳያስቡት በተለይ ሁለተኛው አጋማሽ ላይ ጨዋታው በጉልበት ለማስቆጠራቸው በጣም መጨረሻ ላይ በከፍተኛ ድካም ጨዋታውን
2: እየጨረሱት ይመስለኛል። ጎሎቹን መፈለግና የናፖሊ ማቀራረብ ያንን የጨዋታ ባህሪ እንዲከተሉ አድርጓቸዋል በያስባለሁ። ሌላኛው እንግዲህ ማንቸስተር ደርቢ የሳምንት ትልቁ የጨዋታ መርሃ ግብር ነው። ሁለት የከተማ ተቀናቃኝ ቡድኖች የሚያካሂዱት ጨዋታ ነው። እንግዲህ ማንቸስተር ሲቲ በመቸገር ውስጥ እየተማረ ያለ ቡድን ነው። መማሩን ከውጤት ጋር አድርጎታል። እንግዲህ አንዳንድ ቡድኖች ነጥብ ይጥሉና ይማራሉ ከጨዋታቸው። ነገር ግን ማንቸስተር ሲቲ አሁን ከሶስቱ የሊግ ጨዋታዎች በሁለቱ በእጅጉ የተፈተነበት ጨዋታ ነበረ። ከኮቨንትሪ ጋር ከሁለተኛው አጋማሽ ላይ ብዙ ድሎችን በመፍጠር የተሻለው ቡድን ኮቨንትሪ ነበረ። ከቦርንመዝ ጋር በነበሩ መርሃ ግብር የመጨረሻ ደቂቃ ጎሎች ናቸው እንጂ ነጥብ የሚጥልበት አጋጣሚ ነበረ። ስለዚህ በሁለቱ ጨዋታዎች ላይ እጅግ ተፈተነ፣ እጅግ ተቸገረ። ነገር ግን ድል ይዞ ወጣ። አንዳንድ ቡድኖች አሸንፈው መማራቸው፣ ነጥብ ሳይጥሉ መማራቸው በጎ ነገር አለውና አሁን ደግሞ እውነተኛ ተፎካካሪ የከተማ ተቀናቃኝ ትልቅ ቡድን ጋርስ ፌስ የሚያደርገው በምን መንገድ ነው የሚለውን ለመለየት ድል ይሰጠናል። እንግዲህ ማንቸስተር ዩናይትድ ደግሞ የበለጠ ከዛ አስቂ ኤቨርተን በጣም አስቆጭ የመጨረሻ ደቂቃ ጎል በኋላ ከሳፋ ጋር በነበረው የቻምፒየንስ ሊግ ጨዋታ ላይ በሰፋ ጉልበት አሸንፎ መመለሱ በራስ መተማመኑ በደንብ አጎልብቶ ነው የሚመለሰው እና ባለፈው ውድድር ዓመት እንግዲህ አሸንፎ ነበረ ካሪክ ማንቸስተር ሲቲን በአራተኛ ሳምንትስ ደግሞ በጣም ብዙዎች የሚጠብቁት ለሁለቱም በየራሳቸው መንገድ አስፈላጊ ነው። ሲቲ የእውነት ጥሩ ቡድን ነኝ ብሎ ራሱን ለማሳየት ፕሩቭ ለማድረግ የሚጠቀምበት ሲሆን ማንቸስተር ዩናይትድ ደግሞ ላለመራቅ ነጥቦችን አንጠባጥቧል። ስለዚህ አሁንም ድጋሚ ነጥብ ከጣለ ከትልቅ ቡድኖች እየራቀ የሚመጣበት ስለሆነ በትኩረት የሚጠበቀው ጨዋታ ይሆናል።
0: አራተኛ ሳምንት በርከት ያሉ ጨዋታዎችን የምንመለከትበት ጥሩ ሳምንት ይሆናል ብለን ተስፋ እናደርጋለን። ዛሬና ነገ የሚደረጉ ጨዋታዎች እጅግ በጣም ልብ ሰቃይ ናቸው። ዛሬ ነው በዋናነት በርከት ያሉ ጨዋታዎች ያሉት፣ ነገ ግን ተጠባቂው ጨዋታ የሚደረግበት ነው። ስለዚህ የእግር ኳስ አድማጭ ተመልካቹ ምናልባት በደንብ የሚዝናኑበት ሳምንት ከበዓል ጋር ይሆናል ብለን ተስፋ እናደርጋለን። ሊቨርፑልን እስኪ እንመልከት። ሊቨርፑል ከፉልሃም የሚያደርገው ጨዋታ ምንም እንኳ ፉልሃም ኋላ ላይ እንመጣበታለን። ሊቨርፑል አሪዮላ አዲስ አሰልጣኝ፣ በርከት ያሉ አዳዲስ ተጫዋቾች ሊቨርፑልን ተቀላቅለዋል። አንፊልድ ላይ እስካሁን በፕሪሚየር ሊጉ ማሸነፍ አልቻሉም። አንድ ጨዋታ አሸንፈዋል፣ ኢፕስዊችን 2-0 ያሸንፉበት ጨዋታ ይጠቀሳል። ከዛ ባለፈ ግን የተከላካይ ክፍሉም በጣም ደካማ እንደሆነ የተመለከትንበት ነው። በኢፕስዊች ብቻ ነው ግብ ያልተቆጠረበት እንጂ ከዛ በኋላ ባደረጓቸው በአትሌቲኮ ማድሪድም ግብ ቀድሞ ተቆጥሮበታል። ከዛም በፊት በኒውካስል 2 ግብ የተቆጠረበት እናስታውሳለን። ሜዳቸው ላይ በኖቲንግሃም ፎረስት 2 ግብ ተቆጥሮባቸዋል። የተከላካይ ክፍሉ ድክመት እንዳለበት በደንብ እየተመለከትን ያለበት፣ ምናልባት አንዳንዴ የተከላካይ ክፍሉ ብቻ ላይሆን ይችላል ድክመት ግብ ሲቆጠር የተከላካይ ክፍሉ ብቻ ላይሆን ይችላል እና ተከላካዩን ብቻ ልንወቅሰው አንችልም። የሊቨርፑል ደጋፊዎች ለዘመናት እየጮሁበት ያለው ምናልባት የሆነ መሀል ላይ ፈጸሙ ይመስላሉ የሚል ነገር አለ። በቃ ዲፌንሲቭ ሚድፊልደር አናስፈርምም ብለው መሀል ላይ ፈጸሙ ይመስላል የሚል ነገርም ይነሳልና ያ ችግር እንዳለባቸው ሆኖ አዲስ አሰልጣኝ ናቸውና ዘንድሮ የት ድረስ ልንጠብቃቸው እንችላለን? ያለፉት ሶስት ጨዋታዎች ምን አሳዩን የሚለውን ነገር እንመልከት እስኪ።
1: የሊቨርፑል የሜዳ እንቅስቃሴም ከዛ ደግሞ ውድድሮችም ከመጀመራቸው በፊት የነበሩት ነገሮች በጣም ያከራክሩ ናቸው። የስሎት ራሱ በጣም አከራካሪ ነው። እኔ ለምሳሌ የራሴ አመለካከት አለኝ። ስሎት በጣም አስደናቂ ስራን የሰሩት ብዬ ነው የማምነው። ያነጻጸርኩት አይደለም፣ ግን ለምሳሌ ብዙ ሰዎች አምና ሊቨርፑል በተቸገረበት ሰዓት ስሎት የክሎፕን ቡድን ነው ሻምፒዮን ያደረጉት ብለው የስሎትን ክሬዲት ሙሉ ለሙሉ ለማሳጣት ሲሞክሩ ነበር። ግን ቡድን አለመበተን፣ ጠንካራ ቡድንን ተረክቦ ኢጎ ሳይጫነህ እንዳሰልጣኝ እንደ ትልቅ አሰልጣኝ ኢጎ ሳይጫነህ ትንሽዬ ብቻ ጥገናዎች አድርጎ ሻምፒዮን መሆን ለእኔ በቃ ሊከበር የሚገባው ነገር ነው። ነገር ግን ያን ክሬዲት በቃ ፍጹም በተለይ ውድድር ዘመኑ የገፋ ሲሄድ ያለፈው ውድድር ዘመን ስሎት ሙሉ ለሙሉ ክሬዲታቸውን ተነጥቀው ነበረ። እረዳለሁ ቡድኑ ያለፉ ዓመት ዝውውሮቹ አልሰሩለትም። ይሄ ግን ብዙ ምክንያቶች ሊነሱ ይችላሉ። ጉዳቶች፣ የዝውውር ፖሊሲ፣ ብዙ ነገር ልናነሳ እንችላለን። ምክንያቱም እሳቸው ይሄን ተጫዋች አምጣልኝ ብሎ አይደለም። ይሄ አሁን አልሂላልን የተቀላቀሉት እነ ሪቻርድ ሂዩዝ እነ ማይክል ኤድዋርድስ ውሳኔ ነው። እንደውም ቡድንን ጥሩ በሆነበት ሰዓት ነው ማጠናከር በሚል እንትኖቹ ሊያከራክሩ ይችላሉ እና ከዛ ክርክር ጀምሮ ቡድኑ በቃ ይሄ አሁንም ስታይ ኢቭን ደጋፊዎች ጋር አሁን አንዳንድ ኮሜንት ሴክሽኖች ላይ ስገባ ተለጋጅቶች ኮሜንት ሴክሽኖች ላይ የደጋፊዎቹ አስተያየቶች በጣም ተቃራኒ ናቸው። ዛይ አንዳንድ ደጋፊዎች አይ ይሄ ቡድን በጣም የተሟላ ቡድን ነው፣ ሁሉ ጊዜ ቫንዳይክን እድሜው እየገፋ ነው ፍጥነቱ ቀንሷል ትላላችሁ፣ ግን ባለፈው አመት ለምሳሌ 38 ጨዋታዎችን ተጫውቷል ሁሉንም። ከዛ ደግሞ እንደ ሊዮኒ አይነት በጣም ጥራት ያለው ወጣት ተጫዋች አለ። በጥቂት ሳምንታት ውስጥ ምናልባት በአንድ ሁለት ወር ውስጥ ሊመጣ ይችላል። ከዛ ዣኬ በጣም ጥሩ አጀማመር ነው ያደረገው። ከዛ ደግሞ ሌኖ ስሙ ይጠፋኝ፣ አራሆ አለ። ይህንን ስለዚህ ተከላካይ መስመሩ ችግር የለበትም ብሎ የሚከራከሩ አሉ። አማካይ ቦታ ላይ ደግሞ በእነዚህ

0: አይደለም የሚካኤል አርቴታ ተቀዳሚ ተመራጭ ተጫዋች ደሞ ማላሳፈራቸው ማሜ በሚገባባቸው ውስጥ እጅግ በጣም ድንቅ ቅስቀሳና ማራኪ ለቡድኑ ስትራክቸር ወሳኝ ይመስለኛል አሜ
1: በግራ መስመር በኩል ለማውረድ ጥረት ያደርጉ ይገኛሉ አንድ ደቂቃ ብቻ ዴቪድ ሞይስ ከሮበርቶ ዲዘርቢ ሰሜን ለንደን አራተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ቶትናም ሆትስፐርም ከኤቨርተን ከረሜላዎቹ ጋር ጣፋጮቹ ጋር ያገናኘው ጨዋታ ጎል የለም
0: የመጨረሻ
1: ድል 92ኛው ደቂቃ ከ15 ሴኮንድ ዛሬ ቼልሲ አቻ ተለያይቷል ሊቨርፑል አቻ ተለያይቷል ተረኛው ይሄ ጨዋታ ይሆን ምሽት አርሰናል አራት ሰዓት ከዘነርላንድ ሌላ ተጠባቂ ጨዋታ
0: አዴሞ ፍላይት ያለፈው ውድድር አመት ላይ
1: እንደ ሰዓት ነው የሚፋጀው ነገር
0: አቻ ያለቀበት ጨዋታ
1: የመልስ ወረራ በረሽሙ ተወረወረ ማህመድ ኩዱስ የሚያወጣ ይመስላል ጥፋት ነው አሉ ዳረን እንግላንድ ጥፋት ነው አሉ ሽርፍራፊ ሴኮንዶች ብቻ ይጠበቃሉ ውድ አድማጭ ተመልካቾቻችን ሽርፍራፊ ሴኮንዶች ብቻ ሮበርት ሮፍስ ግብ ጠባቂ ነው በሰንደርላንድ በኩል ሙኬሌ ኬቪን ዳንሶ ባላርድና ሪኒልዶ ተከላካዮች ናቸው ግራኔት ጃካና ኖሳዲቂ ማልሜዳ ላይ ይገኛሉ ጨዋታው ተጠናቀቀ ጨዋታው ተጠናቀቀ በአራተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ሰሜን ለንደን ቶትናም ሆትስፐር ስቴዲየም ላይ ቶትናምን ከከረሜላዎቹ ኤቨርተን ጋር ያገናኘው ጨዋታ ባዶ ለባዶ ተለያይቷል ቶትናም ድል ማድረግ ብቻ ሳይሆን በዚህኛው የውድድር አመት ጎል ማስቆጠር ተስኖታል የቶትናም ሆትስፐር ደጋፊዎች ማሸነፍ ብቻ ሳይሆን ጎል ናፍቆናል የሚል እንዲው ታፔላን በስታዲየሙ አንዳንድ ደጋፊዎች ሲያስመለክቱ አይተናል ሮበርቶ ዲዘርቢ ጭንቀት ውስጥ የገቡበት የቶትናም ሆትስፐር ስቴዲየም ለማቲያስ ቴል ለምንድን ነው ኳስ ታገኝ ጀርባን ሰጠው
0: የቅድሙ
1: ተመልክተን ነበር
0: በደንብ ብቻውን ተገናኝቶ ያባከነው ኳስ ነው
1: አው እየመከሩት ይገኛሉ ትችት እየሰለዘሩ ነው
0: በቃ አታሳጣኝ ነው የሚመስለው በቃ አታሳጣኝ ትሬኒንግ ላይ ታሳየኛል ይመስላል አሜ
1: ጨዋታው ተጠናቀቀ
0: ሳቪኖ ጥሩን ቅስቀሳ ይማርጎ ነበር አሜ
1: ምን ማለት ቻለ ስለ ጨዋታው
2: ያው በጠበቅነው መንገድ ያላገኘ ነው ጨዋታ ነው በያስባለሁኝ ቢያንስ እንደዚህ አይነት ቡድኖች በጣም ከኳስ ጋር መቆየት የሚፈልጉ ቡድኖች ጎል ለማስቆጠር የሚሄዱበትን ርቀት ስለምናቀና ደግሞ ዲዘርቭ የሚገነባቸው ቡድኖች በጣም ጎል በማስቆጠር ብቻም ሳይሆን እኔ ምናልባት ሁለት ካስቆጠራችሁብኝ እኔ ሶስት አስቆጥራለሁ አይነት ሐሳብ ያለው አሰልጣኝ እንደሆነ ይተውቃልና 0-0 በፍጹም ያልጠበቅነው ግምት ነበር በያ አስባለሁ አጠቃላይ የነበረው እያንዳንዱ ከአደገኛ እንቅስቃሴዎች ጋር የተያዙ ቁጥሮችንም ካየ ያንል ብዙ አደገኛ እንቅስቃሴዎች በሁለቱም ክለቦች የነበሩበት ነገሮች ነበሩ ማለት ያስቸግራልና በቃ ስትመለከተው የኳስ ቁጥጥሩን ስፐርስ ወስዷል 62% የሚሆነውን 38% ብቻ ነው የኤቨርተን ይሄ አስቀድመንም ኤክስፔክት ያደረግነው ነገር ነው ከአሰልጣኞቹ የጨዋታ መንገድም አንጻር እንደገና ከመጀመሪያ አሰላለፉ አንጻር ስትመለከተው ይሄኛውን ኳስ ለመያዝ ኳስ ለመልቀቅ የሚባለውን ነገር ለመተግበር የሚያመች ነገር ነው የነበረው በሁለቱም በኩልና ያ የተጠበቀው ነገር ሆኗል ግን ከውጤት አንጻር ግን የተጠበቀው ነገር አለ ብዬ አላስብምና እንግዲህ የስፐርስ የፊት መስመር አሁንም በጣም አጠራጣሪ ይመስለኛል ከዚህ በፊት እንግዲህ በጣም ቡድኑ ደካማ በነበረባቸው አመታቶች ውስጥ እንኳን ሁለት በጣም አደገኛ ሰዎች ነበሩት ይሄ ቡድን ሶን ሂንግሚንና ሃሪኬን ማለት ነው አሁን አራት አምስት ተጫዋቾች እየተሞከሩ አብዛኞቹ ማለት ይቻላል ከውሳኔ ጋር በተያዙ ጉዳዮች ላይ ያን ያህል ስል የሚባሉ ተጫዋቾች አይደሉምና ይሄ ደግሞ እያንዳንዱ የሚገኙትን ምድሎች የማይጠቀም ስፐርስን እንድና ያረጋናል የሚል እምነት ነው ያለኝ ከዛ ውጪ መከላከሉም ላይ በራሱ ብዙ ክፍተቶች ያሉት ቡድን እንደሆነ ማንሳት ይቻላል ኤሪያል ዱዌሎችን ማሸነፍ ላይ ክፍተቶች አሉበት እንደውም ሁለቱ ሴንተር ባኮች በተሻለ መንገድ በጣም ንቃት ስላላቸው አንዳንድ አደጋዎችን ሲያከሽፉ ተመልክተናል እንጂ እንደ ባክ ፎር ስትወስደው ወይንም ደግሞ 11 ተጫዋቾች ኦፍ ዘ ቡል በሚከላከሉበት መንገድ ስትወስደው ግን ያን ያህል የተዋቀረ ነገር አትመለከትምና ለዲዘርቪ በጣም ፈተና ነው ብዬ አስባለሁኝ እንደዚህ አይነት ተስፋ ያላቸው አሰልጣኞች አንዳንዴ ክለቦችን የሚመርጡበትን መንገድ እኔ በደንብ ማጤን አለባቸው ብዬ አስባለሁ አሁን ጥቂት ጨዋታዎች የሚሸነፉ ከሆነ ወይንም ደግሞ በተጠበቀው መንገድ የማይቀጥሉ ከሆነ እንግዲህ የስፐርስ አስተዳደር ምን ያክል አሰልጣኞችን ለማባረር ምንም ሁለት የማያስብ እንደሆነ ይታወቃልና እንግዲህ እነ ጆዜም ወደ ዋንጫ ቀርበው ያሰናበተ ቡድን ነው አንቶኒዮ ኮንቴም ሌሎቹ መጥቷል
0: ዩሮፓ ሊግና

0: ተመልከቱ።
1: አዎ ስለዚህ እንኳን እንደዚህ አይነት ምንም የሆነ ነገር አሳይተህ አይደለም የሆነ ነገር እንኳን አምጥተህ ለማሰናበት የማይሳሳ ቤት ነውና እኔ ለዲዘርቪ ይሄ እንደተጠበቀንበት ነገር ከዛ ደግሞ ደጋፊዎች እንደተጠበቁት ነገር ቀጣዮቹ ጨዋታዎች ላይ ማስተካከል የሚችላቸው ነገሮች ከሌሉ አደጋ ነው የሚል እምነት አለኝ። አሁን ጨዋታውም ካለቀ በኋላ ማቲያስ ቴል ላይ ሚዲያው ያየ ያለም ህዝብ ያየ በእንዴት የተናገሩት ነገር አለና አንዳንድ ችግሮችን እንደዚህ ከጀርባ መቅረፍ ማትችልም ከሆነ የበለጠ ለሚዲያ ግባት ነው የሚሆነውና እሱም ተበሳጭቶ ለዲዘርቪ ለማስረዳት ሲሞከር ተመልክተናል። እሱ ያሉትን ችግሮች በደንብ ክላስ ውስጥ መፍታት ቢቻል ከዛ ውጪ ደግሞ አንድ ለአንድ ተጫዋቾችን ማኔጅ ማድረግ ላይ በጣም እኔ በጣም ችግር ያለበት አሰልጣኝ ነውና የስፐርስ ተጫዋቾች ደግሞ ያንን የሚፈልጉ ናቸው። አሁን አርሰናል ተጫዋቾች ወይ እንደ ሲቲ ተጫዋቾች ብዙ ምክር ማያስፈልጋቸው ሳይሆኑ በደንብ ዴሊ ብዙ ነገር እያስተማርካቸው የምትሄዳቸው ናቸውና ነሳቪኒዮ፣ ማቲያስ ቴል፣ ፈርናንዴዝ እድሜያቸው ገና የሆኑ ቤርግቫል፣ ግሬ የምትላቸው ተጫዋቾች በደንብ የአሰልጣኝን ከአሰልጣኝ በደንብ መገራትን የሚፈልጉ ናቸው። ሶ የዲዘርቪ አቅም ደግሞ እኔ ለዛ ምቹ ነው ብዬ አላስብም። ሶ አሁንም የተመለከትነው ሪፍሌክት አድርጎታል በቃ ምን ያክል የሊደርሺፕ ኳሊቲው አናሳ እንደሆነና ካሜራ እየተመለከተ ነው። ዳይሬክተሩን በቀጥታ የካሜራ አንግሉን ዲዘርቪ ማቲያስ ቴል ላይ ሲጮህ ሲያደርግ የተመለከት ነው እና እንደዚህ አይነት ከጀርባ መቅረት የሚገባቸው ጉዳዮችን ማረም የሚጠበቅበት ይመስለኛል። ተጫዋቾቹ ስል የሚሆኑበትን መንገድ እሱ በራሱ መንገድ መፍጠር ይጠበቅበታል እና ኃላፊነቶች አሉበት። ልክ አሁን ቅድም በጨዋታው ወቅት ስጠቅሰው ነበር ብራይተን ቤት የሚጠበቅ የጨዋታ መንገድ አለ። ሶ መልማዮች አሉ፣ በተለይ የሪክሩትመንት የሚመጡ ተጫዋቾች አሉ። ሶ ያን ያህል ተጫዋቾቹ ላይ ይህ የምትለፋባቸው መንገድ የለም። እውነት ለመናገር ስፐርስ ቤት ስትመጣ ያ ነገር ቀድሞውኑ የተዘጋጀ አይደለም። ሶ አንተ ነህ ያሉትን ተጫዋቾች በደንብ እንዲስተካከሉ ማድረግ ያለብህና ዲዘርቪ ያንን ነገር ማድረግ አለበት ብዬ አስባለሁኝ። እና ሶ ከዚህ በፊት ከነበረው የአሰልጣኝነት ሪስፖንሲቢሊቲ በጣም የጨመረው አንደኛው ነገር ወይም መጨመር የሚጠበቅበት አንደኛው ነገር ተጫዋቾችን ጌም ማኔጅ ማድረግ፣ ተጫዋቾችን ማን ማኔጅመንት ላይ ጥሩ መሆን፣ እነሱን ማስተካከል የበለጠ ሌላኛው ኃላፊነቱ ነው ብዬ አስባለሁኝ። ኤቨርተን ግን ከሜዳ ውጭ እንደመጣበት እንትን በደንብ አንድ ነጥብ በደንብ የማያስከፋቸው ነው ብዬ አስባለሁኝ። በጥሩ መንገድ እያንዳንዱን ስፔሶች ዘግቷል። ኦፍ ዘ ቦል በጣም ጥሩ ነበሩ፣ ግን ደግሞ ካውንተር አታክ ላይ አደጋዎችን የሚፈጥርላቸው ተጫዋች አልነበረም። ከዛ አንጻር ብዙ እድሎችንም ጎሎችን ማስቆጠር አልቻሉም። ከዚህ ጨዋታ የተረፉ በአጠቃላይ ኤቨርተን ነው ማለት እንችላለን። አሚ
0: በትክክል ባምሌን በደንብ ሰፋ አድርጋ አንስተዋል። ዳረን ኢንግላንድን ብጠይቃቸው በውድድር ዓመቱ ሲጠናቀቅ ምናልባት ቀላሉ ጨዋታ ለአንተ የትኛው ነው ተብለው ቢጠየቁ ቀድሞ ይህን የቶተናም ከኤቨርተን ጨዋታ ቀድሞ መጥራት የሚችሉ ጨዋታ ነበረ ይሆናል ብዬ አስባለሁ። ምክንያቱም ለዳኛው እጅግ በጣም ቀላል ይሄ በሁለቱም ቡድኖች መካከል የመፈራራት የመጀመሪያ 45 ደቂቃ ምንም ሙከራዎችን ያልተመለከትንበት፣ እንደዚሁም ደግሞ ኤቨርተን በምናውቀው መንገድ ማለትም ይሄ ሎብሎክ ተጫውቶ ውጤትን አስጠብቆ ይወጣና ከዛ በኋላ ደግሞ በመልሶ ማጥቃት ግቦችን አንድ ወይም ሁለት ጎሎችን አስቆጥሮ ውጤት ይዞ ሲወጣ በተደጋጋሚ የምንመለከተው የዳቪድ ሞይስም በዌስትሃም ቤትም እንደዚሁም ደግሞ በኤቨርተን ቤት በተደጋጋሚ የሚያስመለክቱት ነገር ይሄ ነበረ። ዛሬም የተመለከትነው ቶተናም ስቴዲየም ላይ መጥተው ወሳኟን አንድ ነጥብ ይዘው ወጥተዋል። ቶተናም ግን እና ዲዘርቢ አራት ጨዋታ ያለምንም ጎል ይሄ ትልቅ ጥያቄ ነው ብዬ አስባለሁ። የፍራንክ ዲቡር አይ ቲንክ ክሪስታል ፓላስን ይዘው ስሙን ካልተሳሳትኩ አይ ቲንክ ስድስት ጨዋታዎችን ምንም ግብ ሳያስቆጥሩ መባረር የቻሉ አሰልጣኝ ነበሩ። ዛሬ ደግሞ የዲዘርቪ ቡድን ግብን ማስቆጠር በጣም ተስኖት የተመለከትንበት ተቀይረው የገቡትን ተጫዋቾች ለመመልከት ያክል እንደነ ማቲያስ ቴል እንደ መሐመድ ቅዱስ አይነት ተጫዋቾች ጨዋታውን ይቀይሩታል ብለው ባሰቡት መንገድ ፎርሜሽኖችም ቀያይሮ ሜዳ ላይ የሚታዩ ነበር። ግቫይል ከተቀየሩ በኋላ አንጻር አይነት የመነቃቃት የማጥቃት እድላቸው በጣም የሰፋ ነበረ። ግን ቶተናምና ዲዘርቢ እጅግ በጣም ብዙ ስራዎች ይጠበቅባቸዋል። ምናልባት የዚህ ውድድር ዓመት ላይ ለቶተናም አንድ መልካም ነገር ብለን ማንሳት የምንችለው በሳምንቱ አጋማሽ የሚሆኑ ጨዋታዎች ቻምፒየንስ ሊግ ትላልቅ ውድድሮች አለመኖራቸው ዞር ብለው ወደኋላ ለመመልከት ትክክለኛ ጊዜ ይኖራቸዋል ብዬ አስባለሁ እንጂ
2: ከተጫዋቾች ጋር አሁን ከነማቲያስ ቴል አይነት ተጫዋቾች
0: በጣም
2: ተጫዋቾችን ማኔጅ ማድረጉ ራሱ ሌላ እንትን ነው ፈተና ነው የሚሆነውና እንደነዚህ አይነት ደግሞ ካሜራ ፊት
0: ባክፋየር ያረጋሉ
2: መግባት በራሱ ሌላ ከባድ ነው የሚሆነውና ይሄኛውም ሌላኛው ፈተናቸው ሊሆን ይችላል ኬሚስትሪውን ከመምጣት ባሻገር አንዳንዴ ቡድኑን ማኔጅ ማድረግ በራሱ
0: ቀጣይ ደግሞ ወደ አንፊልድ የሚደረገው ጨዋታ ለዲዘርቢ እጅግ ፈታኝ ይመስለኛል እንደ ሰዓት የሚፋጀው የአንፊልድ ላይ በዚህ አይነት አጨዋወት መቅረብ በዚህ አይነት አፕሮች መቅረብ በጣም ከባድ ነው የሚሆነው ቢያስባለው በዚህ ጨዋታ ባምሌም እንዳለው ኤቨርተን እንደሚጠበቀው ውጤቱን አስጠብቆ ወጥቷል አንድ ነጥብም ከለንደን ወስዷል በዚህ ጨዋታ ተረፈ ምለምናነሳው ኤቨርተን ነው አሜ
2: ምንም ጥያቄ የለም መልካም እና መሰግናለን ሰዓታችንም ተጠናቋል በርካታ አድማጭ ተመልካቾቻችን ሐሳቦቻችሁን ስታደርሱን ነበር ከልብ እና መሰግናለን እኔ ኳስን ሳዳምጥም ሆነ ስመለከት ከጨዋታው እኩል የሚያስደስተኝ ተጫዋቾቹ የሀገራቸውን መዝሙር ሲዘምሩ ያላቸውን ስሜት መመልከት የተቃራኒ ቡድን ተጫዋቾች ሲተቃቀፉና ሲጨባበጡ ማየት ጨዋታ ደጋፊዎችና ጨዋታውን የሚያስተላልፉት ኮሜንታተሮች በጣም ያስደስቱኛል በስራት ኤፍኤም 101.1 ላይም እያንዳንዱን ጨዋታ የሚያስተላልፉ ኮሜንታተሮች በጣም ይመቹኛል ሞራላቸውና ድምቀታቸው ደግሞ ይለይብኛል ብላናለች ዓለም ከሾላ የዘወትር ቤተሰባችን ሐሳቧን ልካልናለች ከልብና መሰግናለን በርካታ አድማጭ ተመልካቾቻችን በፉትቦል ባንድ ኦፊሻል የፌስቡክ ፔጅ ላይ ስለ ጨዋታውም ሆነ የእንኳን አደረሳችሁ መልእክቶቻችሁንም ስታደርሱን ነበር ሁላችሁ ከልብና መሰግናለን ምናልባት ሐሳባችሁን ያላነሳን አድማጮች ካላችሁ ከልብ ይቅርታ እንጠይቃለን ስላዳመጣችሁን ስለተከታተላችሁን ከልብ እና መሰግናለን የክብር አጋሮቻችን አሚን አጠቃላይ ሆስፒታል በህክምናው ዘርፍ የካበተ ልምድ ይዘን በውጭ ሀገር ባስገባናቸው ዘመናዊ መሳሪያ ታግዘን አገልግሎት በመስጠት እንታወቃለን ለጽኑ ህሙማን በአይሲዩ ለጨቅላ ህጻናት ደግሞ በኤንአይሲዩ የታገዘ ህክምናን እንሰጣለን የተሟላ ካንሰር ህክምና የጭንቅላት ህብረ ሰረሰር የቀዶ ህክምና የሐሞትና ኩላሊት ጠጠር የማስወጣት የኩላሊት ህክምና የኩላሊት ዲያሊሲስ እጥበትም የኛ ስራ ነው በኢንዶስኮፒና በካርሎስኮፒ የታገዘ የጨጓራ የአንጀት የጉበት ህክምናንም እናደርጋለን የነርቭ ህክምናንም ቢሉ በኢኢኤምጂ እና በኢኤምጂ መሳሪያ የልብ ህክምናን በኤኮካርዲዮግራፊ በረቀቀው በቲኤምቲ መሳሪያም እንመረምራለን ምን ይህ ብቻ ዘመናዊ ላብራቶሪያችን የፓቶሎጂ ምርመራን ጨምሮ በዲጂታል ኤክስሬ በሲቲ ስካንና በሲአር የታገዘ ነው መሰል የህክምና ችግሮችና አጠቃላይ ህክምናን ከፈለጉ ወደ አሚን አጠቃላይ ሆስፒታል ጎራ ይበሉ ያላችሁ ነው የሚገኘው አድራሻችን አብነት ኮካኮላ አጠገብ እንገኛለን በ8080 ይደውልልን ይሎታል አሚን አጠቃላይ ሆስፒታል ጤናን ያስቀድማል የፉትቦል ባንድ ሌላኛው የክብር አጋር ነው የኦሮሚያ ህብረት ስራ ባንክ በአዲሱ አመት አዲስ ነገር ይዞላችሁ መጥቷል ኮፕሪሚት የተሰኘን አዲስ መተግበሪያ ከውጭ ሀገር ገንዘብ ማስተላለፊያ አዲስ መተግበሪያ ኮፕሪሚት ነው መተግበሪያው የምንዛሬ ዋጋ እለታዊ ተመን የሚያሳይ በመሆኑ ተጠቃሚ ከእለታዊ የገበያ ዋጋ ጋር ማነጻጸር እንዲችሉ የሚረዳ መሆኑ ደግሞ ለየት ያስደርገዋል በቪዛ ካርድ ማስተር ካርድ አፕ ፔይ ወይንም በጎግል ፔይ በቀጥታ በኮፕሪሚት የተላከለው ገንዘብ ከሁሉ በላቀ የምንዛሬ ተመን በቀጥታ ወደ ኦሮሚያ ህብረት ስራ ባንክ ሂሳቦ ወይንም ወደ የትኛውም ባንክ ሂሳቦ መግባት ይችላል ከኮፕሪሚት ከውጭ ሀገር በቀላል ቾት ባለውና ደህንነቱ በተጠበቀ ሁኔታ ገንዘብ ወደ ሀገር ቤትም ማስገባት ማስተላለፍ ያስችላል በአፕ ስቶር ወይንም ከፕሌይ ስቶር መተግበሪያውን አውርዱ የላቀ ምንዛሬ ተመን ያግኙ ይላችኋል ዶክተር ሚስባህ ልዩ ጥርስ ህክምና ክሊኒክ ሌላኛው የክብር አጋራችን ሆኖ ከኛ ጋር አምሽቷል ከልብ እና መሰግናለን ዶክተር ሚስባህ ልዩ የጥርስ ህክምና ክሊኒክ ጥርሶ ውበት ነው ታዲያም ለህይወቶ ጥራት እጅግ ወሳኝ ነው በዶክተር ሚስባህ ስፔሻሊቲ የጥርስ ህክምና ክሊኒክ የተለያዩ የጥርስ ህክምናዎችን ማግኘት ትችላላችሁ የተነቀለ ጥርሶችን በአስተማማኝ የኢምፕላንት አገልግሎት እንተክላለን ይህ ብቻ አይደለም ጎን ላይ ያሉ ጥርሶች ሳይነካኩ የተፈጥሮ ቦታውን ጠብቀን እንሰራለን የተዛቡ ጥርሶችንም ደግሞ በዘመናዊ የብሬስ ህክምና እናስተካክላለን ህልሞን የህልሞን ፈገግታም እናጎናጽፋለን ይሎታል ዶክተር ሚስባህ ልዩ የጥርስ ህክምና አድራሻችን ጦር ኃይሎች አደባባይ ድሪም ታወር 5ኛ ፎቅ ላይ እንገኛለን ለበለጠ መረጃ በ0910135358 ላይ ይደውሉ ዶክተር ሚስባህ ልዩ የጥርስ ህክምና ክሊኒክ የፉትቦል ባንድ ሌላኛው የክብር አጋር ነበር የክብር አጋሮቻችንን ከልብ እናመሰግናለን የኛን መውጣት ተከትሎም ሰሜን ለንደን ዛሬ አርሰናል የሰሜን ለንደኑ ክለብ አርሰናል ወደ ስታዲየም ኦፍ ላይት አቅንቶ ከሰንደርላንድ ጋር የሚያደርጉትን ተጠባቂ ጨዋታ 4-3-3 እና እስራኤል ደርቤ ባንቻየው አበራ ወደናንተ በጥሩ ሁኔታ የሚያቀርቡላችሁ ይሆናል ከነሱ ጋር ጥሩ ጊዜ እንድታሳልፉ እንመኛለን እኛ በዚሁ ተሰናበትን በቀጣይ ሳምንት በሌላ ቀጥታ ስርጭት እስከምንገናኝ ባይ ባይ መልካም ቆይታ ከ4-3-3 ጋር ይሁንላችሁ
3: እስኪ እስኪ ጫነው ጫነው ቶሎ በል እንጂ ቸኩ ያለው ፍጥነት ፍጥነት አራ ፍጠሩ
4: እንደዛ ስለቀስ እቃዎች እንዳይበላሽ
5: አባ እማ ወዴት ልንሄድ ነው
6: እንዴ ጎረቤቴ ወዴት ነው
3: በአዲሱ አመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ እርሶስ ወደ ራስዎ ቤት ሊገባው አላሰቡ ያ ቀን ሩቅ አይደለም ያወቀ ተጠቀመ እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ። ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የባለ ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርሶም ቤተሰቦን ይዘው ይምጡና ልጆች በተዘጋጀላቸው ልዩ ልዩ መዝናኛዎች ሲዝናኑ የነገ መኖሪያውን ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር
7: ሻቱ ቁጥል ከደፊ አዙያ መሰለ መንግስቱ ድርኳስን በሬዲዮ ተመልከቱ።